ለባቸው ጎን እንደማይለዩ ሁሉ ያበሻ ቢራ ድጋፍም የማይነወጥና በጽኑ ቁርጠኝነት ላይ የተመሰረተ ነው ብለዋል። በኢትዮጵያ ቡና በኩል የቦርድ አባሉ አቶ መንግስቱ ታደሰ በበኩላቸው የኢትዮጵያ ቡናና ያበሻ ቢራ ወዳጅነት ትልቅ ትውልድ ተሻጋሪ መሆኑን ጠቁመው ይህን መሰሉ ከፍተኛ የፋይናንስ ምነት ለክለቡ ደጋፊዎች ትልቅ የውጤት አድራ እንደጣለባቸው አብራርተዋል። በስምምነቱ መሰረት ኢትዮጵያ ቡና በወንዶች ዋናው ቡድንና በሴቶች ዋናው ቡድን ማሊያ ላይ ያበሻ ቢራ ምርት አርማን በዋናነት የሚያስተዋውቅ ሲሆን በጨዋታዎች በጋዜጣዊ መግለጫዎችና በልዩ ልዩ የህዝብ ግንኙነት መድረኮች ላይ የምርት ስሙን የማስተዋወቅ ኃላፊነት የመወጣት ግዴታ ይኖርበታል ተብሏል። ሌላኛው የሀገር ውስጥ መረጃችን መቻልን ይመለከታል። የመቻል ተጫዋቾች ከ37 ዓመታት በኋላ ታሪክ ለመቀየር መዘጋጀታቸውን ገልጿል። ከታላቁ ቅዱስ ጊዮርጊስ ቀጥሎ 11 ጊዜ ኢትዮጵያ ሻምፒዮን ዋንጫን በማንሳት በሀገሪቱ እግር ኳስ ታሪክ ሁለተኛ ግዙፍ ክለብ መቻል ነው። መቻል የ37 ዓመት የዋንጫ ድርቁን በቃ በማለት ታሪክ ለመቀየር ትናንት ምሽት ልዩ ወታደራዊና ስፖርታዊ ስነ ልቦና ዝግጅት አድርጓል። ውድድሩ የኢትዮጵያ ፕሪሚየር ሊግ ከተባለ ወዲህ አንዴም ዋንጫ ያላሳካው መቻል የትናንቱን ምሽት የታሪክ ሽግግር መድረክ ለዘንድሮ የዋንጫ ህልሙ እንደ ትልቅ የመንፈስ ስንቅ ተጠቅሞበታል። በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ ግዙፍ ክለብ የመሆን ትልቅ ራዕይን የሰነቀው መቻል ትናንት ምሽት ቡድኑ ባረፈበት ሆቴል የክለቡ የቀድሞ ባለውለታዎች እና የአሁኑ የቡድኑ ወጣት ተጫዋቾች የተገኙበት ልዩ የልምድ ልውውጥ ስነስርዓት አካሂዷል። በዚህ ታሪካዊ መድረክ ላይ ከ1968 እስከ 1980 ዓ.ም ባለው ወርቃማ ዘመን መቻል ከተረከቧቸው 5 ግዙፍ ዋንጫዎች ጀርባ የነበሩ አርበኞችም ተገኝተዋል። 1976 ዓ.ም የኢትዮጵያ ኮከብ ጎል አስቆጣሪ በሀብቱ ግዙፉ የኋላው ማገር ደረጀ በላይ፣ ፈጣኑና ብልጡ አጥቂ ሞገስ ካሳና አመለሸጋው የ1980 ኮከብ ተጫዋች ዘውዱ መንግስቱ ወይም ማሞዬ ዛሬም ለዋንጫው ስኬት የበኩላቸውን ለማበርከት አለም ብለዋል። የቀድሞዎቹ ኮከቦች አዲሶቹን የመቻል ወጣት አንበሶች የእነሱን ታሪክና ክብር እንዲጋሩ የ37 ዓመቱን የውጤት ድርቅ ታሪክ ዘንድሮ በቃ እንዲሉት በጥበብና በተሞክሮ የተሞላ ጥሪ አቅርበውላቸዋል። የመቻል አዳዲሶቹ ተጫዋቾች በቀድሞዎቹ ባለውለቶች የተደረገላቸውን አጋርነትና የተሰጣቸውን ወርቃማ ምክር በማመስገን የክለቡን የቀድሞ ስምና ዝና ለመመለስ የቆየውን የውጤት ጋሬጣ በመበጣጠስ ዘንድሮ የፕሪሚየር ሊጉ ዋንጫ ለክለቡ ለማስረከብ ቃል ገብተዋል። የቡድኑ ዋና አሰልጣኝ ውበቱ አባተ በበኩላቸው ወጣቶቹ ተጫዋቾች ከቀድሞዎቹ ኮከቦች ሊቀስሟቸው የሚገቡትን የትግልና የጽናት ሚስጥሮች በማንሳት ቡድናቸው ለአዲስ ታሪክ እንዲነሳሳ ትልቅ የመንፈስ ጥንካሬ እንደሆናቸው በመግለጽ ለቀድሞዎቹ ኮከቦች ላቅ ያለ ምስጋናቸውን አቅርበዋል። ለመጨረሻ ጊዜ በ1981 ዓ.ም የሀገሪቱ ታላቅ ዋንጫ ያነሳው መቻል ከ37 ዓመታት በኋላ ይህን ታሪክ ለመቀየር ዛሬ ወደ ሐዋሳ በማቅናት የድል ጉዞውን አንድ ብሎ ይጀምራል። ዘገባው የባልደረባችን መላኩ ወልደሰንበት ነው። የክብር ሽኝት የተደረገለት ወላይታ ዲቻ ዘንድሮ ለዋንጫ እንደሚጫወቱ ተገለጸ። በ2018 የውድድር ዘመን ከመጀመሪያው ዙር አስከፊ ውጤት ጉዞ ወጥቶ በሁለተኛው ዙር ድንቅ መነቃቃትን በማሳየት የዋንጫ ተፎካካሪነቱን ያረጋገጠው ወላይታ ዲቻ ለአዲሱ የኢትዮጵያ ፕሪሚየር ሊግ ውድድር ትላንት አላባ ከተማ ገብቷል። ብሩኖ ወደ አላባ ከተማ ከመጓዙ አስቀድሞ ደማቅ የሽኝት መርሃ ግብርም ተደርጎለታል። የጦና ንቦቹ አዲሱን የውድድር ዓመት ከፋሲል ከነማ ጋር በሚያደርጉት ሳቢ ግጥሚያ ይከፍታሉ። በሽኝት መርሃ ግብሩ ላይ የተገኙት የወላይታ የዞን ዋና አስተዳዳሪና የስፖርት ክለብ የበላይ ጠባቂ ረዳት ፕሮፌሰር ሳሙኤል ተሰማ ብሩኖ በአዲሱ የውድድር ዘመን ስኬታማ እንዲሆን ዞኑ የሚጠበቅበትን አስፈላጊ የፋይናንስ ድጋፍ ሁሉ ለማድረግ ዝግጁ መሆኑን ገልጸው ቡድኑን የማጠናከር ስራ ተጠናክሮ እንደሚቀጥል አረጋግጧል። የዞኑ ምክትል አስተዳዳሪና የክለቡ ፕሬዚዳንት አቶ ተስፋውን ታዲዮስ በበኩላቸው ባለፈው ዓመት የተገነባውን የአሸናፊነት መንፈስ በማስቀጠል ክለቡ ለዋንጫ በሚደረገው ፍልሚያ ውስጥ በዋናነት እንደሚሳተፍ ጠቁመዋል። የቡድኑ ዋና አሰልጣኝ መሳይ ተፈሪ በቅድመ ውድድር ዝግጅት ጠንካራ ስራዎች መከናወናቸውን ጠቅሰው ተጫዋቾቻቸው በአካላዊና ስነ ልቦናዊ ብቃት ከፍተኛ ደረጃ ላይ እንደሚገኙና አዳዲሶቹ ተጫዋቾች ከነባሮቹ ጋር በጥሩ ሁኔታ መዋሃዳቸውን ገልጿል። የቡድኑ ተጫዋቾች በበኩላቸው የአንድነት መንፈሳቸውን ጠብቀው ለአዲስ ስኬት መዘጋጀታቸውን አረጋግጠዋል። ከፋይናንስ ጋር የተያዙ ክፍተቶች በጊዜ ተቀርፈው ወደ ውድድር መግባት እንደሚያስፈልግም ጠቁመዋል። የወላይታ ዲቻ ደጋፊዎች ማህበር ፕሬዚዳንት አቶ ታደለ ሜጋ ደጋፊው እንደተለመደው ከክለቡ ጎን በመቆም ሞቅ ያለ ድጋፉን እንዲቀጥል ጥሪ አቅርበዋል። ወላይታ ዲቻ የአዲሱን የውድድር ዓመት የመጀመሪያ ጨዋታውን ከጠንካራው ፋሲል ከነማ ጋር የሚጀምር ይሆናል። ዘገባው የባልደረባችን መላኩ ወልደ ሰንበት ነው። ወደ አህጉራዊ ጉዳዮቻችን ስናልፍ በቅድሚያም አፍሪካን እንመለከታለን። የካፍ ፕሬዚዳንት ፓትሪስ ሙሴምፔ በድጋሚ የካፍን አቋም በጂያኒ ኢንፋንቲኖ ላይ ግልጽ አድርገዋል። ሙሴምፔ በሳል ውስጥ ከተገኙት 54 የካፍ አባላት ማህበረ ፕሬዚዳንቶች 52ቱ ፊት ንግግር ሲያደርጉ አፍሪካ ከፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ጋር እንደምትቆምና ከሚመጣው የፊፋ ፕሬዚዳንታዊ ምርጫ በፊት ሁልጊዜ ከጎናቸው እንደምትቆም አረጋግጠዋል። ሙሴምፔ ይህንን ከተናገሩ በኋላም ከካፍ ፕሬዚዳንትነትና ከአፍሪካ እግር ኳስ አመራር ጠንካራ አጋርነት ማሳያ ነው እየተባለም ይገኛል። ወደ አውሮፓ መረጃዎቻችን ስናልፍ በቅድሚያ
የፕሪሚየር ሊግን የምን

0: መለከት ይሆናል። እንግሊዝ ፕሪሚየር ሊግ ከሶስት ሳምንት የአሃም ለማቀፍ እረፍት በኋላ በነገው ዕለት ዳግም የሚጀምር ሲሆን ቀን 8:30 ላይ በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ኤምሬትስ ላይ አርሰናል ሊድስ ዩናይትድን የሚያስተናግድበት ጨዋታ በትልቅ ጉጉት ይጠበቃል። መድፈኞቹ በተለይም ደግሞ በሳምንቱ አጋማሽ የስፔናውያን አሰልጣኝ ሚካኤል አርቴታን ኮንትራት ካራዘሙ በኋላ የሚያደርጉት የመጀመሪያ ጨዋታም ነው የሚሆነው። መድፈኞቹ አሁን ላይ በሊጉ 12 ነጥብ ይዘው ሁለተኛ ደረጃ ላይ የተቀመጡ ሲሆን በአምስተኛ ሳምንት በብራይተን ዶቫልቪዮን ከደረሰባቸው ሽንፈት በኋላ ይህን ጨዋታ ድል አድርገው ወደ አሸናፊነት ለመመለስ የሚያደርጉት ወሳኝ ጨዋታም ይሆናል። እንደዚሁ ሊድስ ዩናይትድ ከሜዳው ውጪ ከአርሰናል ጋር በሚያደርጉት በዚህ ጨዋታ ለአርሰናል ቀላል ተጋጣሚ ይሆናሉ ተብሎ አይጠበቅም። የአሰልጣኝ ዳንኤል ፋርካው ቡድን ከክሪስታል ፓላስ ጋር ጨዋታቸውን ባቻ ውጤት ካጠናቀቁ በኋላ በአምስተኛ ሳምንት በስድስተኛ ሳምንት ከሜዳቸው ውጪ በኤምሬትስ ስቴዲየም ለአርሰናል ከባድ ፈተና እንደሚሆኑ ይጠበቃል። ይህ ጨዋታ ነገ 8:30 ላይ የሚደረግ ሲሆን ሁለቱም ቡድኖች ከባድ ፉክክር ያደርጋሉ ተብሎ ይጠበቃል። አርሰናሎች ይህንን ጨዋታ የማሸነፍም ቅድሚያ ግምትን አግኝተዋል። አርሰናል ከሊድስ ዩናይትድ ጋር ባድርጓቸው ያለፉት 10 የፕሪሚየር ሊግ ጨዋታዎች 9ኙን በበላይነት በማጠናቀቅ ጥሩ ሪከርድ ያላቸው ሲሆን የነገውንም ጨዋታ የማሸነፍ ከፍተኛ ግምትን አግኝተዋል። አርሰናሎች የነገውን ጨዋታ ድል ማድረግ የሚችሉ ከሆነ እለተ እሁድ ማንቸስተር ሲቲ ጨዋታውን እስከሚያደርግ ድረስ የሊጉ መሪ መሆን የሚችሉበትንም ድል የሚያስመዘግቡ ይሆናሉ። ይህ ጨዋታም ነገ ቀን 8:30 ሲል የሚደረግ ይሆናል። ፕሪሚየር ሊጉ 11 ሰዓትም ቀጥሎ የሚከናወን ሲሆን በስታንፎርድ ብሪጅ ቼልሲ ቦርንማውዝን የሚያስተናግድበት ጨዋታ በትልቅ ጉጉት የሚጠበቅ ነው የሚሆነው። የአሰልጣኝ ቻፊ አሎንሶ ቡድን ቼልሲ በፕሪሚየር ሊጉ ጥሩ ጅማሮን ቢያደርጉም ከዛ በኋላ ግን ባሉት ሶስት ጨዋታዎች ምንም ማሸነፍ አልቻሉም። ሁለቱን ተሸንፈው በአንዱ ብቻ አቻ ተለያይተዋል። በአምስተኛ ሳምንት በብሬንትፎርድ 3-0 በሆነ ውጤት የተሸነፉት ቼልሲዎች ዳግም ወደ አሸናፊነት ለመመለስ በሜዳቸው ጠንካራው ቦርንማውዝን የሚያስተናግዱ ነው የሚሆነው። ቦርንማውዝ እንደዚሁ በዘንድሮ የውድድር ዓመት እስካሁን ድረስ ምንም አይነት ድል አላስመዘገቡም። ከአምስቱ ጨዋታዎች በሁለቱ ሽንፈት ገጥሟቸው በሶስቱ ነጥብ ተጋርተዋል። በአምስተኛ ሳምንት በሜዳቸው ቫይታሊቲ ስቴዲየም በሊቨርፑል 1-0 ሽንፈት ከገጠማቸው በኋላ በነገ ሁለት 11 ሰዓት ላይ ወደ ስታንፎርድ ብሪጅ ምዕራብ ለንደን አቅኝተው ቼልሲን ድል በማድረግ ማርኮ ሪዩዝ የመጀመሪያ ድላቸውን ለማስመዝገብ ከቼልሲ ጋር ከፍተኛ ትንቅንቅ ያደርጋሉ ተብሎ ይጠበቃል። ይህ ጨዋታ ነገ 11 ሰዓት ላይ በስታንፎርድ ብሪጅ የሚደረግ ሲሆን በዚህ ጨዋታ የቼልሲው ተጫዋች ኮል ፓልመር የመሰለፉ ነገር አጠራጣሪ እንደሆነ አንዳንድ መረጃዎች እያመላከቱ ይገኛሉ። እንደዚሁ ሪስ ጀምስ እና ጆዋ ፔድሮም የመሰለፋቸው ነገር አጠራጣሪ እንደሆነ እየተገለጸ ይገኛል። እንደዚሁ ደግሞ በዚህ ጨዋታ የቦርንማውዙ ተጫዋች አሌክስ ስኮት ከዚህ ጨዋታ ውጭ እንደሆነ አንዳንድ መረጃዎች እያመላከቱ ይገኛሉ። ጀስቲን ክላይቨርት እና እንደዚሁ ዴቪድ ብሮክስም ከዚህ ጨዋታ ውጭ ሊሆኑ እንደሚችሉ አንዳንድ መረጃዎች እያመላከቱ ይገኛሉ። ይህ ጨዋታ ነገ 11 ሰዓት ሲል በስታንፎርድ ብሪጅ የሚደረግ እጅግ በጣም ተጠባቂ ጨዋታ ነው። በተመሳሳይ ሰዓት አስቶን ቪላ ከብሬንትፎርድ የሚያደርጉ ጨዋታ የሚጠበቅ ጨዋታ ነው። ይህ ጨዋታ እንግዲህ በቪላ ፓርክ የሚደረግ ጨዋታ ሲሆን የአሰልጣኝ ኡናይ ኤምሬው ቡድን የሚያደርገው እጅግ በጣም ተጠባቂ ጨዋታም ነው። ይህ ጨዋታ ነገ 11 ሰዓት ላይ የሚደረግ ጨዋታ ነው። የአሰልጣኝ ኡናይ ኤምሬው ቡድን እንግዲህ በዘንድሮ የውድድር ዘመን የመጀመሪያ ድላቸውን በአምስተኛ ሳምንት ቶተናምን ከሜዳቸው ውጭ ተጉዘው 3-2 ማሸነፋቸው ይታወሳል። በሊጉ አሁን ላይ 4 ነጥብ ያላቸው አስቶን ቪላዎች ከብሬንትፎርድ ጋር የሚያደርጉ ጨዋታ በትልቅ ጉጉት የሚጠበቅ ነው የሚሆነው። የአሰልጣኝ ክሪስ አንድሪውስ ቡድን ብሬንትፎርድ ዘንድሮም ጥሩ ነገርን እያስመለከተን የሚገኝ ሲሆን ከአምስት ጨዋታዎች ሁለቱን በማሸነፍ በሶስቱ ነጥብ ተጋርተው አሁን ላይ 9 ነጥብ ይዘዋል። ብሬንትፎርዶች ዘንድሮም ድንቅ ቆይታን እያደረጉ ሲሆን አሁን በ9 ነጥብ አራተኛ ደረጃ ላይ ተቀምጧል። ከአስቶን ቪላ ጋር ነገ 11 ሰዓት ላይ የሚያደርጉት ትንቅንቅን በትልቅ ጉጉት የሚጠበቅ ነው የሚሆነው። በተመሳሳይ ሰዓት ሰንደርላንድ ከብራይተን በስቴዲየሙ ፍላይት የሚያደርጉ ጨዋታ በትልቅ ጉጉት ይጠበቃል። ሰንደርላንዶች በማንቸስተር ሲቲ በአምስተኛ ሳምንት 5-3 በሆነ ውጤት ተሸንፈው ነው ወደዚህ ጨዋታ የሚመጡት። በአንጻሩ ብራይተኖች አርሰናልን 3-0 በሆነ ውጤት ድል አድርገው አስደናቂ ድልን አስመዝግበው ነው ወደዚህ ጨዋታ የሚመጡት። ከፕሪሚየር ሊጉ አምስቱ ጨዋታዎች ሶስቱን ድል ማድረግ የቻሉት ብራይተኖች አሁንም በአሰልጣኝ ፋቢያን ሀድለር እየተመሩ በ10 ነጥብ በሊጉ ሶስተኛ ደረጃ ላይ ይገኛሉ። ሰንደርላንዶች በ4 ነጥብ 14ኛ ደረጃ ላይ የሚገኙ ሲሆን ነገ 11 ሰዓት ላይ በስቴዲየሙ ፍላይት የሚያደርጉት ጨዋታ በትልቅ ጉጉት የሚጠበቅ ነው። በተመሳሳይ ሰዓት ኤፕስዊች ታውን ከፉላም እንደዚሁ የሚያደርጉ ጨዋታ በትልቅ ጉጉት ይጠበቃል። ይህ ጨዋታ እንግዲህ ነገ 11 ሰዓት ላይ በፖርትማን ሮድ ስቴዲየም የሚደረግ ነው። ምሽት 1:30 ላይ ሌላው ተጠባቂ ጨዋታ የሚከናወን ሲሆን በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ከቶተናም ስፐርስ የሚያደርጉ ጨዋታ በታላቅ ጉጉት ይጠበቃል። ማንቸስተር ዩናይትድ እንግዲህ እስካሁን ድረስ በፕሪሚየር ሊጉ አንድ ድል አስመዝግበው 2 አቻ ሲወጡ በሁለቱ ሽንፈት ገጥሟቸዋል። በሊጉ የደረጃ ሰንጠረዥም አሁን ላይ ቀያይ ሰይጣናቱ 12ኛ ደረጃ ላይ የሚገኙ ሲሆን 5 ነጥቦችን ሰብስበዋል። ቶተናም ሆትስፐርስ አሁን ላይ በሊጉ የደረጃ ሰንጠረዥ 20ኛ ላይ የሚገኙ ሲሆን 3 ሽንፈት ገጥሟቸው በሁለቱ አቻ ወጥተዋል። አሰልጣኝ ሮበርቶ ዲዘርቢ በክረምቱ የዝውውር መስኮት በርካታ ዝውውሮችን መፈጸም ቢችሉም እስካሁን ድረስ በፕሪሚየር ሊጉ ምንም አይነት ድል ማስመዝገብ አልቻሉም። በአምስተኛ ሳምንትም በሜዳቸው በአስቶን ቪላ 3-2 ቢሸነፉም በፕሪሚየር ሊጉ የመጀመሪያ ግባቸውን ማስቆጠር ችሏል። እንደዚሁ በማንቸስተር ዩናይትድ በኩል አሰልጣኝ ማይክል ካሪክ አሁን ጫና ውስጥ የሚገኙ ሲሆን ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብቷል። በማንቸስተር ዩናይትድ በኩል በዚህ ጨዋታ ፓትሪክ ዶርጉና እንደዚሁ ቤንያሚን ሼሽኮ ከጨዋታው ውጭ መሆናቸው በስፋት እየተነገረ ሲሆን እንደዚሁ ሌላኛው ተጫዋች ካርሎስ ባሌባ ምናልባትም ይህንን ጨዋታ ሊያደርግ እንደሚችል በርከት ያሉ መረጃዎች እያመላከቱ ይገኛሉ። በቶትናም በኩል እንደነ ቫን ሄከ እንደዚሁ ሚኪ ቫንደቨን እና ፔድሮ ፖሮ አይነት ተጫዋቾች ከጨዋታው ውጭ ሊሆኑ እንደሚችሉ በርከት ያሉ መረጃዎች እያመላከቱ ይገኛሉ። የእንግሊዝ ፕሪሚየር ሊግ እለተ ውድም ቀጥሎ የሚካሄድ ሲሆን የሳምንቱ ታላቅ ጨዋታ ምሽት 12:30 ላይ በአንፊልድ ሮድ ሊቨርፑልን ከማንቸስተር ሲቲ የሚያገናኝ ይሆናል። በተለይም ደግሞ ማንቸስተር ሲቲ ከዚህ ከፕሪሚየር ሊጉ ጋር ካለበት 115 ክሶች ውዝግብ በኋላ አሁን የሚያደርገው የመጀመሪያ ጨዋታ ነው። በአንፊልድ ምን አይነት ነገር ይጠብቃቸዋል የሚለው በርካቶች በጉጉት የሚጠብቁት ነው የሚሆነው። ይህ ጨዋታ እለተ ውድ ምሽት 12:30 ላይ የሚደረግ ነው። እለተ ውድ 10 ሰዓት ላይ ክሪስታል ፓላስ ከኖቲንጋም ፎረስት፣ ሃል ሲቲ ከኤቨርተን የሚያደርጉ ጨዋታ በትልቅ ጉጉት ይጠበቃል። የስፔን ላሊጋ እንደዚሁ ዛሬ ምሽት የሚመለስ ሲሆን ስምንተኛ ሳምንት የስፔን ላሊጋ ማላጋ ከኤስፓኞል በሚያደርጉ ጨዋታ ዛሬ ምሽት የሚመለስ ይሆናል። የስፔን ላሊጋ ጨዋታዎች ነገም ቀጥለው የሚካሄዱ ሲሆን የላሊጋው መሪ ባርሰሎና ከሄታፌ በነገ ሁለት ምሽት 1:30 ላይ በስፖቲፋይ ካምፕኑ ጨዋታቸውን የሚያደርጉ ነው የሚሆነው። ባርሰሎናዎች አስደናቂ ግስጋሴን እያደረጉ የሚገኙ ሲሆን ሰባቱንም የላሊጋ ጨዋታዎች በማሸነፍ በ21 ነጥብ የሊጉ አናት ላይ ተቀምጧል። አሰልጣኝ ሃንስ ዲተር ፍሊክ እጅግ በጣም አስደናቂ ግስጋሴን እያስመላከቱን የሚገኙ ሲሆን ይህንንም ጨዋታ የማሸነፍ ቅድሚያ ግምት አግኝቷል። በላሊጋው እጅግ በጣም ከፍተኛ ተፎካካሪ ናቸው ከሚባሉ ቡድኖች መካከል የሚጠቀሰው ሄታፌ በነገ ዕለት ከሜዳ ውጭ ከባርሰሎና ጋር በሚያደርጉ ጨዋታ ምናልባትም ለባርሰሎና ከባድ ፈተና እንደሚሆኑባቸው ይጠበቃል። ነገ ምሽት 4:00 ላይ በሳንቲያጎ ቤርናቦው የጆዜ ሞሪኒዮ ቡድን ሪያል ማድሪድ ቪያሪያልን የሚያስተናግድበት ጨዋታ በትልቅ ጉጉት ይጠበቃል። ጆዜ ሞሪኒዮ በማድሪድ ደርቢ በአትሌቲኮ ማድሪድ 2-1 ከተሸነፉ በኋላ የሚያደርጉት ጨዋታ ነው። እንደዚሁ ቪያሪያል ሌቫንቴን 3-1 ካሸነፉ በኋላ ይህን ጨዋታ የሚያደርጉት ሲሆን ሁለቱ ቡድኖች ነገ ምሽት የሚያደርጉት ጨዋታ በትልቅ ጉጉት ይጠበቃል። ሎስ ብላንኮቹ በ15 ነጥብ አራተኛ ደረጃ ላይ የሚገኙ ሲሆን ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብተዋል። አሁን ላይ ከመሪው ባርሰሎና ያላቸው የነጥብ ልዩነት ወደ 6 ከፍ ማለቱን ተከትሎ ይህንን ጨዋታ አሰልጣኝ ጆዜ ሞሪኒዮ የግድ ማሸነፍ ይጠበቅባቸዋል። ቪያሪያል በ8 ነጥብ 9ኛ ደረጃ ላይ የተቀመጡ ሲሆን ነገ ምሽት ሁለቱ ቡድኖች የሚያደርጓቸው ጨዋታዎች በትልቅ ጉጉት ይጠበቃሉ። ቀን 11 ሰዓት ከሩብ ላይ ዲፖርቲቮ አላቬስ ከአትሌቲኮ ማድሪድ የሚያደርጉ ጨዋታ እንደዚሁ ሌላኛ ተጠባቂ ጨዋታ ነው። የዲያጎ ሲሞኔው ቡድን አትሌቲኮ ማድሪድ ያለፉትን 3 ተከታታይ ላሊጋ ጨዋታዎች ድል ማድረግ የቻሉ ሲሆን አሁን በላሊጋው የደረጃ ሰንጠረዥ በ16 ነጥብ 2ኛ ደረጃ ላይ ተቀምጧል። ነጥባቸውን ከፍ ለማድረግና በላሊጋው ፉክክር ውስጥ የበለጠ ለመቀጠል ይህን ጨዋታ ድል ለማድረግ የሚጫወቱ ይሆናል። ራዮ ቫይካኖ ከአትሌቲክ ቤልባው በነገ ዕለት የሚደረግ ሌላኛው የስፔን ላሊጋ ተጠባቂ ጨዋታ ነው የሚሆነው። ወደ ጣሊያን ሴሪየ ስናልፍ የጣሊያን ሴሪየ 6ኛ ሳምንት ጨዋታ እንደዚሁ በነገ ዕለት ቀጥሎ የሚካሄዱ ይሆናል። ኢንተር ሚላን ከፓርማ የ6ኛ ሳምንት ነገ የሚያደርጉ ጨዋታ ምሽት 1:00 ላይ የሚደረግ ነው የሚሆነው። ኢንተር ሚላን ከሮማ ጋር በ5ኛ ሳምንት ያደርጉ ጨዋታ 2-2 በሆነ አቻ ውጤት ማጠናቀቃቸው ይታወሳል። አሁን ላይ በ6ኛ ሳምንት ከፓርማ ጋር የሚያደርጉትን ጨዋታ ለማሸነፍ ወደ ሜዳ የሚገቡ ይሆናል። ኢንተር ሚላን በዚህ በሴሪው 13 ነጥቦችን ይዘው ከሮማ እኩል ነጥብ ይዘው በግብ ክፍያ ተበልጠው ሁለተኛ ደረጃ ላይ የተቀመጡ ሲሆን ወደ ስኩዴቶ መሪነት ለመምጣት ይህን ጨዋታ ድል ለማድረግ የሚጫወቱ ይሆናል። እንደዚሁ ናፖሊ ከፍሮኖንሴ ጨዋታቸውን የሚያደርጉ ነው የሚሆነው። ናፖሊ ባለፈው የ5ኛ ሳምንት ጨዋታ ከፌሬንቲና ጋር ጨዋታቸውን ባቻ ውጤት ማጠናቀቅ የቻሉ ሲሆን ወደ አሸናፊነት ለመመለስ ጨዋታቸውን የሚያደርጉ ነው የሚሆነው። የማሲሚላኖ አሌግሪ ቡድን አሁን ላይ በ7 ነጥብ 9ኛ ደረጃ ላይ ተገኝተዋል። ፍሮኖንሴ በአንጻሩ በ10 ነጥብ 6ኛ ደረጃ ላይ የተቀመጡ ሲሆን በ5ኛ ሳምንት ኮሞን ድል ማድረግ ችለዋል። እንደዚሁ ጄኖዋ ከፌሬንቲና በነገ ዕለት የሚደረግ ሌላ የጣሊያን ሴሪ ጨዋታ ነው። ወደ አጫጭር ስፖርታዊ መረጃዎቻችን ስናልፍ በቅድሚያም የምንመለከተው የአውሮፓን ጉዳይ ይሆናል። በተለይም ደግሞ በዚህ የዩኤፋ ፕሬዚዳንት አሌክሳንደር ሴፈርን በበርሊን ለሚገኙ የአውሮፓ የእግር ኳስ ማህበራት መሪዎች ለአራተኛ ጊዜ እንደገና ለመመረጥ ፍላጎት እንዳላቸው አሳውቀዋል። ይህም አመራር እስከ 2031 ድረስ አመራራቸውን ያራዝማል ነው የተባለው። ሴፈሪን ቀደም ሲል በ2024 ከተካሄደ ድምፅ በኋላ በ3ኛ የስልጣን ዘመናቸውን መጨረሻ ላይ በ2027 ስልጣናቸውን ለመልቀቅ እንዳሰቡ ተነግሮ ነበር። ይሁን እንጂ አሁን ላይ የአውሮፓ ፕሬዚዳንትነታቸውን ለመቀጠል ፍላጎት እንዳላቸው ተነግሯል። የስፔኑ ኃያል ክለብ ሪያል ማድሪድ አሁን የማንቸስተር ዩናይትዱን የ16 ዓመት ታዳጊ ጄጄ ገብርኤልን ለማስፈረም ቀዳሚ ተወዳዳሪው ክለብ መሆኑን በርከት ያሉ መረጃዎች እያመላከቱ ይገኛሉ። በርካታ ክለቦች ተጫዋቹን የማስፈረም ፍላጎት ቢኖራቸውም አሁን ላይ ግን ሎስ ብላንኮቹ ቀዳሚ ተፎካካሪ መሆናቸውን ዘ ጋርዲያን ይዞት የወጣው መረጃ ያመለክታል። ዘ ጋርዲያን በዘገባው እንዳመለከተው ከሆነ አሁን ላይ ሎስ ብላንኮቹ ከባርሰሎና፣ ባየር ሙኒክና እንደዚሁም ደግሞ ፓሪስ ሰን ዠርሜን በላይ ተፎካክረው ጄጄ ጋብርኤልን የግላቸው ለማድረግ ከፍተኛ ፉክክር እያደረጉ እንደሚገኙ ነው መረጃዎች እያመለከቱ የሚገኙት። ፈረንሳዊ ድንቅ ተጫዋች ማይክል ኦሊሴ ከባየር ሙኒክ ከለቀቀ ወደ ሪያል ማድሪድ ማምራት ብቻ ነው የሚያስበው ተብሏል። ማይክል ኦሊሴ ባለፈው የክረምት የዝውውር መስኮት በስፋት ስሙ ከሎስ ብላንኮቹ ጋር ሲያያዝ የነበረ ሲሆን አሁንም ይህ ተጫዋች ምናልባትም ባየር ሙኒክን የሚለቅ ከሆነ ማምራት የሚፈልግበት ብቸኛው ክለብ ሪያል ማድሪድ እንደሆነ ነው በርከት ያሉ መረጃዎች እያመለከቱ የሚገኙት። ማድሪድ ከባድ የዝውውር ጥያቄ ካላቀረበ በባየር ሙኒክ የመቀጠል እድሉ ሰፊ ነው የተባለ ሲሆን ኮንትራቱንም ሊያዲስ እንደሚችል ስካይ ስፖርት ጀርመን ይዞት የወጣው መረጃ ያመለክታል። ታዲያ ሪያል ማድሪዶች ለዚህ ተጫዋች የሚመጥን የዝውውር ጥያቄ ካላቀረበ ይህ ተጫዋች በዛው በባየር ሙኒክ እንደሚቆይና ምናልባትም ኮንትራቱን እንደሚያራዝም ነው የተነገረው። ጀርመናዊ ቀድሞ የሪያል ማድሪድ ድንቅ ተጫዋች ቶኒ ክሩስ የመጀመሪያው ቡድን አሰልጣኝ ለመሆን እያሰበ መሆኑ ተሰምቷል። በሚቀጥለው የውድድር ዘመን የሙያ ማሰልጠኛ ኮርሱንም መውሰድ እንደሚፈልግና ቶኒ ክሩስ ተናግሯል። ይህም የኤ የአሰልጣኝነት ላይሰንስ ፍቃድ ይሰጠዋል ሲል ዲያሮ አስ ያስነበበ ሲሆን ቶኒ ክሩስ ምናልባትም በዋና ክለብ አሰልጣኝነት ልንመለከተው እንደምችል ነው መረጃዎች እያመላከቱ የሚገኙት። ክሮሻዊ ተጫዋች ሉካ ሞድሪች የእግር ኳስ ህይወቱን ሲያጠናቀቅ በሌላ ሚና ወደ ሪያል ማድሪድ የመመለስ ፍላጎት እንዳለው ተገልጿል። የ41 ዓመቱ ተጫዋች ትኩረቱን በኤሲ ሚላን ላይ አድርጎ እየተጫወተ ይገኛል። እስከ ሰኔ 2027 ድረስም ከጣሊያኑ ክለብ ጋር ኮንትራት አለው። ታዲያ በአሁኑ ጊዜ ስለ ሚናው ምንም አይነት ውይይት ባይደረግም ሪያል ማድሪድ ተመልሶ እንዲመጣ ይፈልግ እንደሆነ ገና ይወስናል ሲል ፊቻጄስ ዘግቧል። ነገር ግን ተጫዋቹ በሌላ ሚና ወደ ሪያል ማድሪድ የመመለስ ፍላጎት እንዳለው ነው መረጃዎች እያመላከቱ የሚገኙት። የማራዶና ችሎት የመዝጊያ ክርክር ላይ ደርሷል። የማራዶና ሞት ላይ ችላ ተብሏል እየተባሉ የሕክምና ባለሙያዎች ላይ የተከፈተው የምርመራ ሂደት አሁን ላይ የማራዶና ችሎት የመዝጊያ ክርክር ላይ መድረሱ እየተነገረ ይገኛል። ከ45 ችሎቶችና ከመቶ በላይ ምስክርነቶች ካገኘ በኋላ አቃቢ ሕግ በዲያጎ ማራዶና ሞት ተከሳሾች ውስጥ ከሰባቱ ተከሳሾች በስድስቱ ላይ የእስር ቅጣት እንዲጣልባቸው ጠይቋል። አቃቢ ሕግ የነርቭ ቀዶ ጥገና ሐኪም ሊዮፓልዶ ሉክ 12 ዓመት እስራትና የአይምሮ ሕክምና ባለሙያው አጉስቲና ኮሳቾፍ 8 ዓመት እስራት እንዲፈረድባቸው ጠይቋል። እንዲሁም በዲያጎ አርማንዶ ማራዶና ሞት ምክንያት በችሎቱ ላይ በቀላል ግድያ ወንጀል ተከሷል ተብሏል። እንዲሁ የጤና አጠባበቅ አስተባባሪ ናንሲ ፎርሊኒ 10 ዓመት እንዲቀጡ ጥያቄ ቀርቦባቸዋል። የስነ ልቦና ባለሙያው ካርሎስ ዲያዝ 5 ዓመትና ነርሶቹ ሪካርዶ አልሜሮን እና ሱፐርቫይዘሩ ማሪያኖ ፔሮኒ እያንዳንዳቸው 4 ዓመት እንዲቀጡ አቃቢ ሕግ መጠይቃቸው ነው የተነገረው። አቃቢ ሕጎች ስድስቱም ሙያቸውን ለማገድ ፍላጎት አላቸው ተብሏል። በቀጣይ እንግዲህ በሚደረገው ችሎት ውሳኔ እንደሚደረግም ነው በርከት ያሉ መረጃዎች እያመላከቱ የሚገኙት። የመርሲሳይድ ፖሊስ ኦርለት ለሚካሄደው የሊቨርፑልና የማንቸስተር ሲቲ ጨዋታ በዝግጅት ላይ ሲሆን የሲቲ የቡድን አውቶቡስ በደጋፊዎች እንደገና ኢላማ ሊሆን ይችላል በሚል ስጋት ላይ ይገኛል። የማህበራዊ ሚዲያውን የአውቶቡስ ሰላምታ የሚል መልእክት እየተሰራጨ ሲሆን ይህም ፖሊስ ተገቢውን የደህንነት እቅድ እንዲያወጣ አስገድዷል ነው የተባለው። የሲቲው አውቶቡስ ቀደም ሲል በ2018 ጥቃት እንደደረሰበት የሚታወስ ሲሆን ጠርሙሶች ከፍተኛ ጉዳት ማስከተላቸውም እንደዚሁ አይዘነጋም። ታዲያ አሁን ላይ መርሲሳይድ ፖሊስ ዕለተ እሁድ እንደዚህ አይነት ጥቃት እንዳይደገም ዝግጅት እያደረገ እንደሚገኝ በርከት ያሉ መረጃዎች እያመላከቱ ይገኛሉ። አስደናቂ ስፔናዊ ተጫዋች ዣቪ ኤስፓርት ከባርሴሎና ጋር እስከ 2030 ድረስ የሚያቆይ አዲስ ውል ተፈራርሟል። ይህም የ19 ዓመቱ ተጫዋች በዚህ የውድድር ዘመን በአምስት ጨዋታዎች በቋሚነት የተሰለፈ ሲሆን አንድ ጎል አስቆጥሮ 2 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ተጫዋቹ እስከ 2030 ድረስ ኮንትራቱን ማራዘሙ ተከትሎ በቀጣይ በአሰልጣኝ ሃንስ ዲተር ፌሊክስ ስርና በብሉግራናዎቹ አስደናቂ የእድገት ቆይታ እንደሚኖረው በርካቶች እያነሱ ይገኛሉ። በመጨረሻም የእንግሊዙ ጠቅላይ ሚኒስትር አንዲ በርናም የእግር ኳስ ጉዳዮች ከማንቸስተር ሲቲ የፕሪሚየር ሊግ የፋይናንስ ደንቦች በመጣስ ረገድ ከሚደረገው ሰፊ ኢንቨስትመንት የተለዩ መሆን እንዳለባቸው ተናግረዋል። በርናም የግኝቶቹን ክብደት ዝቅ አድርጌ አላየውም፣ እነዚህ ግኝቶች በጣም በጥንቃቄና በቁም ነገር መታየት አለባቸው ግኝቶች ናቸው። ከዚያም እነሱ የሚያስቧቸው ሂደቶች ሙሉ በሙሉ ገለልተኛ መሆን አለባቸው። ባለፈው ሳምንት ይህንን ተናግሬ ነበር እና ዛሬም እደግመዋለሁ። ሂደቱ ለሁሉም ሰው አሁንም ግዴታ ነው ብዬ አስባለሁ። የእግር ኳስ ጉዳዮች ከሰፋፊ ኢንቨስትመንት መለየት አስፈላጊ ይመስለኛል። የእግር ኳስ ጉዳዮች ሙሉ በሙሉ መመልከት አለባቸው እና ያምንም ጥያቄ የለውም፣ ግን ከሰፋፊ ኢንቨስትመንት መለየት አስፈላጊ ነው ሲሉ የእንግሊዙ ጠቅላይ ሚኒስትር በርናም ሀሳባቸውን ሰጥተዋል። ታዲያ ለክፍል አንድ ያስኳቸው ስፖርታዊ መረጃዎች እኚህን ይመስላሉ። በክፍል ሁለት በሌሎች ትኩስ ስፖርታዊ መረጃዎች ዳግም የምንገናኝ ነው የሚሆነው። በክፍል አንድ ስለነበረን ቆይታ አንተንም አድማጮችንም እጅግ አድርጌ አመሰግናለሁ።
1: እኛም እናመሰግናለን አቤል። ክቡራትና ክቡራን ስንመለስ የተለያዩ መረጃዎችን የምንነግራችሁ ይሆናል። በትናንትናው ዕለት በተደረገ ሰባተኛ የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡትን የሚኒስትሮች ሹመት ምክር ቤቱ ማጽደቀውን እነግራችኋለን። ሙስናን ለመከላከል አዲስ በተሾሙ የካቢኔ አባላት ላይ ከፍተኛ ጥናት ተደርጓል ማለታቸውም ጠቅላይ ሚኒስትር አብይ አህመድ ተናግሯል። ይህን መረጃ ወደ እናንተ የምናደርስ ይሆናል። ሐሰተኛ ሰነዶችን በመጠቀም ፓስፖርት ለማውጣት የሞከረው ኤርትራዊ ግለሰብ በቁጥጥር ስር መዋሉም ተሰምቷል። ከጉሮ አደባባይ ወደ ኮየፈቼ የሚወስደው መንገድ ለሁለት ቀናት ዝግ ይዘጋል መባሉም ሰምተናል። ለሰባት ዓመታት በህመም ስትሰቃይ ከነበረች እናት 25 ኪሎ ግራም እጢ በቀዶ ሕክምና መወገዱን ሰምተናል። የየመን ጦር 1860 የሁቲ አማጽያንን ከጥቅሙ ውጭ ማድረገውን ማስታወቁም እየተነገረ ይገኛል። በእስራኤል ኃይሎች የተከበበችው የሊባኖስ ሞዴል ከተማ ከፍተኛ ውጥረት ገጥሟታል መባሉም ተነግሯል። ክቡራትና ክቡራን ስንመለስ እነዚህና ሌሎች መረጃዎችን ይዘን ወደ እናንተ የምንመጣ ነው የሚሆነው። አብራችሁን ቆዩ።
2: የምስራች! የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄታ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያ ወደሚገኝ የሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንስሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ሲንቄ ባንክ፣ በአንድነት ወደ ስኬት።
3: በስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር ተንቀሳቃሽና ግሪዳ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር አምስት አማራጮች ያሉት በተጨማሪም 22 ኪሎዋት ኤሲ ፈጣን ቻርጀር አቅርበናል። በጋራዥ ስፔር ፓርት መሸጫና በዲኮር ቤቶች ስተርሊንግ ኦሪጂናል የሁለት ዓመት ዋስትና ያለው ኤሌክትሪክ መኪና ቻርጀር ብለው ይጠይቁ። አድራሻችን ጦር ኃይሎች ኩዊን ሱፐርማርኬት ነው፣ ኩማዲያ ፊት ለፊት ተክለ ሃይማኖት ሆስፒታል ፊት ለፊት ግሎባል ኢንሹራንስ ህንፃ አንደኛ ፎቅ ላይ። ለበለጠ መረጃ በስልክ ቁጥሮቻችን በ0940200000 ወይም በ0988881111 በተጨማሪም በ0911220555 ላይ ይደውሉ። ከዘመን ጋር ዘማኙ ህይወትን አቅላይ ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር።
4: ናርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖርም ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እንሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎኑ አለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977606060 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።
5: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
6: አበባዎቹ ወደ ንቦቹ ቀርበዋል፣ ማሩ ደግሞ ወደ እናንተ ተጠግቷል። የንብ ኢንተርናሽናል ባንክ ሂሳብን ለመክፈት ወደ ቅርንጫፎቻችን መምጣት ሳይጠበቅብዎት ባሉበት ቦታ ሆነው የእጅ ስልክዎንና የፋይዳ መታወቂያውን ብቻ በመጠቀም ሂሳቡን በቅጽበት ከፍተው ገንዘቡን በቀላሉ ማንቀሳቀስ ይችላሉ። ቆይ ግን አሁን እኔን እየሰሙ የስልክዎን ፓስወርድ ከፍተው የንብ ተራ ኦንላይን መተግበሪያን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የፋይዳ መታወቂያ ቁጥሮን ተጠቅመው የአገልግሎታችን ተጠቃሚ ለምን አይሆንም? እስከ መቼ እስከ መቼ አለብሽ? እስኪ ኑርብን። ለአዲስ የንብ ተራ ተመዝጋቢዎች ደግሞ የደብተር ማሟሟቂያ በ100 ብር ፈገግታን የምንቀበልዎት። ዝምን ብለን ለምቾቶ ያለን ትጋት እንደ ሰላ ይቀጥላል። ንብ ኢንተርናሽናል ባንክ ይሰራዋል ከልብ እንደ ነው።
7: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸደ የሎሚ ጣዕም የተጎነጨን ቀናችንን እናሳምር። ፍስ እድስ ዳአሞ የሎሚ እርካታው ገራሚ ሰበናፕ።
8: እንኳን ለ2019 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ ሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ ያካበተው የበርካታ አመታት ልምድ ዘመኑ ካፈራቸው ማተሚያ ማሽኖችና ከቀልጣፋ የአሰራር ስርዓት ጋር አዋህዶ አዳዲስና የላቁ አገልግሎቶችን ይዞ ለርሶ ቀርቧል። በመደበኛ ህትመት መጻሕፍት፣ መጽሔቶች፣ ጋዜጦችና ሌሎች መደበኛ ህትመቶች በሚስጥራዊ ህትመት ኪዋር ኮድ የተካተተባቸው ደረሰኞች፣ ቼኮች፣ ሎተሪዎች፣ የዩኒቨርሲቲ ዲግሪዎችና ሌሎች ሚስጥራዊ ይዘት ያላቸው ሰነዶች በሀገራችን እያደገ የመጣውን የህትመት ፍላጎት መሰረት በማድረግ የተጀመረ የሌብል ህትመት ኮሌጃችን በህትመት ቴክኖሎጂ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግና በህትመት ዋጋ ትመና በቀንና በማታ መርሃ ግብር እንዲሁም በአጫጭር ስልጠናዎች ተማሪዎችን በመቀበል ላይ ይገኛል። ለተማሪዎች የሚሆን አጋዥ መጻሕፍት፣ ልዩ ልዩ የጽህፈት መሳሪያዎችን በጥራትና በብዛት በድርጅቱ መሸጫ ሱቆች በጅምላና በችርቻሮ ያገኛሉ። አድራሻችን ዋና መስሪያ ቤት አዲስ አበባ 4 ኪሎ ብርሃንና ሰላም ማተሚያ ድርጅት።
9: የያዙትን ለማግዘፍ ምቹ የቁጠባ መንገዳችንን አቅርበን ኑሮውን ዲቃና እንደ ወዳጅ ተጨንቀን ከጎኖ ከተገኘን ባንክ ብቻ ያስብለናል። እንዲህ ጅማሮትን አድንቀን ከልቦ ቀርበን ንግዶን ለማሳደግ ከገንዘብ ባለፈ ጊዜያችንን ሐሳባችንን አለፍ ሲል ውሏችንን ከሰጠን ባንክ ብቻ ያስብለናል። ጊዜ ገንዘብ በሆነበት ዓለም ጊዜውን አትርፈን እፎይታን አላብሰን በሄዱበት ሁሉ ካለን ከጠበቁት አልፈን ከተገኘን ባንክ ብቻ ያስብለናል።
10: ብቻ
9: እንዲያቀዱትን ወደ መሬት አውርደን ህልሞን እንዲራመድ አድርገን እስከ መጨረሻ አብረኖት ከተጓዝን ባንክ ብቻ ያስብለናል።
11: አረ
9: ማህበረሰባችን ጎን ቆመን አንድ ላይ ተጋግዘን በበጎ አድራጎት ተሰማርተን አለኝታ ከሆንስ ባንክ ብቻ ያስብለናል። ከባንክ ባሻገር እንጂ አማራ ባንክ ከባንክ ባሻገር።

ወጥነት የራቀው የካሪክ ዩናይትድ እና ደረጃው ግርጌ ላይ ከተንጠለጠሉት ስፐርሶች ቀዳሜ ምሽት በአንጋፋው የኦልትራፎርድ ስቴዲየም የሚደረገው ማንቸስተር ዩናይትድን ከቶተንሃም የሚያገናኘው ጨዋታ ተራ የመርሃ ግብር ማሟያ ብቻም ሳይሆን ካሪክና ተጫዋቾቹ ከገቡበት የውጤት አዙሪት ለማንሰራራት ዘብ ሲቆሙ፣ ለስፐርሶች ደግሞ የቀረቻቸውን የስናፍጭ ቅንጣት ተስፋ ዳግም ለማንጸባረቅ ወደ ፍልሚያው ይገባሉ። ሁለቱም ቡድኖች የውድድር ዓመታቸውን በሚፈልጉት መልኩ አልጀመሩም። ዩናይትድ ከአምስት የሊግ ጨዋታዎች 5 ነጥብ ብቻ ሲሰበስብ፣ ቶተንሃም በበኩሉ ከአምስት ጨዋታዎች 2 ነጥቦችን ብቻ በመያዝ ከሰንጠረዡ ግርጌ ተቀምጧል። በተጨማሪም ስፐርስ በአምስቱ የሊግ ጨዋታዎች 2 ጎሎች ብቻ አስቆጥሯል። ይህም በክረምቱ የዝውውር መስኮት የባንክ ካዝናቸውን በመስበር በአዳዲስ ተጫዋቾች ላይ ያፈሰሱት መዋለ ንዋይ ገደል ገብቷል የሚሉ ድምጾችም በርካቶች ናቸው። የቀዳሚው ጥያቄ ግን ማን ያሸንፋል በሚለው ጥያቄ ብቻ አይቋጭም። ማን ችግሩን ይቆጣጠራል? ማን ወቅቱን ይቀይራል? እናም ማን የበለጠ ግፊት ውስጥ ይገባል የሚሉትንም ጥያቄዎች ያካተተ ይሆናል። ማንቸስተር ዩናይትድ በጨዋታ ውስጥ መቼ ነው ደህንነቱ የሚረጋገጠው? ከማንቸስተር ሲቲ ጋር ከአንድ ሰዓት በላይ በተጫዋች ብልጫ ሲጫወቱም አይደለም። በ88ኛው ደቂቃ ከኤቨርተን ጋር 2-1 እየመሩ ሲሆኑም አይደለም። እንዲሁም በኦልትራፎርድ ብራይተን እና ሆቭ አልቢዮንን በ10ኛው ደቂቃ 2-0 እየመሩ ሲሆኑ እንኳን አይደለም። በኦልትራፎርድ የታየው በዚህ መጠን ያለ የማፈግፈግ አፈጻጸም ለማንቸስተር ዩናይትድ ከሞላ ጎደል ያልተለመደ ነው። የችግሩ ስር መስደድ ቀዳሚ ተጠያቂዎቹ እነማን ናቸው? ተጫዋቾቹ፣ ማይክል ካሪክ እና ረዳቶቹ ወይንስ የክለቡ ባለቤቶች? ማይክል ካሪክ በኦልትራፎርድ ለታደሙ ታማኝ የዩናይትድ ደጋፊ ጥም ቆራጥ ድል መጎናጸፍ ከመቼውም በላይ ግድ ይለዋል። በአምበላቸው ብሩኖ ፈርናንዴዝ መሪነት ወደ ጦር ሜዳው ለሚጓዙት ቀያይ ሰይጣኖቹ ከፊታቸው ለሚቆም የጠላት ሰራዊት ላለመንበርከክ መሐላቸውን አኑረዋል። ቅዳሜ ምሽት የምናየው ዩናይትድ ብዙ እድል የሚፈጥር ነገር ግን እንደገና እድሎቹን የሚያባክን ቡድን ይሆናል ወይንስ የኢንተርናሽናል ብሬክ ጊዜውን ተጠቅሞ የአጨዋወት ለውጥ ያመጣ ዩናይትድን እንመለከታለን። ወደ ሰሜን ለንደኑ ቶተንሃም ስንሻገር ውጤት እንደ በረሃ ግመል ሽንት ወደኋላ አዘንብሏል። የዛርቢና ልጆቹ የውድድር ዓመቱን በውጤት አዙሪት መጀመራቸው ከደጋፊዎቻቸው ታላቅ ትችትን አስተናግዷል። በክረምቱ የዝውውር መስኮት 380 ሚሊዮን የብሪቲሽ ፓውንድ በማፍሰስ 10 ተጫዋቾችን ወደ ስኳዳቸው ቢቀላቅሉም አንዳቸውም የጎሉ አቅጣጫን ያወቁት አይመስልም። በአምስት የሊግ ጨዋታዎች 2 ጊዜ ብቻ ኳስን ከመረብ ያገናኙ ሲሆን በእነዚህ ጎሎች ላይ የአጥቂ ክፍላቸው ምንም አይነት ተሳትፎ ለማድረጉ ትችት እንደ ዶፍ ዝናብ አናታቸው ላይ ወርዷል። የስፐርስ ደጋፊዎች ውጤትን የትንፍጭው ዱቄትን አምጪው እንደሚሉት የሀገራችን ምሳሌያዊ አነጋገር ድል መንሳት በየትኛው መንገድ ሆነ ሁኔታ አጥብቀው ይሻሉ። ነገር ግን የኦልትራፎርድ ፍልሚያ ለስፐርስ ታማኞቹ ለውራት ያለሙትን የማሸነፍ ፈንጠዝያ ይዞ ይመጣል ወይንስ እንደፊቱ ላማለኝ በሰማይ ወትታንም አላይ ይሆናል? መልሱን ለመታዘብ ቀናቶች ብቻ ቀርተዋል። ማን ድልን ይጎናጸፋል? ቀያይ ሰይጣኖቹ ወይንስ የድል ረሃብተኞቹ ስፐርሶች? እያደመጣችሁን ስለሆነ ከልብ እናመሰግናለን። በስራት ማደዳችን እስከ 2 ሰዓት ድረስ ይቀጥላል። መልካም ቆይታ።

0: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
1: እስከና ቤት ከፍቼ ባከፋ ተሰጥቶ ወደ ገንዘብ ቀይራለሁ።
0: ይሄን አውርቼው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ ወቀት ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላቸዋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር አመት። አንበሳ ባንክ እንጀምረው።
2: ደረሰ የሚናፈቀው ቀን ደረሰ። የሚድሮክ ሳምንት ደረሰ። በብዙ ዘርፎች የሚንቀሳቀስ በርካታ ኢትዮጵያውያንን በስራ የሚያሳትፍ ለሀገር እድገት በተለያዩ ዘርፎች አስተዋጽኦ ያደረገ ሚድሮክ ኢንቨስትመንት ግሩፕ። ብዙ ሰዎች፣ ብዙ ስራዎች፣ ዘርፈ ብዙ አቅም፣ አንድ ትልቅ ቤተሰብ። ሁላችንም በሚድሮክ ውስጥ አለ። ሁላችንም ቤተሰብ ነን። የጋራ ጥረት፣ የጋራ ድል፣ የሀገር ስኬት። የሚድሮክ ሳምንት ተናፋቂ ቀን። አንድ ታሪክ፣ አንድ ቤተሰብ፣ አንድ የወደፊት ራዕይ። ከትላንት ትዝታ እስከ ዛሬ ስራ፣ ከዛሬ ስራ እስከ ነገ ተስፋ። የሚድሮክ ሳምንት። ታሪኩን ከሩቅ አትመልከቱና አብረን እንመልከት። ከጥቅምት 2 እስከ 7 ቀኑን ሙሉ በመስቀል አደባባይ ይምጡ፣ ይጎብኙ፣ በተመጣጣኝ ዋጋ ይሸምቱ። የሚድሮክ ሳምንት የሁላችንም የደስታ ቀን። ሚድሮክ ለሀገር።
3: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
4: እድግ በልልኝ የኔ ልጅ።
5: አንተ የት ጠፍተህ ነው ግን?
4: አሁን ገባሁ፣ በጣም ነው የናፈቅኝ።
3: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም።
6: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለመቶ ሰዓታት።
7: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
8: ሄሎ።
9: ምነው ወንድም ጥሎ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
8: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት።
9: ታዲያ በስልክ ቁጥሮ ይላክልኛ።
8: ዳሽን ላይ አይደል እንዴ ያልሽ?
9: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
7: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
10: ለምሳ 5500 ደርሶባችኋል። ላክ አርጓ።
11: አካውንትን ስጠይ።
10: ስልኬን ተጠቀሙ።
8: አረ እንዴት

0: በህይወታችን ውስጥ ከብዙ አይነት ሰዎች ጋር እንገናኛለን። አንዳንዶች ለሌሎች ሐሳብ ዋጋ ይሰጣሉ፣ ሌሎች ደግሞ እኔ ብቻ ነኝ የማውቀው በሚል አመለካከት የሌሎችን እውቀትና ሐሳብ ለመቀበል ይቸገራሉ። ይህ አይነት ሰው ሁልጊዜ የራሱ አስተሳሰብ ትክክል እንደሆነ ሲያስብ ሌሎች የሚያውቁትን ወይንም የሚያቀርቡትን ሐሳብ በቀላሉ ይተዋዋል። እውቀት ማለት ሁሉንም ነገር ማወቅ ማለት አይደለም። ሰው ብዙ ነገር ሊያውቅ ይችላል፣ ግን ከማያውቀው ነገር የሚማረው እንዳለ መቀበል የጥበብ ምልክት ነው። እኔ ብቻ ነኝ የማውቀው የሚል ሰው ግን በብዙ ጊዜ የሌሎችን ልምድና እውቀት በመናቅ የራሱን እውቀትና ከሌሎች በላይ ለማሳየት ይሞክራል። ይህ ባህሪ ከመጀመሪያ ትንሽ እንደሚመስል ቢሆንም በጊዜ ሂደት ግን በግንኙነት፣ በስራ እንዲሁም በተለያዩ ሁኔታዎች ላይ ችግር ሊፈጥሩ ይችላል። እንዲህ ያሉ ግለሰቦች በቤተሰብ፣ በጓደኝነት፣ በትምህርት ቦታ ወይንም በስራ ቦታ ሊገኙ ይችላሉ። ታዲያኛም ይህ አይነት ባህሪ ያላቸው የምታውቋቸው ካለው ስንል ጠይቀናቸው ተከታዩ ምላሽ ሰጥተውናል።
1: አንድ ጎረቤት ነበረችኝና ልጇን እንዴት ሃንድል እንደምታደርግ ኮመንት እናደርጋት ነበረ። ግቢ ውስጥ ያለ ነው የምንቀርባት ሰዎች እና እሷ ሁሌ አትቀበልም። በቃ እኔ ትክክል፣ እኔ እንደዚህ ነው፣ አይ እያለች በቃ ሁሉን ነገር ነው የማትቀበለው። እና ቀበሏ በበዛ ቁጥር ሰውም እየሸሸ ዝም እያለ መጣና ልጁ መፍትሄ እያጣ እየታመመ የአንዳንድ የማታውቃቸውን ነገሮች ስለምታደርግ ልጁ በጣም እየተጎዳ መጣና ራሷ በተግባር ያየችበት አጋጣሚ ነው የነበረው። እና ለካ እንደዚህ ያሉኝ ያለ ምክንያት አይደለም የሚለውን ነገር ራሷ አሳይመንት ወስዳ ያስተካከለችበት ጊዜ አለና በብዛት ሰው ያለ ምክንያት አይደለም ኮመንት የሚያደርጉ
2: አብሮሽ የሚሰሩ ኮሊጎችሽ ምናምን። ይሄ እንዴት ነው በጣም ወርክ ኢንቫይሮንመንቱን ሀርሽ ከሚያደርገው ነገር አንዱ እንደዚህ አይነት ሰው ነው። በቃ ይሄ እኔ ብቻ አውቃለሁ የሚል ከዛ ደግሞ ለመማር ዝግጁ ያልሆነ በየቀኑ ከሚያጋጥሙት አጋጣሚዎች ከታካሚዎቹ፣ ከታናናሾቹ፣ ከነርሶች፣ ከኢንቫይሮንመንቱ ለመማር ዝግጁ ያልሆነ ሐኪም፣ ዝግጁ ያልሆነ ነርስ እኔ አውቃለሁ። በጣም ብዙ ነገር ነው የሚያበላሸው የሚያከብደውም በየቀኑ ነው ከእንደዚህ አይነት ጉዳዮች ጋር ዲል የምታደርጊው። አብሮ ከሚሰራም ሰው ጋር ብቻ ሳይሆን ኢቭን ሊታከም ከመጣ አገልግሎት ሊወስድ ከመጣ ሰው ጋር አሁን ላይ በተለይ እጃችን ለአክሰሰብል ከሆነ ቴክኖሎጂ ጋር ተያይዞ ብዙ ነገር ጎግል ይደረጋል፣ ሰርች ይደረጋል እና ዴፊኒትሊ በደንብ ይሄ ምንድን ነው አርቲፊሻል ኢንቴሊጀንስ ወይም ደግሞ ሰርች ተደርጎ የሚመጡ ነገሮች በሙሉ ልክ ናቸው ብሎ መቀበል ከዛ ያንን ኦልሬዲ ኦኮፓይድ ሆነው ነው የሚመጡት እና አንቺ የምርም አክመሽ በእጅሽ ነክተሽ ዳሰሽ አይተሻቸው ከምታያቸው ከምታዥላቸው ነገር ጋር አርጊው ማድረግ
3: እንደዚህ አይነት አይጠፉም። በስነስርዓት ደግሞ አሉና ተጎጂ ናቸው ብዬ አስባለሁ። ምክንያቱም አንዳንዴ በራሳችን ብቻ አስበን የምንወስነው ነገር በራስ ተማምኖ የራስን ሀሳብ በቃ በፍሪደም እንደማቅረብ ጥሩ ነገር የለም። ግን ደግሞ የሰውንም ሀሳብ ሰምቶ አመዛዝኖ እንደመወሰን ደግሞ የበለጠ ጥሩ ነገር የለም ብዬ ነው የማስበው።
4: ብዙ ሰው ስለ ፖለቲካ አውቃለሁ እያለ ሁሉም ሰው ነው ሀሳብ የሚሰጠው እና በጣም የሚገርመኝም በሱ ዙሪያ ነው።
0: አንዳንድ ጊዜ ከተለያዩ ሰዎች ጋር በሚኖሩ ውይይቶች ሌሎች ሰዎች ሀሳብ ሲያቀርቡ ሳያዳምጡ መቃወም፣ እራሳቸው የሚያምኑበትን ብቻ እውነት ማድረግና ስህተት ቢፈጽሙም ለመቀበል መቸገር የዚህ አመለካከት ምልክቶች መሆናቸውን ጥናቶች ያመላክታሉ። አንዳንዴም ሌላ ሰው ትክክለኛ ሀሳብ ቢያቀርብ እንኳን አይ እኔ ከአንተ የተሻለ አውቃለሁኝ እኔ ብቻ ነኝ ትክክል በሚል መንፈስ ሊመልሱም ይችላሉ።
5: አንዳንድ ሰዎች አሉ። ለምሳሌ አንድ በቅርብ ጊዜ የማውቀው የህግ ባለሙያ ነኝ የሚል የህግ እውቀት የሌለው ሰው የፍትሐ ብሔሩንም የወንጀሉንም ሳይለይ ሁሉም ደበላልቆ እኔ ያውቃለሁ ብሎ ይከራከር ነበረ ድርቅ ብሎ። ይህ ደግሞ ተገቢነት የለው። እንደዚህ አይነት አሰራር ሰውን ያሳስታል፣ ራሱም ይሳሳታል፣ ራሱንም ካለው ከእውቀቱ ዝቅ ያደርጋል፣ ከሰውነትነት ባህሪውም ከባለሙያነቱም ዝቅ ብሎ ይገመታል፣ በዝቅተኝነቱ ይታያል። ሰው ሆኖ የማያውቀውን ነገር ማወቅ እችላለሁ ብሎ መናገር የለበትም።
2: ደግሞ ይሄ ሱፐሪዮሪቲ ፊሊንግ ያለባቸው አብሮ የሚሰሩ ሰዎች ትንንሽ ነገሮችን ሚስ ይደረጋሉ ኢንቢትዊን እና ልታሳያቸው ልትነግሪያቸው ስትሞክሪ አሁን ያውቃለው መጥፎ ስሜት መጥፎ የተጠናወታቸው ነገር ስላለ አይቀበሉሽም። ዘንድ ፔሸንቱ ይከፍላል። በቃ ፌለሪቲ ነው፣ ትልቅ ፌለሪቲ ነው ነው በህይወታቸው ፕሮግረስ አይኖራቸውም። ምድ አንድ ቦታ ስታክ አድርገው ነው የሚቆሙት፣ በህይወታቸው አይማሩ።
4: ጭራሽ ሳይረዳ አጉል እኔ ነኝ ትክክል ብሎ ያን ሌላ ሰው ሊጎዳ የሚችል አይነት ነገር እስከ ማድረስ ይደርሳል። አሁን ለምሳሌ አለ የሆነ ሰውን የማውቀው ማለት ነው ሰፈር ውስጥ በቃ ካገኘሽ ምንም ላያቅ ይችላል እኮ ግን ለመግባባትም ምናምን ይሁን ያላቀም በቃ አውቃለሁ ብሎ ያንን ወሬ ለማውራት ስንትን ሲል ብዙ የሚሳሳታቸውን ስህተቶች ታስተውያለሽ እና እንደዛ ነው። እንደዚህ አይነት ባህሪ ያላቸው ሰዎች ደግሞ እንግዲህ

0: ብለን ገልጻቸዋለን። እንት ነው
1: እኔ ወሬኛ ብዬ ነው መገልጻቸው ማለት በጣም ወሬ የሞደል ፍቅር የሞደል እንት ነው ብዬ ነው ማስበው።
2: አንዳንዴ የራሳችን ሀሳብ በሌሎች አይነት ሲታይ የሆነ መስተካከል ያለበት ነገር ሊኖር ስለሚችል እሱን ነገር ሰዎች አመዛዝነው ሊነግሩን ስለሚችሉ፣ ሲቀጥል ደግሞ ከኛ በተጨማሪ የተሻለ ሀሳብ ሊኖረው የሚችል ሰው ስላለ እሱን አመዛዝነው ቢወስን ጥሩ ይመስለኛል ብዬ አስበው።
3: ይህ አይነት ባህሪ በሰው ላይ ብቻ ሳይሆን በሚኖርበት አካባቢ ላይም ተጽዕኖ ያሳድራል። በቡድን ውስጥም አንድ ሰው ሁልጊዜ የራሱን ሀሳብ ብቻ እውነት ካደረገ ሌሎች ሀሳባቸውን ለመግለጽ ሊፈሩ ይችላሉ። ይህም የቡድን ስራን የሚያዳክምና በተቃራኒው ደግሞ ሌሎችን የሚያዳምጥና ሀሳባቸውን የሚያከብር ሰው የተሻለ የመግባባትና የመተባበር አቅም እንደሚኖረው የስነ ልቦና ባለሙያዎች የሚገልጹ ሲሆን፣ ታዲያ ይህ አይነት ችግር ያለባቸው ሰዎች ምክንያት ምን ይሆን የሚለውን የስነ ልቦና ባለሙያ የሆኑት ወይዘሪት በዛዊት መለሰ ሀሳባቸውን አጋርተውናል።
4: እኔ አውቃለሁ የሚሉ ሰዎች ችግር መነሻ የባህሪ ፓተርን ነው ወይም ድግግሞሽ ያለው የባህሪ ችግር ነው ወይም የባህሪ መስመር ነው ማለት እንችላለን። እና የዚህ ባህሪ መነሻ የሚሆነው ከልክ ያለፈ በራስ መተማመን፣ አስተያየትን ለመቀበል ዝግጁ አለመሆን፣ ከፍተኛ የሆነ ከሰው ጋር የተወዳዳሪነት ስሜት በእነዚህ መልኩ የሚገለጥ ነው። እና ከፍተኛ የሆነ በራስ መተማመናቸው ስሜት የሚመጣው የእነሱ እውቀት ከሌላው የተሻለ እና ደግሞም በጣም አስፈላጊ እንደሆነ ወይም እነሱ የሚያውቁት ነገር ብቻ በጣም የሚፈለግ አስፈላጊ፣ የሌላ እውቀት ደግሞ ከነሱ ባነሰ መልኩ የሚፈለግ መስሎ ስለሚሰማቸው ስለሚያምኑ ነው አይምሯቸው በዛ ሜተር ስለተቀረጸ ማለት ነው። ሌላው ምንድን ነው አካባቢያቸው ላይ ያለውን ነገር ሁሉ መቆጣጠር የሚፈልግ ከፍተኛ የሆነ ስሜት አላቸው። በእውቀት ዙሪያ እነሱም አስተያየት የማይሰጡበት ቦታ መገኘት አይፈልጉም። የእነሱ ሀሳብ፣ የእነሱ ንግግር፣ የእነሱ አስተሳሰብ ዶሚኔት እንዲያደርግ በቃ ኮንትሮል እንዳደረጉ ሲሰማቸው አይምሯቸው ሪሊፍ ስለሚያደርግ ነው። ሶስተኛውና ግን በጣም የሚገርመው ነገር ኢንሴኪዩር ስለሆኑም ሊሆን ይችላል እሱ ይሄ የበታችነት ስሜታቸው። ከዛ በኋላ ወይኔ ሳላቅ ብገኝ ወይም የሆነ ነገር አስተያየት ሰጥቼ ብገኝ ሰዎች አይቀበሉኝም የሚለው ፍርሃት ወይም ኢንሴኪዩሪቲ የምንለው እሱም በጣም ስለሚፈሩት የተሳሳተ አመለካከት ነው። በእርግጥ ግን አሸናፊ መሆናቸውን እንዲገልጹ አሮጋንት እንዲሆኑ ወይም ደግሞ በጣም በቃ እኔ አውቃለሁ የሚለው ስሜት እንዲሰማቸው ያደርጋቸዋል ማለት ነው።
3: ጥበበኛ ሰው ከትንሽ ልጅም ሆነ ከአዛውንት ከጓደኛም ሆነ ከተቃራኒ ሰው አዲስ ነገር ለመማር ክፍት ይሆናል። ሌሎችን ማዳመጥ የራስን እውቀት አያሳንስም፣ ይልቁንም የሚያሳድግ መሆኑ የተገለጸ ሲሆን ይህ አይነት ባህሪ ያላቸው ሰዎች ምን አይነት ተጽዕኖ ጉዳትስ ያሳድርባቸዋል የሚለው እንደሚከተሉ አብራርተውልናል።
4: ሌላኛው ከሳይኮሎጂ አንጻር ሎ ሰልፍ አዌርነስ አላቸው ወይም ስለ ራሳቸው ሙሉ ለሙሉ አያውቁም። አንድ ሰው ስለ ራሱ በቂ የሆነ ግንዛቤ አለው ወይም በእርግጠኝነት እኔን አውቃለሁ ካልኩኝ በእርግጠኝነት ሊሚቴሽኖቼን ወይም ደግሞ ገደቦቼንም ላቅ እችላለሁ። አንድ ሰው በዚህ ጉዳይ ላይ ጎበዝ ነኝ፣ በዚህ ጉዳይ ላይ ግን ጎበዝ አይደለሁም ወይም ራሱን በደንብ የሚያውቅ ሰው ማለት ነው። እነዚህ ሰዎች ሁሉም ነገር ላይ ፐርፌክት ነኝ፣ ሁሉንም ነገር እኔ ነኝ የማውቀው፣ ከሁሉም የተሻልኩ ነኝ የሚሉበት ምክንያት ስለ ራሳቸው በቂ የሆነ ግንዛቤ ስለሌላቸው ነው ማለት ነው። ስለዚህ እንደዚህ አይነት ባህሪ ላላቸው ሰዎች መፍትሄ ይኖራል ወይ የሚለው ነገር አሁ አካባቢያቸው ላይ ባለው ሰው ለነሱ የሚደገፉበትን ሳሳባቸውን የሚያስተካክሉበትን መንገድ ፖዚቲቭ በሆነ መንገድ እነሱን መስራት ይችላል። መጥፎ ሰዎች እንዳልሆኑ ማወቅ ነው የስነ ልቦና እርዳታ የሚያስፈልጋቸው እንጂ ሁል ሊሚቴሽን ያለባቸው ነው። እሱም ቢሆን መጥፎ እንደሆኑ ባለማስረዳት ወይም እናንተ እንዲህ ናችሁ ሁሉን አዋቂ ነኝ የምትሉ ናችሁ ምናምን ከማለት ይልቅ እነሱን በመጠየቅ ጋይድ በማድረግ ማስተካከል ይቻላል።
3: እኔ ብቻ ነኝ የማውቀው ብሎ ሌሎችን መናቅ ከእውቀት ይልቅ የኩራት ምልክት ሊሆን ይችላል። ማውጥሩ ነገር ቢሆንም የምናውቀውን በትህትና መጠቀም የበለጠ ዋጋ አለው። ሰው ሁልጊዜ ሌሎችን ማዳመጥ፣ ከሌሎች መማር፣ ስህተቱን መቀበልና አዲስ እውቀትን መፈለግ ያለበት ሲሆን ምክንያቱ ደግሞ ብልህነትን ሁሉንም ነገር ማወቅ ሳይሆን ሁልጊዜም ለመማር ዝግጁ መሆኑንም የባለሙያው ምክረ ሀሳብ ነው። መልካም ቀን።

ይግቡ። ወደ አዲስ ምዕራፍ ልዩ ወደ ሆነው ዓለም ከጊዜው ጋር ተራምደን ወሰን የለሽ አማራጮችን በመናገኝበት ወር በአንድነት እንግባ።

0: Benji Zembrindo.
1: መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት ማርኬቲንግ ማኔጅመንት አርክቴክቸር ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓመተ ምህረት የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ ማርኬቲንግ ኤንድ ሴልስ ማኔጅመንት ሃርድዌር ኤንድ Network Service, Web Development and Database Administration የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናርቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቅረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ አንድ መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ
2: Bella Sports. የእንግሊዝ ፕሪሚየር ሊግ፣ የስፔን ላ ሊጋ፣ የአውሮፓ ቻምፒየንስ ሊግ በሜዳና ከሜዳ ውጭ የሚለበሱ ምርጥ ምርጥ ኦሪጂናል ማሊያዎች ከቤላ ስፖርት።
3: ዋው! ምን አይነት ማሊያዎች ናቸው! የዘንድሮቹ ደግሞ ይለያሉ። ስቶሮቹን ገብኝቻቸዋለሁ። በጣም ነው የሚገርሙት። የሁሉም ማሊያዎች አስደማሚ ናቸው። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ሲቲ፣ ቼልሲ፣ ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ። ቱታዎቹ ለአልባሳቶቹ ይደንቃሉ። ኦሪጂናልነታቸው እጅግ ድንቅ ናቸው።
4: ያምራል ያምራል፣ እንደ ጽሑፉ የቤላ ደጃፍ ላ ቤላ
3: ይደንቃል።
2: ይምጡ ቁጥር አንድ ከአውሎት ጤና ጣቢያ ወደ ኮኮሎ በሚወስደው መንገድ 100 ሜትር ላይ፣ ቁጥር 2 ከቦሌ ትምህርት ቤት ፊት ለፊት ሽልም ታወር ፍርስት ፍሎር፣ ቁጥር 3 ጋዜቦ ከሰናአ ሬስቶራንት ፊት ለፊት በ0942216474 ሃሎ ይበሉ። ኤላ ምርጥ የስፖርት አልባሳት መገኛ።
5: ይሄ ማድሮ ነበረ። ዘንድሮማ እድሜ ለንባክ ሎሚ ተራ ዘምኖና ቀልጥፎ ንብ ተራ ሆኖ ከች ብሏል። በአገልግሎት አይነቱም የደንበኞቹ ኩራት ለመሆን በቅቷል። ንብ ተራ ኦንላይን በታታሪዋ ንብ ጥላ ስር ከያዛቸው አገልግሎቶች መካከል የኪራይ አለፈ አላለፈም እንግልትን ከስሩ ነቅሎ ለሕንፃ ባለቤቶች፣ ለተከራዮችና ለሕንፃ አስተዳዳሪዎች ንብ ተራ ሕንፃ አስተዳደር ሁነኛ እፎይታ ሆኗል። ንብ ተራ ስኳላም ወላጆች የትምህርት ቤት ክፍያም ባሉበት ሆነው ከፍለው የልጆቻቸውን የዘወትር እንቅስቃሴ እንዲቆጣጠሩ ከማስቻሉ በተጨማሪ ለመምህራኖችም የተማሪዎቹን ውጤት መዝግቦና መዝኖ ኦንላይን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ የሚያስችል ሁነኛ መፍትሄ ሆኗል። ንብተራ አስኳላ ጊዜውንና ጤናውን ብቻ ሳይሆን የኪስውንም ውሃ ልክ የሚጠብቅ ንብተራ ይሰራዋል። ከልብ እንደ ንብ ንብ ኢንተርናሽናል ባንክ።
6: ናርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖርም ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሲኤምሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977 60 60 60 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ አያት ዞሮ መግቢያይ
0: የመስከረም 29 2019 ለተ አርብ ብስራት ማለዳችን እንደቀጠለ ይገኛል። ክብራትና ክብራን አሁን እስኪ አንድ አስገራሚ መረጃ እንንገራችሁ። በዓለም ላይ ከተደረጉ ታላላቅ ሰላማዊ ሰልፎች መካከል እንደ ጉርጉራኒ ከናቆጣ ጥር ጥቅምት 24/1975 የአይስላንድ ሴቶች ያደረጉት ሰላማዊ ሰልፍ በታሪክ ውስጥ ከፍተኛ ቦታ ይሰጠዋል። ከ90% በላይ የሚሆኑ የሀገሪቱ ሴቶች ስራ አንስራ ምግብ አናበስልም ልጆቻችን አንንከባከብም ቤት አናጸዳም ብለው ወደ አደባባይ ወጡ። ለህብረተሰቡ ምን ያህል አስፈላጊ እንደሆኑ ማሳየት ነበር የፈለገው። ትምህርት ቤቶች፣ ፋብሪካዎች፣ ንግድ ቤቶች፣ ባንኮች ስራቸውን ለመስራት ተቸገሩ። ምክንያቱም ሁሉም አባቶች ልጆቻቸውን ይዘው ወደ ስራ ለመሄድ የተገደዱበት አጋጣሚ ተፈጥሮ ነበር። ያ አርብ ቀን ለወንዶች በጣም በጣም ከባድ ሆኖ አለፈ። ይህንን ተከትሎ የሴቶች መብት በአስቸኳይ እንዲረጋገጥ በፓርላማ ውሳኔ የተላለፈበትን ሁኔታ እንዲፈጠር አድርጓል። አንድነት ኃይል ነው የሚባለው ለዚህ ይመስላል። ሴቶች የፈጠሩት ተጽዕኖ ቀላል አልነበረም በዛ ዕለትና በርካታዎች ይህንን ሰላማዊ ሰልፍ መነጋገሪያ አድርገውት በታሪክም ተመዝግቦ ከሚገኙ ታላላቅ ሰላማዊ ሰልፎች መካከል በቀዳሚነት የሚጠቀስ የሴቶች ሰላማዊ ሰልፍ ነው። አስባችሁታል? 90% የሚሆኑ ሴቶች ከቤታቸው ወጥተው አደባባይ የተገኙበት አጋጣሚ ነበር። ይህንንም መንግስትን ያስገዱበትና በፓርላማ ውስጥ የሴቶች መብት ይበልጥ እንዲሻሻል የተደረገበትን አጋጣሚ ፈጥሯል። በዚሁ ወደ አንዳንድ መረጃዎች እናልፋለን። ለ7 ዓመታት በህመም ስትሰቃይ ከነበረች እናት 25 ኪሎ ግራም እጢ በቀዶ ህክምና ተወገደ። የ52 ዓመት ዕድሜ ያላቸው እኚህ እናት ለ7 ዓመታት ያህል በህመም ሲሰቃዩ ነበረ ሲሆን በደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል መስከረም 27 ቀን 2019 ዓ.ም በተደረገላቸው ህክምና 25 ኪሎ ግራም ክብደት ያለው የማህፀን እጢ ተወግዶላቸዋል። በሆስፒታሉ የማህፀንና ጽንስ ስፔሻሊስት ሐኪም ዶክተር ሳሙኤል በዛብህ ለብስራት ሬዲዮ እንደተናገረው ታካሚዋ በ7 ዓመታት ውስጥ ሆዳቸው አካባቢ እየጨመረ የመጣውን እብጠት የክብደት መጨመር ሊሆን ይችላል በሚል ትኩረት ሳይሰጡት ቆይተዋል። የማህፀን እጢ በአፋጣኝ ህክምና ካላገኘ ወደ ካንሰር ተቀይሮ ለህይወት አስጊ የሚሆንበት አጋጣሚ ሊኖር እንደሚችል የሚገልጹት ዶክተር ሳሙኤል ለታካሚዋ እስካሁን በተደረገው ምርመራ እብጠቱ ከጊዜ ወደ ጊዜ ከመጨመሩ ውጭ የካንሰር ባህሪ እንዳልተገኘበት ገልጸዋል። በሆድ አካባቢ ህመሞችና እብጠቶች ሲኖሩ ወደ ህክምና ተቋም በመሄድ ምርመራዎችን ማድረግ አስፈላጊ መሆኑ የተገለጸ ሲሆን ከከፋ ስቃይና ህመም መዳን እንደሚቻል ተጠቁሟል። አንድ ሰዓት ተኩል የፈጀው ቀዶ ህክምና የተደረገላቸው የ52 ዓመቷ እናት አሁን ላይ በጥሩ ጤንነት ላይ እንደሚገኙ ታውቋል። ዘገባው የባልደረባችን መባ ወርቅነህ ነው። አንድ የኢቦላ ሞት በኬንያ መመዝገቡ አህጉራዊ ስርጭት ሊሰፋ ይችላል የሚል ስጋት ፈጠረም። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ ወደ ጎረቤት ሀገራት ሊስፋፋ ይችላል የሚል ስጋት እያየ ለመምጣቱ ተገልጿል። በተለይም በኬንያ አንድ ሰው በኢቦላ ምክንያት ህይወቱ በማለፉ የበሽታው ስርጭት ከታሰበው በላይ ሊሆን ይችላል የሚለውን ስጋት አባብሶታል። የዓለም ጤና ድርጅት እንዳስታወቀው በኬንያ ህይወቱ ያለፈው ሰው ኢቦላ ከተከሰተበት የዲሞክራቲክ ሪፐብሊክ ኮንጎ መነሻውን ያደረገ ሲሆን ግለሰቡ በየብስ ወደ ዩጋንዳ ከዚያ በኋላ በአውሮፕላን ወደ ኬንያ ናይሮቢ መግባቱ ተገልጿል። ይህ ሁኔታ ቫይረሱ በሰዎች እንቅስቃሴ ከአንድ ሀገር ወደ ሌላ ሀገር ሊሰራጭ የሚችልበትን አደጋ ከፍ አድርገውታል። በተጨማሪም ከወረርሽኙ ነጻ መሆኗን ያስታወቃችው ዩጋንዳ በእርግጥ ከበሽታው ነጻ መሆኗን በተመለከተ ጥያቄ አስነስቷል። የኢቦላ ወረርሽኙ ከዲሞክራቲክ ሪፐብሊክ ኮንጎ ተነስቶ በአካባቢው በመስፋፋት ከፍተኛ የሰው ህይወት እንዲጠፋ ማድረገውን የዓለም ጤና ድርጅት ያመለክታል። በወረርሽኙ ቢያንስ 4148 ሰዎች ህይወታቸውን ሲያጡ 8300 በላይ የተጠረጠሩ የበሽታው ተጠቂዎችም ተመዝግበዋል። የበሽታው ወረርሽኝ ወደ ዩጋንዳም ተሻግሮ የነበረ ሲሆን በሀገሪቱ 20 የሚጠጉ ታካሚዎች መመዝግባቸውን ተከትሎ በሐምሌ ወር ከኢቦላ ነጻ መሆኗ ተገልጾ ነበር። በኬንያ የተመዘገበው ሞት ግን በክልሉ ያለውን የበሽታውን ስርጭት በተመለከተ አዲስ ስጋትም ፈጥሯል። በዚህም የተነሳ ኬንያ ከፍተኛ ተጋላጭነት ባላቸው የመግቢያ በሮች ላይ የጤና ምርመራን እያጠናከረች መሆኑን የዓለም ጤና ድርጅት ገልጿል። በተለይም ከተጠቂ አካባቢዎች የሚመጡ ሰዎችን መከታተልና የበሽታውን ምልክቶች በፍጥነት መለየት ላይ ትኩረት ተደርገዋል። የኬንያ የኢቦላ ሞት በክልሉ የበሽታውን ስርጭት በጥብቅ የመከታተል የጤና ምርመራን የማጠናከር ቫይረሱ ወደ ሌሎች ሀገራት እንዳይስፋፋ የጋራ ጥረት የማድረግ አስፈላጊነትን አጉልቶ አሳይቷል። ሐሰተኛ ሰነዶችን በመጠቀም ፓስፖርት ለማውጣት የሞከረው ኤርትራዊ ግለሰብ በቁጥጥር ስር ዋለ። የጋሞ ዞን ፖሊስ መምሪያ እንደገለጸው ግለሰቡ ሐሰተኛ ሰነዶችን ጠቅሞ ፓስፖርት ለማውጣት ሲሞክር መያዙን አስታውቋል። ግለሰቡ ዳዊት ጎይቶም የተባለ ሲሆን በኦንላይን ያመለከተውን የፓስፖርት ጥያቄ ለማስፈጸም ሐሰተኛ ሰነዶችን በመያዝ ወደ ኢሚግሬሽንና ዜግነት አገልግሎት አርባ ምንጭ ቅርንጫፍ ጽህፈት ቤት በመጠባበቅ ወቅት በተፈጠረ ጥርጣሬና በተሰጠ ጥቆማ በቁጥጥር ስር ውሏል። የዞን ፖሊስ ባደረገው ማጣራት ተጠርጣሪው ከአዲስ አበባ የተሰጠ ሐሰተኛ የፋይዳ መታወቂያ፣ ከትግራይ ክልል ትምህርት ቢሮ የተሰጠ የስምንተኛ ክፍል የትምህርት ሰነድ ኮፒ፣ እንዲሁም ከአርባ ምንጭ ከተማ የተሰጡ ሐሰተኛ የቀበሌ መታወቂያና የወሳኝ ኩነት ሰነዶችን አዘጋጅቶ ሲጠቀም ተገኝተዋል። በተደረገው የማጣራት ስራ ግለሰቡ የቀድሞ የኤርትራ ባህር ኃይል አባል እንደነበርና ከሰራዊቱ በመኮብለል በትግራይ ክልል በኩል ወደ አዲስ አበባ ገብቶ ይኖር እንደነበር ተረጋግጧል። በዚህም ፖሊስ ግለሰቡን በቁጥጥር ስር አውሎ የክስ መዝገቡን በማጣራት ላይ እንደሚገኝ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። የጋሞ ዞን ፖሊስ መምሪያ ተጠርጣሪውን በቁጥጥር ስር ለማዋል ጥቆማ በመስጠትና በማስፈጸም ረገድ ላደረጉት ከፍተኛ ትብብር ለኢሚግሬሽንና ዜግነት አገልግሎት አርባ ምንጭ ቅርንጫፍ ጽህፈት ቤት አመራሮችና ሰራተኞች ምስጋና አቅርበዋል። ዘገባው የባልደረባችን ሳምራዊት ስዩም ነው። ክቡራትና ክቡራን በዚሁ የምናልፈው ወደ ችሎት ዘገባችን ይሆናል። ባልደረባችን ሳምራዊት ስዩም የችሎት ዘገባውን እንዲህ ታቀርብልናለች።
7: ይግቡ። ወደ አዲስ ምዕራፍ፣ ልዩ ወደ ሆነው ዓለም ከጊዜው ጋር ተራምደን ወሰን የለሽ አማራጮችን በመናገኝበት በር በአንድነት እንግባ።
8: ወንድማማችነት ከደም ትስስር በላይ ነው። በልጅነት አብሮ መጫወት፣ በደስታ አብሮ መሳቅ፣ በመከራ ጊዜ እርስ በርስ መደጋገፍና አለሁልህ ብሎ የሌላው ጎን መቆም ነው። የአንድ ቤት ልጆች ሲሆኑ ታዲያ የሚጋሩት የደም ዝምድናን ብቻ ሳይሆን የልጅነት ትዝታ፣ የቤተሰብ ሚስጥርና የእድሜ ዘመን ትስስርንም ነው። ነገር ግን የጠንካራ ትስስር በንብረት አለመግባባት፣ በቂምና በተደጋጋሚ ጭቅጭቅ ሲሸረሸር የሚያስከትለው ጉዳት ከባድ መሆኑ እሙን ነው። በአንድ ማዕድ ተቋድሰው በአንድ አልጋ ላይ ተኝተው ያደጉ ወንድማማቾች አንዱ ለሌላው ህይወት አስጊ የሆነ ውሳኔ እስከ መድረስም ሊደርሱ ይችላሉ። በዛሬ በችሎት ውሏችንም የምናቀርበው ታሪክ በደቡብ ምዕራብ ሸዋ ዞን ወንጪ ወረዳ በውርስ መሬት የተነሳ በሁለት ወንድማማቾች መካከል የተፈጠረ አለመግባባትና ልንነግራችሁ ይደር ነው። ነገር የሆነው እንዲህ ነው። ዳግም ተኮላና ቦጋለ ተኮላ ወንድማማቾች ሲሆኑ በጥሩም በመጥፎም ጊዜ አለሁልህ የሚባባሉ በጋራ በልተው ጠጥተው ቦርቀው ያደጉ ወንድማማቾች ናቸው። ታዲያ ፍቅርም እንዳለ ጸብም አለመግባባትም ያለ ነውና በሁለቱ መካከል በአንዲት ቀን አለመግባባትና ጭቅጭቅ በተደጋጋሚ ይከሰታል። ታዲያ ያላግባባቸው ዋና ምክንያት የሆኑ ደግሞ የቤተሰብ ውርስ የሆነው የመሬት ጉዳይ ነበር። ታዲያ በሰዓቱ ይህ ድንበር የኔ ነው አይደለም፣ ይህ የኔ ነው በመባባል በተደጋጋሚ ግጭት ውስጥ ይገባሉ። ታዲያ ቀናት በሄደ ቁጥር ተከሳሽ በውስጡ ቂም መያዝ ይጀምራል። የግል ተበዳይ ግን ሀገር አማን ብሎ ነገሩን ችላ በማለት እንደ ከዚህ ቀደሙ ሀገር አማን ብሎ ኑሮውን ይቀጥላል። ታዲያ እንደ ሁልጊዜው አመሻሽ ላይ አንድ ላይ ማዕድ ቆርሰው በአንድ አልጋ ላይ ይተኛሉ። በዚህ ጊዜ አስቀድሞ የወንጀል ድርጊት ለመፈጸም ያሰበው ግለሰብ ንጋት 12 ሰዓት ላይ የግል ተበዳይን በያዘው ዱላ አንገቱ ላይ ደጋግሞ በመምታት ህይወቱ እንዲያልፍ ያደርጋል። በመቀጠልም አብሮት ለዘመናት ከኖረው ከአንድ እናት ከአንድ አባት የተወለደው ወንድሙ እንዲገድሉ ደሙ እየፈሰሰ እያየ በፍጥነት ከአካባቢው ይሰወራል። እንደተለመደ ሁሉ ተበዳይን የሚፈልጉ ጓደኞቹ በመኖሪያ ቤት ደርሰው ሲጣሩ የሚሰማቸው አጣሉ። ከዛም በሩን ከፍተው ሲገቡ ያልጠበቁትን ይመለከታሉ። ጉዳዩንም በፍጥነት ለፖሊስ ያሳውቃሉ። ፖሊስም በቦታው በመገኘት የሟችን አስክሬን አቅራቢያ ወደሚገኝ ሆስፒታል በመላክ ተከሳሽን በማፈላለግ ከተሸሸገበት በቁጥጥር ስር ያውለዋል።
9: ሰዎች ችግራችንን የምንፈታባቸውን መንገዶች መምረጥ አለብን ብዬ ነው ማስበው። በዚህ ርዕስ ላይ ማለት ወንድም ወንድሙን መግደል የለበትም። ወንድም ወንድሙን ከመግደል ይልቅ ወንድም ወንድሙን እንዴት አበርትቶ እንዴት አስተምሮ ማሳደግ እንዳለበት፣ የጎዳውን ወንድሙን እንኳን እንዴት ማስተማር እንዴት መለወጥ እንዳለበት ነው እንጂ ማሰብ ያለበት። በቂም በቀል ተነሳስቶ እንዴት መግደል እንዳለበት ካሰበ ይሄ ድክመት ነው። ወንድም ወንድሙን ጎርቶ ገሎ የሚጠቀመውም ጥቅም የለም። ከዛ በኋላ የሚጠብቀው የራሱን ህይወት ማጣት መስራት ነው የራሱን ላይፍ መክፈል ነውና ስለዚህ መሆን የሌለበት ነው እየሰማን ያለነው ነገር እና ከዚህ ግን መማር አለብን በያስባለሁ
10: ሳንዴት የገዛውን ድሙን አብሮ ያደገውን ብዙ ነገር አብሮ ያሳለፈውን ሰው ሊገድል ይችላል ባይሆን መኖሩ ይጠቅማል እንጂ የፈለገው ነገር እንኳን ቢሆን ይጎዳል ብዬ አላስብም ግን እንደዚህ ማድረግ በጣም ጨካኝነት ነው
8: በቁጥጥር ስር ከዋለ በኋላም የክስ መዝገቡ ተጣርቶ ለወረዳው አቃቤ ሕግ ይቀርባል አቃቤ ሕግም የቀረበለትን የክስ መዝገብ በማጣራት ተከሳሽ በፈጸመው የግድያ ወንጀል ክስ በመመስረት ለዞኑ ከፍተኛ ፍርድ ቤት ያቀርባል ፍርድ ቤቱም የቀረበለት ንክስ መዝገብ በተገቢው መንገድ ከተመለከተ በኋላ ተከሳሽ ወንጀሉን አልፈጸምኩም ብሎ ቢክድም ፍርድ ቤቱ የቀረበለት ንክስ መዝገብ በሰውና በሕክምና ማስረጃ ካጣራ በኋላ ተከሳሽን ያርማል መሰል ድርጊት ፈጻሚዎችን ያስጠነቅቃል በማለት በ20 ዓመት እስራት እንዲቀጣ ውሳኔ ያስተላልፎበታል።

0: የምስራች! የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያው ወደሚገኘው ሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንዝሩ፣ ተጨማሪ 10 ብር ጉርሻውን ያገኙ። ሲንቄ ባንክ፣ በአንድነት ወደ ስኬት።
1: ቀጥለናል። የተመጣጠነ ምግብ የማያገኙ ሕፃናት በሽታ የመከላከል አቅማቸው ዝቅተኛ በመሆኑ በሳንባ ምች በቀላሉ ይጠቃሉ ተባለም። ሕፃናት ለሳንባ ምች ይበልጥ ተገላጭ እንዲሆን የሚያደርጉ የተለያዩ ምክንያቶች ቢኖሩም የተመጣጠነ ምግብ የማያገኙ ሕፃናት በሽታ የመከላከል አቅማቸው ዝቅተኛ በመሆኑ በሳንባ ምች ሊጠቁ ይችላሉ። በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሕፃናት ሕክምና ስፔሻሊስት ዶክተር ሙደሲር ሂያር ከብስራት ሬዲዮ ጋር በነበራቸው ቆይታ የሳንባ ምች ኒሞኒያ በዋናነት የሳንባ ሕዋሳትንና የአየር ከረጢቶችን የሚያጠቃ የባክቴሪያ ወይም የቫይረስ የኢንፌክሽን አይነት ነው ብለዋል። በሽታው በማንኛውም የእድሜ ክልል ያሉ ሕፃናትን ሊያጠቃ ቢችልም ይበልጥ ተገላጭ የሆኑት እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ናቸው። ከእነዚህም መካከል በተለይ እድሜያቸው ከአንድ ዓመት በታች የሆኑ ህጻናት ለአደጋውና ለከፍተኛ ህመም የመጋለጥ እድላቸው በጣም ከፍተኛ መሆኑን ገልጸዋል። ህጻናት ለሳንባ ምች ይበልጥ ተገላጭ እንዲሆኑ የሚያደርጉ ዋና ዋና ምክንያቶች የሚባሉት እድሜያቸው ከአምስት ዓመት በታች በተለይም ከአንድ ዓመት በታች መሆን፣ የምግብ እጥረት፣ ክትባት በሚገባ ለማጠናቀቅ የአኗኗር ሁኔታና የአየር ብክለት መኖር እንዲሁም የእናት ጡት በሚገባ ለማግኘትና ሌሎች ተጓዳኝ በሽታዎች መኖር ተጠቃሽ እንደሚሆኑ ነግረውናል። የሳንባ ምች ዋና ዋና ምልክቶች የአተነፋፈስ ፍጥነት መጨመር፣ ሳልና ትኩሳት እንደሆኑና በሚሊዮን የሚቆጠሩ ህጻናት በየዓመቱ በበሽታው እንደሚጠቁ ዶክተር ሙደሲር ሂያር ጨምረው ለብስራት ሬዲዮ ተናግረዋል። ዘገባው የምህረት ታደሰ ነው። የሴኔጋልና ሞሮኮ የአፍሪካ ዋንጫ ውዝግብ በስዊዘርላንድ ፍርድ ቤት ሊታይ ነው። የሴኔጋልና የሞሮኮ ብሔራዊ ቡድኖች ለአፍሪካ ዋንጫ ባለቤትነት የሚያደርጉት ፍልሚያ በድጋሜ ሐሙስ ዕለት ይካሄዳል ተብሏል። ፍልሚያው በሜዳ ላይ ሳይሆን በስዊዘርላንድ በሚገኘው ዓለም አቀፍ የስፖርት አርቢትሬሽን ፍርድ ቤት ውስጥ የሚከናወን ይሆናል። ካፍ እርምጃውን የወሰደው በወቅቱ በተካሄደው ውጥረት በተሞላው የፍጻሜ ጨዋታ ወቅት የሴኔጋል ተጫዋቾች የተሰጠባቸውን ፍጹም ቅጣት ምት በመቃወም ከሜዳ ወጥተው በመሄዳቸው ነበር። በሴኔጋል ደጋፊዎችና በሞሮኮ ፖሊሶች መካከል ከፍተኛ ግጭት ያስነሳውና አጨቃጫቂ ውዝግብ ያስከተለው ይህ ሁከት የበዛበት ጨዋታ ዳኛው በራባት የመጨረሻውን የፊሽካ ድምፅ ካሰሙ ከዘጠኝ ወራት በኋላ በስዊዘርላንድ በሚገኘው ከፍተኛው የስፖርት ፍርድ ቤት በድጋሚ እንደሚታይ ተነግረዋል። በተጨማሪ ሰዓት ሞሮኮን አንድ ለባዶ ማሸነፍ በሜዳ ላይ በተቀዳጁት ውጤት የተሰጣቸውን ዋንጫ የተቀሙት የሴኔጋል ተጫዋቾች ይግባኝ በሚመለከተው ውሳኔ ላይ የኮንጎ ዋና ዳኛ ዣን ዣክ እንዳለ ስልጣንና የወሰዷቸው ውሳኔዎች ወሳኝ ሚና ሊኖራቸው እንደሚችል ተጠቁሟል። ዘገባው የባልደረባችን ሰላማዊ ነጋሲ ነበር። ክቡራትና ክቡራን፣ እንዲህና እንዲያ እያልን የመጨረሻው ምዕራፍ ላይ ተገኝተናል በብስራት ማለዳችን። ታዲያ የመጨረሻው ምዕራፍ ክፍል ሁለት ስፖርታዊ መረጃዎችን የምንሰማበት ነው የሚሆነው። ክፍል ሁለትን ስፖርታዊ መረጃዎች ስሙልኝ ያላችሁ የሚገኘው ደግሞ የሰዓቱ የክብር አገራችን የሆነው ሲንቄ ባንክ ነው። ሲንቄ ባንክን ከልብ እናመሰግናለን። ክፍል ሁለት ስፖርታዊ መረጃዎች ሊያደርሰን ባልደረባችን አቤል አሻግሬ በድጋሚ ስቱዲዮ ተገኝተዋል። አቤል፣ በድጋሚ እንኳን እንዳመጣ መቀጠል ትችላለህ።
2: በድጋሚ አመሰግናለሁ ታዴ። ውድ አድማጮቻችን በድጋሚ እንደምን አድራችኋል? የ2019 የኢትዮጵያ ፕሪሚየር ሊግ ውድድር 18 ክለቦችን አሳታፊ በማድረግ 306 ታላላቅ ጨዋታዎችን አልሞ በአዲስ አበባና በሀላባ ስቴዲየሞች በሚደረጉ ሁለት የምስራች ጨዋታዎች ዛሬ ጅማሮን ያደርጋል። ዛሬ ከቀኑ 9 ሰዓት ጀምሮ በአዲስ አበባ ስቴዲየም በሚካሄደው የሊጉ ብቸኛ ኦፊሻላዊ የመክፈቻ ጨዋታ ኢትዮ ኤሌክትሪክ ከአዳማ ከተማ ጋር ይጫወታሉ። ኢትዮ ኤሌክትሪክ ለሶስተኛ ተከታታይ ዓመታት የሊጉን መክፈቻ ጨዋታ የሚያደርግ ይሆናል። ይህንን ፍልሚያ ይበልጥ ማራኪ የሚያደርገው ደግሞ የሁለቱ አሰልጣኞች ታሪካዊ ግንኙነት ነው። በፈረሰኞቹ ቅዱስ ጊዮርጊስ ቤት በተጫዋችነትና አሰልጣኝነት ያሳለፉት ከልጅነታቸው ጀምሮ በአንድ ሰፈር ያደጉት አሰልጣኝ ዘሪሁን ሸንገታና አሰልጣኝ ፋሲል ተካልኝ ዛሬ ፊት ለፊት የሚፋጠጡ ይሆናል። በአሰልጣኞቹ የእርስ በርስ የግል ግንኙነት እኩል ውጤት ያላቸው ቢሆንም በክለብ ደረጃ ግን አዳማ ከተማ ባለፉት 10 ግንኙነቶች 5ቱን በማሸነፍ የበላይነቱን ይዞ ይገኛል። ኢትዮ ኤሌክትሪክ ማሸነፍ የቻለው ሁለት ጊዜ ብቻ ነው። በሌላ በኩል ከቀኑ 10 ሰዓት ጀምሮ በሀላባ ስቴዲየም ታሪካዊ ኩነት ይከናወናል። የሊጉ እንግዳ ሀላባ ከተማ በታሪኳ ለመጀመሪያ ጊዜ የፕሪሚየር ሊግ ውድድርን በሜዳዋ የምታስተናግድ ሲሆን ከወልዋሎ አዲግራት ዩኒቨርሲቲ ጋር በሚያደርጉ ጨዋታ በከተማዋ ልዩ የደስታና የደመቀ ስፖርታዊ ድባብ ተፈጥሯል። የሊጉ ብቸኛ የምስልና የታይትል መብት የወሰደው ኦሮሚያ ብሮድካስቲንግ ኮርፖሬሽን ኦቢኤን ከኢትዮጵያ ንግድ ባንክ ጋር የሁለተኛ ዓመት የስም ስያሜ ስምምነት መፈራረሙን አሳውቋል። በዚህ መሰረት ሊጉ እንዳምናው ሁሉ የሲቢ ኢትዮጵያ ፕሪሚየር ሊግ ተብሮ ይጣራል። ሆኖም የስምነቱ ክፍያ አሁንም ይፋ ለመደረጉ በስፖርት ማርኬቲንግ ባለሙያ ዘንድ የፋይናንስ ግልጽነት ጥያቄ ማስነሳቱ እየተነገረ ይገኛል። የዕለቱ ትልቅ በስራት ግን ኦቤን ከ306 ጨዋታዎች ውስጥ 250ዎቹ በላይ ማለትም ወደ 82 በመቶ የሚሆነውን በቀጥታ ስርጭት ለማስተላለፍ ዝግጁ መሆኑን ማሳወቁ ነው። ይህም ጨዋታዎች በተለያዩ ከተሞች በሚካሄዱበት አስቸጋሪ ሁኔታ ውስጥ ስቴዲየም መገኘት ለማይችሉ ደጋፊዎች እፎይታን ከመስጠት በላይ ይህ የስፖርት ፍትሐዊነት ፌር ፕሌይ ለመጠበቅ ትልቅ አስተዋጽኦ ይኖረዋል። 2019 የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት የተቀሩ መርሃ ግብሮች ከነገ በስቲያ ቀጥለው የሚካሄዱ ይሆናል። ወደ ውጭ መረጃዎቻችን ስናልፍ የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ መልስ ዳግም በነገ ሁለት ሲመለስ ቀን 8:30 በስድስተኛ ሳምንት አርሰናል በሜዳው ኤምሬትስ ስቴዲየም ከሊድስ ዩናይትድ ጋር የሚያደርጉ ጨዋታ በትልቁ ጉጉት ይጠበቃል። መድፈኞቹ በአምስተኛ ሳምንት ከብራይተን ሽንፈት በኋላ ለማገግምና ወደ አሸናፊነት ለመመለስ በሜዳቸው የዳንኤል ፋርኮን ቡድን የሚገጥሙ ይሆናል። አሰልጣኝ ሚካኤል አርቴታ ኮንትራቱን ካራዘመ በኋላ በመድፈኞቹ ቤት የሚያደርገው ይህ የመጀመሪያ ጨዋታ በድል እንደሚያጠናቀቀውም ይጠበቃል። አሁን ላይ አርሰናል በ12.2 ደረጃ ላይ የሚገኙ ሲሆን የነገውን ጨዋታ የማሸነፍ ቅድሚያ ግምትንም አግኝቷል። 11 ሰዓት ላይ ቸልሲ በስታንፎርድ ብሪጅ ቦርንማውዝን የሚያስተናግዱበት ጨዋታ በትልቅ ጉጉት ይጠበቃል። በአሰልጣኝ ቻፊ አሎንሶ የሚመራው ሰማያዎቹ በሊጉ ባደረጉት ያለፉ ሶስት ጨዋታዎች ምንም ማሸነፍ አልቻሉም። በሁለቱ ሽንፈት ሲገጥማቸው በአንዱ ነጥብ ተጋርተዋል። አሁን ላይም በሊጉ በሰባት ነጥብ 10ኛ ደረጃ ላይ ተቀምጧል። ነገ ከቦርንማውዝ ጋር የሚያደርጉትም ጨዋታ በትልቅ ጉጉት ይጠበቃል። ይህ አሰልጣኝ ማርኮ ሩዙ በርንማውዝ በሊጉ እስካሁን ድረስ ምንም ድል አላስመዘግብም። በሁለቱ ሽንፈት ሲገጥማቸው በሶስቱ አቻ በመውጣት አሁን በሊጉ በሶስት ነጥብ 17ኛ ደረጃ ላይ ይገኛሉ። ነገ ከቼልሲ ጋር በሚያደርጉ ጨዋታ በስታንፎርድ ብሪጅ ለቼልሲ ከባድ ፈተና እንደሚሆኑ ይጠበቃል። አስቶን ቪላ በቪላ ፓርክ ከብሬንትፎርድ ጋር የሚያደርጉ ጨዋታ ነገ 11 ሰዓት ላይ የሚካሄድ ሌላኛው ተጠባቂ ጨዋታ ነው። አሰልጣኝ ኡናይ ኤምሬ የመጀመሪያ ሊግ ድላቸውን በአምስተኛ ሳምንት ቶተናምን አሸንፈው ድል ማድረጋቸው ይታወሳል። ብሬንትፎርድ ንቦቹ አስደናቂ ቆይታን እያደርጉ የሚገኙ ሲሆን ነገ ሁለቱ ቡድኖች 11 ሰዓት ላይ የሚያደርጉ ጨዋታ ሌላኛው ተጠባቂ ጨዋታ ነው። ሰንደርላንድ ከብራይተን፣ ኤፒስዊች ታውን ከፉላም ሌሎች ነገ 11 ሰዓት ላይ የሚደረጉ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ናቸው። ማንቸስተር ዩናይትድ በሜዳው ኦልትራፎርድ ቶተናም ስፐርስን የሚያስተናግድበት ጨዋታ ሌላኛው እጅግ በጣም ተጠባቂ ጨዋታ ነው። የአሰልጣኝ ማይክል ካሪኮ ቡድን ከውጤት ቀውስ ለመውጣት አሁን ላይ እንግዲህ ከፍተኛ ትንቅንቅ ያደርጋል ተብሎ ይጠበቃል። ባለፉት ሶስት የሊግ ጨዋታዎች ምንም ማሸነፍ ያልቻሉት ቀይ ሰይጣናቱ ፕሪሚየር ሊጉ አንድ ጨዋታ ብቻ ነው ማሸነፍ የቻሉት፣ እሱም ኤፒስዊች ታውንን ኦልትራፎርድ ላይ 5-2 ያሸነፉበት ጨዋታ ነው። በአንጻሩ ቶተናም ስፐርስ እስካሁን ድረስ በሊጉ ምንም አይነት ድል ያላስመዘገቡ ሲሆን ሶስት ሽንፈት ገጥሟቸው በሁለት ጨዋታዎችን ባቻ ውጤት አጠናቋል። የአሰልጣኝ ሮቤርቶ ዲዘርቢ ቡድን የመጀመሪያ ድሉን ለማግኘት ነገ በኦልትራፎርድ ከማይክል ካሪክ ቡድን ጋር ከፍተኛ ትንቅንቅ ያደርጋል ተብሎ ይጠበቃል። ሊጉ ለተወድም ቀጥሎ ሲካሄድ የሳምንቱ ታላቅ ጨዋታ በሊቨርፑልና ማንቸስተር ሲቲ መካከል ይደረጋል። በተለይም ደግሞ ማንቸስተር ሲቲ ከዚህ ከ115 ክሶች ጋር በተያያዘ በተለይም ደግሞ ጥፋተኛ ከተባለና ይግባኝ ከጠየቀ በኋላ የሚያደርገው የመጀመሪያ ጨዋታ ነውና በአንፊልድ ምን አይነት አትሞስፌር ይጠብቃቸዋል የሚለው በርካቶች በጉጉት እየጠበቁት የሚገኙ ጉዳይ ነው። የጨዋታ ምሽት 12:30 ላይ ይደረጋል። 10 ሰዓት ላይ ክሪስታል ፓላስ ከኖቲንጋም ፎረስት፣ ሆል ሲቲ ከኤቨርተን የሚያደርጉ ጨዋታ ሌላኛው እለት ወደ የሚደረግ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ናቸው። የስፔን ላሊጋ 8ኛ ሳምንት ዛሬ ምሽት ማላጋ ከኢስፓኞል በሚያደርጉ ጨዋታ ጅማሮን የሚያደርግ ይሆናል። ላሊጋው ነገም ቀጥሎ ሲደረግ የላሊጋው መዲ ባርሰሎና በስፖቲፋይ ካምፕኑ ሄታፌን የሚያስተናግድበት ጨዋታ ምሽት 1:30 ላይ የሚደረግ ተጠባቂ ጨዋታ ነው። የሃንሲ ዲተር ፌሊኮ ቡድን ብሉ ግራና እስካሁን ድረስ በላሊጋ ያደረጉትን ሰባቱንም ጨዋታዎች በማሸነፍ በአንድ ነጥብ ላሊጋውን እየመሩ ይገኛሉ። ይህንንም ጨዋታ የማሸነፍ ቅድሚያ ግምት አግኝተዋል። ምሽት 4:00 ላይ ሪያል ማድሪድ ከቪያሪያል የሚያደርጉ ጨዋታው ሌላኛው ተጠባቂ ጨዋታ ነው። ሎስ ብላንኮዎቹ በማድሪድ ደርቢ ሽንፈት ካስተናገዱ በኋላ የሚያደርጉት ጨዋታ ነው። ቪያሪያል በነገው ጨዋታ ምናልባትም እንደዚሁ ማድሪድን ሊፈትን እንደሚችል ይጠበቃል። አሰልጣኝ ሆዜ ሞሪኒዮ በአትሌቲኮ ማድሪድ ከተሸነፉ በኋላ ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብተው ይህንን ጨዋታ የሚያደርጉ ይሆናል። በተለይም ደግሞ ከመሪው ባርሴሎና ያላቸውን የስድስት የነጥብ ልዩነት ለማጥበብና ወደ መሪው ባርሴሎና ለመጠጋት የግድ ይህንን ጨዋታ ማሸነፍ ይጠበቅባቸዋል። እንደዚሁ አትሌቲኮ ማድሪድ 11 ሰዓት ከሩብ ላይ ጨዋታውን ከዲፖርቲቮ አላቬስ የሚያደርግ ይሆናል። ራዮ ቫይካኖ ከአትሌቲክ ቢልባኦ ሌሎች በነገ ሁለት የሚደረጉ የስፔን ላሊጋ ጨዋታዎች ናቸው። ወደ ጣሊያን ሴሪ ስናልፍ የጣሊያን ሴሪ ስድስት ያሳመን ጨዋታዎች በነገ ሁለት ጅማሯቸውን የሚያደርጉ ሲሆን ኢንተር ሚላን ከፓርማ ጨዋታቸውን የሚያደርጉ ይሆናል። ኢንተር ሚላን በአሰልጣኝ ክሪስቲያን ኪቮ እየተመሩ በአምስተኛ ሳምንት ጨዋታቸውን ከሮማ ጋር ባቻ ውጤት ያጠናቀቁ ሲሆን በደረጃ ሰንጠረዡ ከሮማ እኩል 13 ነጥቦችን ይዘው በነጥብ አንሳ ሁለተኛ ደረጃ ላይ ይገኛሉ። ይህን ጨዋታ ለማሸነፍም ወደ ሜዳ ይገባሉ ተብሎ ይጠበቃል። ናፖሊ ከፍሮኔንሴ፣ ጀኖዋ ከፌሬንቲና የሚያደርጉ ጨዋታ ሌሎች በሴሪው በነገ ሁለት ከሚደረጉ የሚጠበቁ ጨዋታዎች መካከልም በግንባር ቀደምትነት ይጠቀሳሉ። አስደናቂ ስፔናዊ ተጫዋች ዣቪ ኤስፓርት ከባርሴሎና ጋር እስከ 2030 ድረስ የሚያቆየውን አዲስ ውል ተፈራርሟል። ቀድሟል። ይህ አስደናቂ ተጫዋች በዘንድሮ የውድድር ዓመት 19 ዓመቱ ሲሆን በዚህ ውድድር ዘመን በአምስት ጨዋታዎች በቋሚነት የተሰለፈ ሲሆን አንድ ጎል አስቆጥሮ ሁለት ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ታዴ ካለን ሰዓት አንጻር ለሰዓቱ ያስኳቸው ስፖርታዊ መረጃዎች ይመስላሉ። ስለነበረን ቆይታ አንድርም አድማጮችንም እጅግ አድርጌ አመሰግናለሁ።
1: እኛም እናመሰግናለን አቤል። ከብሯትና ከቡራን አድማጮቻችን የመስከረም 29 2019 ዕለት አርብ ስራት ማለዳችን የተከታተላችሁትን ይመስል ነበር። በመሰግዶ ታደለ መብራሃቶም፣ ቴክኒኩን የተቆጣጠረች ደግሞ ህይወት አሰፋ፣ አብረናችሁ በጋራ ቆየን። አሁን የቢዝነስ ዘገባዎቻችን ይቀጥላሉ። ከቢዝነስ ዘገባዎቻችን መጠናቀቅ ቀጥለው ደግሞ አውቶ ሴፍቲዎች ስቱዲዮን የሚረከቡ ይሆናሉ። መልካም ቀን። ሰላም።
3: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አድራችኋል? በተወዳጁ ጣቢያ ብስራት ኤፍኤም 101.1 ወደ እናንተ የሚደርሰው የዕለቱ የቢዝነስ መረጃዎቻችን እነሆ ተጀምሯል። መረጃዎቹን ወደ እናንተ እያደረስኩኝ ሳምራይ ስዩም አብሬያችሁ ቆይታ ማድረግ ይሆናል። ቀዳሚ የምናደርገው የውጭ ምንዛሬ ተመንን ነው። አንድ የአሜሪካ ዶላር በ160 ብር ከ85 ሳንቲም ተገዝቶ በ164 ብር ከ07 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ በ212 ብር ከ84 ሳንቲም ተገዝቶ በ217 ብር ከ10 ሳንቲም እየተሸጠ ይገኛል። ዩናይትድ አረብ ኤምሬት ድርሃም በ46 ብር ከ19 ሳንቲም እየተገዛ በ47 ብር ከ11 ሳንቲም እየተሸጠ ይገኛል። ዩሮ በ187 ብር ከ20 ሳንቲም እየተገዛ በ190 ብር ከ94 ሳንቲም እየተሸጠ ይገኛል። አድማጮቻችን፣ በዚሁ ሰላማዊ ነጋሴ ወዳዘጋጀው የቢዝነስ ጥንቅር ነው የምናልፈው። መረጃዎቹን ስሙልኝ ያላችሁ ደግሞ ሁልጊዜ አንድ እርምጃ ቀዳሚ የሆነው ዳሽን ባንክ ነው። በአዲሱ ዓመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቡትም። እርስዎ ዳሽን ባንክን ምርጫው ካደረጉ በስልኩ በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ፣ ህይወቶን ቀላልና ዘመናዊ አድርጉ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% ጉርሻ ያበረክትሎታል። ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ።
4: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
5: ሄሎ
6: ምነው ወንድም ጥሎ ዘጋኝ እኮ ብሩ እንደምፈልገው ነግሬ
5: እንዴ? አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባገላበት።
6: ታዲያ በስልክ ቁጥር ይላክልኛ።
5: ዳሽን ላይ አይደል እንዴ ያልሽኝ?
6: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
4: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
7: ለምሳ 5500 ደርሶባችኋል። ላክላክ አርጓ
6: አካውንትን ስጠኝ።
7: ስልኬን ተጠቀሙ።
5: አረ እንዴት
7: በዳሽን ሱፐር አፕ
4: ይኸው
7: የፈጠነ ገብቷል።
4: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደግሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
8: ዶናልድ ትራምፕ በአሜሪካ ኢንቨስት የማያደርጉ ሀገራት ላይ የ300% የጉምሩክ ታሪፍ እንደሚጥሉ አስፈራሩም። ይህም ከትራምፕና ከሺ ጂንፒንግ ጉባኤ በኋላ የተሰጠ መግለጫ ነው ተብሏል። የትራምፕ አዲሱ የጉምሩክ ታሪፍ ዛቻ በዓለም አቀፍ ንግድ ላይ የተደቀነውን አለመረጋጋት እንዳለ እንዲቀጥልም አድርጎታል። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት መጨረሻ በኦሃዮ በተካሄደ የምርጫ ቅስቀሳ ላይ ተገኝተው እንደተናገሩት ከሆነም በአሜሪካ ውስጥ ምርታቸውን የሚሸጡ የውጭ ኩባንያዎች በአሜሪካ ውስጥ ፋብሪካዎችን ለመገንባት ወደ 18 ወራት ገደማ ጊዜ ይኖራቸዋል። ይህ ካልሆነ ግን ከ150% እስከ 300% የሚደርስ የጉምሩክ ታሪፍ ሊጣልባቸውም ይችላል። እንደ ደቡብ ኮሪያ፣ ቻይና፣ ጃፓንና ካናዳ ያሉ ሀገራትን በመጥቀስ የጉምሩክ ታሪፍ የውጭ ኩባንያዎች በአሜሪካ የማኒፋክቸሪንግ ዘርፍ ላይ ኢንቨስት እንዲያደርጉ እያስገደዳቸው ነው ሲሉም ተከራክሯል። ይህ የዛቻ መግለጫ የወጣው ትራምፕ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር በዋሽንግተን ከተገናኙ ከሁለት ሳምንታት ባነሰ ጊዜ ውስጥ ነው። የዓለም አቀፍ የፋይናንስ ገበያው በዓለም ሁለቱ ትልልቅ ኢኮኖሚዎች መካከል ያለውን የንግድ ውጥረት ለማስቆም የበለጠ እድገት ይኖራል ብሎ ተመኝቶ የነበረ ቢሆንም የተገኘ ውጤት ግን እጅግ አነስተኛም ነበረም። አሜሪካና ቻይና አሁን ያለውን የንግድ ጦርነት ማቆም ስምምነት ለተጨማሪ ሁለት ወራት በማራዘም እስከ ጥር 2019 ዓ.ም እንዲቆይ ለማድረግም ተስማምቷል። በተጨማሪም በሁለቱም በኩል ባሉ ወደ 30 ቢሊዮን ዶላር የሚገመቱ ዕቃዎች ላይ ዝቅተኛ የጉምሩክ ታሪፍ ለመተግበርና በንግድ እንዲሁም በኤአይ ዙሪያ የሚመክሩ ተጨማሪ የምክክር ሁኔታዎችን ለመዘርጋት ተስማምቷል። ነገር ግን ከበድ ያሉ ዋና ዋና ጉዳዮች አሁንም ሳይፈቱ ቀርቷል። ከነዚህ መካከል ሰፊ የጉምሩክ ታሪፎች፣ የቴክኖሎጂ እገዳዎች፣ የቻይና የአሜሪካ የግብርና ምርቶችን ግዢና የማዕድናት አቅርቦት ተጠቃሾች ናቸው። በሌላ በኩል ጉባኤው የተወሰነ ተጨማሪ ጊዜ ያስገኘ ቢሆንም የንግድ ጦርነቱን ግን አላቆመውም። ለገበያው ያለው ዋና ስጋት ትራምፕ በመጨረሻ የ300% ታሪፍ ይጥላሉ ወይስ አይጥሉም የሚለው ብቻ አይደለም። ይልቁንም ኩባንያዎች በስድስት ወር ወይም በአንድ ዓመት ጊዜ ውስጥ የጉምሩክ ታሪፍ ሁኔታው ምን እንደሚመስል ማወቅ አለመቻላቸው ነው። አንድ ኩባንያ ፋብሪካ የት እንደሚገነባ፣ የመለዋወጫ እቃዎችን ከየት እንደሚያቀርብ ወይም የረጅም ጊዜ አቅርቦት ውል የት እንደሚፈራረም ለመወሰን ውሳኔዎችን የሚያሳልፈው ከዓመታት በፊት በቅድመ እቅድ ነው። በድንገት ገቢ ምርቶችን በ50%፣ በ100% ወይም በ300% ውድ የሚያደርግ ታሪፍ የንግዱን አጠቃላይ የኢኮኖሚ ስሌት ሙሉ በሙሉ ሊለውጠውም ይችላል። ትራምፕ በዚህ ዓመት መጀመሪያ ላይ በበርካታ የአውሮፓ ሀገራት ላይ አዳዲስ የጉምሩክ ታሪፎችን እንደሚጥሉ በዛቱ ጊዜ የኤስኤንድፒ 500 ጠቋሚ በአንድ የንግድ ክፍለ ጊዜ ውስጥ በ2.1% የወረደ ሲሆን ናስዳክ ኮምፖዚት ደግሞ በ2.4% ቅናሽም አሳይቷል። ሮይተርስ ይህን ሰፊ የድርሻ ሽያጭ በዋናነት ከንግድ አለመረጋጋት ጋር ተያይዞ ከቀሰቀሰው አዲስ ስጋት ጋር አያይዞታል። የጉምሩክ ታሪፎች የኩባንያዎችን የትርፍ መጠን ወይም ፕሮፊት ማርጂንስ ሊያበላሹ ወይም ሊያጠቡም ይችላሉ። ምርቶችን ወይም የመለዋወጫ እቃዎችን የሚያስገቡ ኩባንያዎች በአጠቃላይ 3 አማራጮች አሏቸው። ተጨማሪ ወጪውን ራሳቸው መሸከም፣ ዋጋ መጨመር ወይም ምርታቸውን ወደ ሌላ ቦታ ማዛወር። ከነዚህ ውስጥ ደግሞ አንዱም ቢሆን በአንድ ጀንበር የሚከናወን አይደለም። የትራምፕ ስትራቴጂ በግልጽ በወደፊት የአሜሪካ የሀገር ውስጥ ማኒፋክቸሪንግ ለማበረታታት ያለመ ቢሆንም ምርታቸውን ለማዛወር ፈቃደኛ የሆኑ ኩባንያዎች እንኳ ፋብሪካዎች፣ መሳሪያዎች፣ ሰራተኞች፣ አቅራቢዎች፣ የፈቃድ ወረቀቶችና ካፒታል ያስፈልጋቸዋል። ለዚህ ነው የ300% ታሪፍ ዛቻ በመጨረሻ ላይተገበር ይችላል በሚል ምክንያት ብቻ በቀላሉ ችላ ሊባል የማይችለው።
4: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
5: ሄሎ፣
6: ምን ነው ወንድም ጥሎ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
5: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት።
6: ታዲያ በስልክ ቁጥሮ ይላክልኛ።
5: ዳሽን ላይ አይደል እንዴ ያልሽ?
6: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
4: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
7: ለምሳ 5500 ደርሶባችኋል። ላክላክ አርጓ
6: አካውንትን ስጠኝ፣
7: ስልኬን ተጠቀሙ።
5: አረ እንዴት
7: በዳሽን ሱፐር አፕ
4: ይኸው
7: የፈጠነ ገብቷል።
4: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
3: ሰላማዊ ነጋሲ ላደረስከን የቢዝነስ ጥንቅር እጅግ አድርገን እናመሰግናለን። የዕለቱን የቢዝነስ ጥንቅራችንን በክብር ስሙልኝ አላችሁ ዳሽን ባንክ ነው። በአዲሱ ዓመት ዳሽን ባንክ እስከዛሬ ተሰምተው የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም። እርስዎ ዳሽን ባንክን ምርጫው ካደረጉ በስልኮ በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን፣ በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ፣ ህይወቶን ቀላልና ዘመናዊ አድርጉ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% ጉርሻ ያበረክትሎታል። ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ። የዕለቱ የቢዝነስ ጥንቅራችን ይህን ይመስል ነበረ። መረጃዎቹን ወደ እናንተ እያደረስኩኝ ሳምራይ ስዩም አብሬያችሁ ቆይታ አደረግኩኝ። ከቀሪው የጣቢያ ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።
4: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
5: ሄሎ፣
6: ምን ነው ወንድም ጥሎ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
5: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት።
6: ታዲያ በስልክ ቁጥሮ ይላክልኛ።
5: ዳሽን ላይ አይደል እንዴ ያልሽ?
6: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
4: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
7: ለምሳ 5500 ደርሶባችኋል። ላክላክ አርጓ
6: አካውንትን ስጠኝ፣
7: ስልኬን ተጠቀሙ።
5: አረ እንዴት?
7: በዳሽን ሱፐር አፕ ይሄው የፈጠነ ገብቷል።
4: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜ ማንደርምጃ ቀዳሚ።
9: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
10: እንግባይልኝማ
11: አብየጋሺ
10: ተጠንቅቀህ ንዳ
11: ነፍስ እንዳታጠፋ
10: አካል እንዳትጎዳ
11: አጣውም ብዙ ነው
10: አንተም ሳታስበው ትገባለህ።
11: ዳበልኝማ

0: መንገድ ስታቋርጭ ጠንቀቅ በይ በሞቴ ፍቅርዬ ህይወቴ መንገድ ስታቋርጭ ጠንቀቅ
1: አውቶ ሴፍቲ
2: አብይ ጋሽ ተጠንቅቀን

0: ሰዓት ምን ሰማቸው የዜና
1: ስማስንት
0: የሚደርሱ አደጋዎችን ስናይ እና ደግሞ የእኛም የአሽከርካሪዎቹ ኤቲክስ ሲታይ ከሌሎች ሀገሮች ማለት ነው አንጻር ስናይ ብዙ ይቀረናል እውነቱን ለመናገር ማለት ነው። በዚህ አንጻር ተቆጣጣሪው በስቶ የእነሱ ኤቲክስ ላይ መስራት ይሻላል የሚለውን ነው እንጂ ትኩረት መደረግ ያለበት የእነሱ ኤቲክስ እና የአሽከርካሪውም ኤቲክስ ላይ በጣም ነው የሚቀረኑላችንም።
1: ሁሉም እሱ እግረኛውን ብትለው አሽከርካሪውን ብትለው ብዙ ብዙ
0: አንድ ከኢትዮጵያ ውጭ ያየሁት አንድ እንትን አራት መስቀለኛ መንገድ ላይ በአራቱም ዳይሬክሽን ምንም የሌለ መንገድ ላይ ይቆማል ይዞኝ የነበረው ሰው ማለት ነው። ለምንድን ነው የምትቆመው? የለም እኮ በግራ በቀኝም አይ ምልክቱ ቁም ይላል። ስለዚህ ሁሉንም ዳይሬክሽን ላይ ምንም ነገር አለመኖሩም ቆሞ አይቶ ቆሞ
2: ቁም የሚል ምልክት ነው።
1: ስቶፕ ነው
2: የመንገድ ምልክት
0: ጋር ስካየ ገና ለገና ገና ለገና መንገድ ልትገባ ስትል ከዛ ቅድሚያ ያንተ መሆኑ እያየ እንዳትገባ ትንድርድሮ መጥቶ ይገባብሃል። ሁሉም ማለት አይደለም
1: ልክ ነው።
0: አብዛኛው ሰው ኤቲክስ ላይ በጣም ብዙ ስለሚቀረን ከህግ አንጻር መሻሻል ያለባቸው ላይ ትኩረት አድርገን ሚዲያ ላይ አሁን ህግ አውጪው አካል ራሱን እንዲያይ ቢኮዝ አሁን ለምሳሌ አንዳንድ ቦታ ላይ ያለ አግባብ 50 የሆነባቸው ቦታዎች አሉ። 50 መንገድ ሰርተ ልትሄድበት ነው መንገድ የምትሰራው። የህዝብ እንቅስቃሴ አንጻር እያየ ህጎችን ማሻሻል ይቻላል። 20 ማድረግ እኮ ያለብህ ጊዜ ይኖራል።
1: ደግሞ በጣም ጥሩ ነገር ነው ያነሳው። 20 መሆን የሚገባበት ቦታም ሊኖር ይችላል፣ ግን 30-40 ብሎ የለጠፉበት ቦታ 60 መሆን የሚገባው ቦታ ደግሞ ይኖራል። በሰባም መሄድ የምችልበት ቦታ ይኖራል። ለምሳሌ የቱሉ ዲምቱ መንገድ የምናስበው በሁለቱም ከምፕ
0: እየጠየቅያቸዋለሁ። አሁን ከዚህ በፊት ይህን ጉዳይ በእናንተ ሚዲያ አንስቼዋለሁ። ለምንድን ነው በምንድን ነው የቀጡኝ? 50 ነው ስፒድ ሊሚቱ፣ 57 ላይ ነው የቀጡኝ። ሄጄ ነው ያየሁት መኪናውን። እንደ አጋጣሚ እንግዲህ 50 እንዳላልፍ ተጠንቅቄ እየነዳው ነበር፣ ግን ደግሞ መኪናው ነው እና የሆነ አይንህን ዳሽቦርድ ላይ አድርጋ አትነዳም። ሴንስ ስታደርገው እየፈጠነ መሆኑን ስታቅ ነው ስፒዱ የምትቀንሰው። በዚህ አይነት እያሉ ተጠራጠርኩኝ። እኔ 50 በላይ አልነዳውም ብዬ ሄጄ ሳይ 57 ነው። 57 ስንት ነው ቶለራንሱ? ምን ያህል ነው ቶለሬት የሚደረገው? 50 ኤግዛክትሊ ቆልፍ ነው ወይ ምነዳው? 55 ድረስ ቶለሬት ይደረጋል አለ እና ሁለትን ቶለሬት ብታደርገው ሁለት በሆነ ምክንያት ሊመጣ ስለሚችል ቶለሬት። አሁን እኔ እዛ ጋር ላነሳ የፈለኩት ምንድን ነው 50 የሆነ ቦታ ላይ እኛ ራሳችንን ለመሾ ወደ 50 ካልነዳን በቀን 50 መነዳት ያለበት መንገድ አይደለም። ገብቷል? አሽከርካሪውም ሁሉንም ያማከለ የመጨረሻ አስተያየት ጊዜያችሁን አልወስድባቸው።
1: ልክ ነህ። ምልክቱ ደጋግመን እያለ ነው። ምልክቶች የዘላለም አይደለም ምልክት መሆን ያለባቸው። ምልክቶች እንደ ኮንዲሽን፣ እንደ ትራፊኩ እንቅስቃሴ፣ እንደ መንገዱ ስሪት። ለምሳሌ የሆነ መንገድ ሰፍቶ ቆንጆ ሆኖ ተሰርቶ ከሆነ በዛ ልክ ነው ምልክቶች መቀየር ያለባቸው። ፊት በነበረበት ዝም ብሎ መተከል የለባቸው። መቀነስ ያለበት ቦታ መቀነስ፣ መጨመር ያለበት ቦታ መጨመር። ደግሞ አሁን እንደው ያነሳኸው ነገር ለምሳሌ 50 መሄድ ያለበትን 57 ሄደሃል አንተ፣ 55 ድረስ ቶሎራንስ አለው። ይህ ሰውዬ 2 ኪሎ ሜትር በሰዓት ቢያልፍ አደጋ ያደርሳል አያደርስም? እዛ ውስጥ ሁሉ ግርግር ብሎ የሰው ኃይልን አባክነህ እዛ ጋ እንትን ብለህ ይሄን እኮ ነው እንግዲህ ሰው ምሬት ውስጥ የሚገባው እና መስተካከል አለበት ብለን እኛ የምንለው።
0: ስለዚህ ምንድን ነው መፍትሄ መሆን ያለበት? ህጉን እንዲሻሻል በሚዲያም ባሉ ሰዎችም ህጉ እንደየሁኔታው ጥናት በደንብ ባለሙያዎች እኮ አሉ በዚህ ዘርፍ አለ እንዴ? እናንተ አላችሁ ኤክስፒሪየንስ ያላችሁ በዘርፍ ውስጥ ብዙ ትላልቅ ሰዎች አሉ በዚህ ዘርፍ ውስጥ ማለት ነው። ጥናት ተደርጎ ለእኛም አሁን እኔ ከመጣው ከኔ አንግል ብቻ አስተያየት ብሰጥ እችላለሁ፣ ግን ሁሉንም ያማከለ ተደርጎ ሌላው መጨረሻ ላይ የምለው ቁጥጥር ግን ያንን ቤዝ አድርጎ ኤቲክስ ያለው ሰው በብዛት ነው መሰማራት ያለበት። ቢኮዝ አደጋን እንዳይደርስ ማለት ነው። በሰው ላይም ደግሞ ካሜራውም ተጨምሮ ህጉን ሁሉንም የሚያስማማው ነው። መስፈርቱ ህግ ስለሆነ ህጉን በደንብ በጥናት ላይ ተመርኩዞ እሱ ላይ ደግሞ ያንን ህግ የሚቆጣጠረው ቢኮዝ ሊቆጣጠሩ የሚወጡት እኔ ክፍተት በሀገራችን ያለው ህጓን ያወርዷትና ሰው መንቀሳቀስ እንዳይችል አድርገው በዛ ላይ ኤቲክሳቸው ያነሱ ሰዎች ሲጨመሩበት የባሰ ይሆናል።
1: አቢዩዝ ያደርጉታል።

0: ህጉን ግን በደንብ ተጠና ተደርጎበት ወጥቶ ስትሪክት ሆኖ አሁን ለምሳሌ የቱሉ ዲምቱ መንገድ 65-70 አድርገህ በ71 ብትቀጣኝ እኔ ይቀበላል። ገብቷል? በቃ ኦልሬዲ ለኔም ነው ስፒዱ ጉዳቱ።
1: ልክ ነው።
0: ይህንን አምናለሁ። ከ71 በላይ መነዳት የለበትም እዛ መንገድ ላይ። ለምን? ድንገት የሆነ ነገር ሊገባ ይችላል። 50 ደግሞ መሆን የለበትም። እንደዚህ እንደዚህ አይነት ጥናቶች ተደርጎ በ70 ብለህ አሳምነህ ሁሉም አካላት ተወያይተውበት በ71 ግን ሰውም ይሁን አሁን ካሜራ አስቀምጠ 70 ከሆነ ሊሚቱ 71 ላይ ይከሳል። ይከሳል። ሰውም እንደዛው ነው። ስለዚህ ምንድነው ህጉንም አሻሽሎ ኤቲክስ ላይም ተሰርቶ ካልሆነ በቀር እነዚህ ይውጡ ከመንገድ ላይ የሚለው ኖሮም ራሱ አደጋው ስለሚታወቅ ኤቲክሳቸው ላይ ይሰራል።
1: ምንም ጥያቄ የለም። ሰው እኮ ህግ የሚያስከብርለትን ሰው ይጠላል ማለት
2: ያስከብሩ አይደለም ነው እኮ።
1: ህግ የሚያስከብርለትን ሰው እንዴት ይጠላል? መኖሩማ ጥሩ ነው። አደጋን ይከላከላል። ፍልሰቱን ካሳለጡ ፍልሰቱን ያሳልጣሉ። እንደሱ እንደሱ አይነት ነገር ነው። ግን
0: የሆነ የሚመጣው በስልጠና ነው። ልክ ነው። ደግሞ ኤቲክስ ላይ በመስራት ብቁ የሆኑ ባለሙያዎችን በመቅጠር ገብተዋል። እነዚህ እንደዚህ አይነት ነገሮች እየተሻሻሉ የሚሄዱ ነገሮች ናቸው። ኮምፕሊትሊ ግን አሁን እርስ በርስ አይደል እንደ መንገድ መስቀለኛ ላይ ተዘጋግተን የምንውለው። አንዳንዴ የሚጠቅሙንም ነገር ይኖራል። ከትራፊኮቹ ተቆጣጠርም ትራፊክ ፖሊሱም እያየ
2: ትራፊክ ፖሊሱማ ስራው ነው። አሁን እኛ እያወራን የነበረው ትራፊክ ማኔጅመንቶቹን ነው። አስተውለህ ታውቃለህ? ግን እንደው ሲያስተናግዱ የሆነ ፍሰትን ሲያሳልጡ አንዱን እያስቆሙ አንዱን ሲያሳልፉ መንገድ የተዘጋጋ መንገድ መተው ሲከፋፍቱ አይታቸው ታውቃለህ? ከተማ ውስጥ
0: አለ። በጣም ትልቅ ጉለት አለ በሱ ዘርፍ። እኔ እሱን አምናለሁ። ግን
2: በቃ ይህንን ያልነው እኛ
0: እነሱ ላይ በመስራት ሊሰሩ የወጡትን ነገር በትክክል እንዲሰሩ በማሰልጠን እንግዲህ መንግስትም አሁን አይቶ ስንትኖችን ያስተካከላቸው ነገሮች
2: ሱማ ይስታክ ስልጠና ገብተዋል።
0: አሁን ብቻ ማስተካከል ብቻ ሳይሆን
1: አይ ሰው ላይ መስራት ነው።
0: ሰው ላይ መሰራት ነው ያለበት።
1: በእርግጥ ስልጠና እየወሰዱ ነው። ፖሊስ ኮሌጅ ገብተው እንግዲህ ያ ስልጠና በደንብ ይለውጣቸዋል ብለን እናስባለን። ከዛ ውጭ ደግሞ ተቆጣጣሪው ህዝብ ነው። ህዝብ ጥቆማ የሚሰጠውን ነገር መሬት ላይ ያለመጣል ነው መስሪያ ቤቱ ኃላፊ ነው።
0: ባህሪ ስለሆነ ባህሪ በጊዜ ሂደት ስልጠና ሰውን ይቀይራል። እውነት ነው። ግን ደግሞ በጊዜ ሂደት ተደጋጋሚ የተለያዩ ጥናቶች ተደርገው ለምንድን ነው አሁን ለምሳሌ የተለያየ ሞት ተሞክሮ ያላቸው ሀገራት አሉ። ያንን ያመጡት በጊዜ ሂደት እንጂ በአንዴ አይደለም። አንድ ከዚህ የሄደ ሰው በምን ያህል ጊዜ ተቀየርክ? ገርሞኛል። እኔ ለምንድን ነው የምትቆሙ ብዬ ስጠይቀው እኔ በሆን አልቆምም ነበር። ገብቷል። በእኛ ሀገር አነዳድ ማለት ነው። መስቀለኛ ነው፣ አይኔ ያያል፣ ክፍት ነው። ዝም ብዬ ነው የምገባው። ቢኮዝ የለም ነው። ግን ህጉ ምን ይላል?
1: ቆምና አረጋግጥና ይላል።
2: ግራ ቀኝ
0: ማንም ኖረ ትራፊክ አይደለም። ትራፊክ የለም ሲጀመር በመንደር ውስጥ ነው። ትራፊክ የሚያየውም ሰው የለም። ግን በቃ ኤቲክሱ ስለተቀየረ የዛ ሰው ቆሞ አይቶ አሁንም ቀጥሎ መስቀለኛ ነው፣ አሁንም ይቆማል። ገብቷል። ይሄ እኛ ጋር ስትወስደው
1: ይቀረናል። እናመሰግናለን አድማጫችን።
2: እናመሰግናለን።
1: መልካም ቀን።
2: ኦቶ ሲቲን እያደመጣችሁ ነው። ተወዳጁ ብስራት ፌም 101.1 ላይ ያለማስያዣ ብድር አለ ይለናል። ምቹ ነው። ምቹ ከማስያዣ ነፃ ዲጂታል ብድር ያለምንም ማስያዣ ከ3 ሚሊዮን በላይ በሚሆኑ ሂሳቦች ከ60 ቢሊዮን ብር በላይ ማበደር ችሏል። ለአንተ ስራን ለማስፋፋት እጅ ላጠረህ ያለማስያዣ ብድር አለ። ለአንቺ ያለምሽውን ለማድረግ ለምጥሬው ያለማስያዣ ብድር አለ። ለእናንተም ራይ ኖሯችሁ በፋይናንስ እጦት ምክንያት ራያችሁን እውን ማድረግ ለተሳናችሁ ለእናንተም እንዲሁ ያለማስያዣ ብድር አለ ይለናል። ምቹ በተለያየ ስራ መስክ ለተሰማራችሁ ያለ ምንም ማስያዣ እስከ 300 ሺህ ብር እያበደረ ነው። የአንድሮይድ ስልክ ላይ አፕሊኬሽኑን ዳውንሎድ በማድረግ ያለማችሁትን አሳኩ ይላል። ምቹ እውነትም ምቹ ነው። ዘንባባ ሁሌም ስለ ጤናው ይጨንቃል። ሁሌም ለጤናው ያስባል። የተሟላ ላብራቶሪ ዘመናዊ ከሆነ ሰሮችን ስፔሻሊስት ሐኪሞችን ይዞ 24 ሰዓት ሰባቱንም ቀን እናንተን እያገለገለ ነው። ጠቅላላ ቀዶ ሕክምናን ጨምሮ ወደ ውጭ ሀገር ለምትሄዱ ሙሉ የጤና ምርመራ፣ መንጃ ፈቃድ፣ የአይን ምርመራ፣ የስራ ቅጥር ምርመራ የመሳሰሉ አገልግሎቶች አሉት። የአይሲዩ ክፍሉን አድሰዋል። ዘመናዊ በሆኑ መሳሪያዎች አደራጅተዋል። ስፔሻሊስት ሐኪሞቹን ዝግጁ አድርጓል። ጽኑማን ክፍል መግባት ያለባቸው ወደ ዘመድ ቤተሰብ አባላት ካሉ ዘንባባ ተቀዳሚ ምርጫችን ይሆን ይላል። እዚህ ወንጌላዊት ህንፃ ጀርባ ናይል ኢንሹራንስ አጠገብ ነው የምታገኙት። ጎተራ ማለት ነው። ፒስ ራይድ ለተሳፋሪዎች ምቹ እርካታ ለአሽከርካሪዎች መከታ ሊሆን አዲስ አሰራር ይዞ ከፍ ብሏል። ፒስ ራይድ ተሳፋሪዎች ከምትከፍሉት እያንዳንዱ ክፍያ ላይ 5% ተመላሽ ካሽባክ የሚሰጥ አሽከርካሪዎች የባትሪና የጎማ ድጎማን ጨምሮ አይበለውና መንገድ ላይ መኪና ቢበላሽ የክሬንና የሙያ እገዛ ለማቅረብ የተዘጋጀ አይበለውና እናንተ ላይ ችግር ቢደርስ ቤተሰብን እቅፍ ድግፍ ሊያደርግ የሚችል አሰራር የዘረጋ ፒስ ራይድ ነው። ደውሉ 6885 ላይ ፒስ ራይድ ብላችሁ ከደወላችሁ አቤት ይላል። ጎራ ማለት ለምትፈልጉ ደምበል 8ኛ ፎቅ ነው። ደምበል 8ኛ ፎቅ ፒስ ራይድ ብላችሁ ሂዱ። በፒስ ተጓዙ ያለን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ማለዳ ፎም በማለዳ ፎም ጎናችሁን አሳርፋችሁ በቂና ጤናማ እንቅልፍ አግኝታችሁ በማለዳ ተነስታችሁ በጤናማ አእምሮ በተነቃቃ መንፈስ በብርቱ ጉልበት ማሽከርከራችሁን ጀምሮ ቀናችሁ የሰመረ ይሆናል ያለን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ፒክ ድራይቨርስ ሌላ እዚህ ፕሮግራም ስፖንሰር ነው። ፒክ ድራይቨርስ ከዚህ በኋላ አሽከርካሪዎች መንጃ ፈቃዳችሁን እንደ መታወቂያ ብቻ መገልገል፣ ስራ አጣው ብሎ ማማረር የለም። ኑ ወደ እኔ በቂ ስልጠና ወስዳችሁ ወደ ስራ ትሰማራላችሁ እያለን ነው። ለዛውም አስተማማኝ የሆነ ስራ ላይ ነው የምትሰማሩት እያለን ነው። ስራ አሽከርካሪ የምትፈልጉ ቀጣሪዎችም የአገር ውስጥ ድርጅቶች ልትሆኑ ትችላላችሁ፣ ኢንተርናሽናል፣ የውጭ ባለሀብቶችም እንዲሁ የምትፈልጉትን የአሽከርካሪ መጠን የምትፈልጉትን የመንጃ ፈቃድ አይነት እንዲሁም መቼ እንደምትፈልጉ ብቻ አሳውቁን። በምትፈልጉት ሰዓት የምትፈልጉትን መጠን ለዛው በቂ የሆነ ልምድ፣ በቂ የሆነ ስልጠና፣ አስተማማኝ የሆነ ችሎታ ያላቸውን አስተማማኝ የሆነ ዋስትና ያላቸውን አሽከርካሪዎች እናቀርባለን እያለ ነው።
1: ፒክ ድራይቨርስ ለምሳሌ የአሽከርካሪዎች ማሰልጠኛ ተቋም እንኳን ለአርበኛው ዓመት በዓል ምስረታ በዓል አደረሳችሁ ይላል።
2: አርባኛ በላ አርበኛ ነው እኮ ያልከው።
1: አርበኛ ነው ያልኩት። ትንሽ እኮ ያው
2: ያዝ ስለሚያ
1: አርባ ዓመት ሞላው። ምሳሌ እንግዲህ ከሰላም ህጻናት ድርጅት ጋር ህጻናቶችን ማሳደግ ማስተማር ለቁም ነገር የማብቃት ስራ የሚሰራ ነው። ሰላም መንደር ታውቀዋለህ? ሰላም መንደር በጣም ብዙ ነገር ነው ያለው። በጣም ደስ የሚል ግቢ ነው። አሽከርካሪዎችን በማሰልጠን ደግሞ የእውነት በደንብ ሊነገርለት የሚገባ በውጭ ድርጅት በደንብ የተቋቋመ ከተማችን ውስጥ አንደኛ በቃ ምንም ጥያቄ የለውም የሆነ በእውነት ማሰልጠኛ ነው። ግቢው ራሱ
2: አወዳድራ ነው፣ ዝም ብለህ እይታ ነው።
1: ግቢውን አየሁታ፣ ያንን የሚያክል ግቢ ያለው
2: ቻሌንጅ ማድረግ ስላለብኝ ነው።
1: ስወ የታወቀ ነው እና አርባኛ ዓመቱ ነው የምሳሌ የአሽከርካሪዎች ማሰልጠኛ ተቋም። እኛም ከነሱ ጋር በመስራታችን በጣም ደስተኞች ነን። ፒክ ድራይቨርስ አሽከርካሪዎችን እነሱ ጋር ነው ገብቶ ስልጠና
2: እየተሰጣቸው።
1: ፒክ ድራይቨርስ እንግዲህ ያው አብሮ የሚሰራ ስለሆነ ነው። ከኛ ጋርም ስራ ቀጥታ የሚገናኝ ነው እኮ ከኛ ከአውቶ ሴፍቲ ጋር ሾፌሮች ስልጠና ወስደው ብቁ
2: እዚህ
1: መንገድ ላይ ያለውን አደጋ የሚከላከል ዲሲፕሊን ያለው አሽከርካሪ ማፍራት የእኛም ተልእኮ ነው። ይህኛም እንትን ስለሆነ ምሳሌ ደግሞ ይህን በደንብ ተግባራዊ እያደረገ ነው። ከፒክ ድራይቨርስ ጋር አብሮ በደንብ እየሰራ ነው። አሁንም እንኳን ለአርባኛው ዓመት አደረሳችሁ። ከዚህ በኋላ 40-50 ደግሞ በደንብ አድርጋችሁ ኖራችሁ እንድታሰለጥኑ ነው። ወደ ፒክ ድራይቨርስ ግን በ8250 ደውሉ። 0948440044 ደውሉ። 93 ማዞሪያ ቡልቡላ 93 ማዞሪያ የዳሽን እና የአባይ ባንክ ያለበት ፎቅ ላይ ፒክ ድራይቨርስ የሚል እንትን ተለጥፏል፣ ባነር ተለጥፏል። እዛ 7ኛ ፎቅ ላይ ግቡና ቀጣሪዎችም አሽከርካሪዎችም ተመዝገቡ እያሉን ነው።
2: ዞሮ ምግበይ አያት ሪል ስቴት በተለያዩ ሳይቶች አፓርትመንቶችን ገንብተዋል። በአዲሱ ካሳንችስ አያት ሳይት በ15% ቅድመ ክፍያ በማስታወቂያ ዋጋ ኑ ቤቶችን ተረከቡን እያለን ነው። አፓርትመንቶችን ብቻ አይደለም ሱቆችን፣ የንግድ ማዕከላትን እየገነባ ኑ ጥሪት ያዙ፣ ገንዘባችሁንም ትክክለኛ ቦታው ላይ አውሉት እያለን ነው። አዲስ ባንክ ኮከብ 870 መሰላል ላይ ደውሉ፣ አፕሊኬሽኑን አውርዱና የአዲስ ባንክ ሞባይል ባንኪንግ ተገልገሉበት። ገንዘብ ለወዳጅ ዘመድ፣ ወደ ኤምፔሳ፣ ወደ ቴሌብር፣ ለተለያዩ ባንኮች ለመላክ ያስችላል። የትምህርት ቤት ክፍያንም ቀላል አድርጓል። ተገልገሉበት ይላል ሶሲ። በፕሮማሲዶር ኢትዮጵያ የተመረተ ሶሲ በ15 ደቂቃ የሚደርስ በጾምም በፍስክም የሚበላ በጠጣርም ባንኳርም በደቃቅም ሊያገኙት የሚችሉት በሱቆች በየሱፐርማርኬቶች የሚገኝ ዋጋው እጅግ ተመጣጣኝ ምግብ ነው። ሶሲ ከኬሚካል ከእጅ ንክኪ የጸዳ በአይኤስኦ የተመሰከረለት ምግብ ነው። ተመገቡልኝ እያለን ነው። ሳፋሪኮም ኢትዮጵያ ጥቅሎች አሉ። ከሳፋሪኮም ኢትዮጵያ ወደ ቴሌ እንደ ልብ የሚያስደውሉ እነዚህን ጥቅሎች ገዝታችሁ እንደ ልባችሁ ተደዋውሉ፣ እንደ ልባችሁ ተደዋውሉልኝ እያለን ነው። ኒውሊፍ ሜዲካል ኮምፕሌክስ ህልሞን ወደ ህይወት፣ ተስፋን ወደ እውነታ። ከ2013 ጀምሮ ኒውሊፍ የመካነት ህክምናን በሀገር ውስጥ በማቅረብ ከ500 በላይ ቤተሰቦች ህልማቸውን እውን እንዲያደርጉ፣ ከ500 በላይ እናቶች ልጃቸውን እንዲታቀፉ ያስቻለ ሜዲካል ኮምፕሌክስ ነው። የኒውሊፍ አዲስ ሜዲካል ኮምፕሌክስም ገንብቷል፣ አዲስ አበባ ውስጥ ማለት ነው። ከ13 ወለል በላይ የያዘ ዘመናዊ ኮምፕሌክስ ነው። ከ20 በላይ ስፔሻሊስት እና ሰብ ስፔሻሊስት የህክምና ዘርፎች፣ ከ110 በላይ የህክምና አልጋዎች፣ 8 ዘመናዊ የቀዶ ህክምና ቲያትሮችን ያሟላ ሜዲካል ኮምፕሌክስ ነው። ፕሮግራም ስፖንሰር አድርጎ እያስደመጣችሁ ነው። ስፖንሰሮቻችንን ከልብ ከልብ እናመሰግናለን።
1: በዩቱብ ቻናላችን ላይ በነገራችን ላይ አውቶ ሴፍቲ ሚኒ አፓችን
2: አፕሊኬሽኑ
1: በጣም በጣም ወዳጆቻችን እየበዙ ነው። ጥሩ ነው። አሁንም ገና ብዙ ይቀረናል።
2: እጅግ ጠቃሚ ነች። አይ
1: እጅግ ጠቃሚ ነው።
2: ይቀረናል አይቀረንም ሳይሆን ሁሌ ሰው የሚፈልገው መረጃ የሚያገኝበት ስለሆነ
1: በጣም ብዙ ነገር ነው።
2: የትኛውም አሽከርካሪ በነገራችን ላይ ሁሉም ሰው ኦልሞስት

አርቴታ ስለ ቡድኑ ዝውውር እቅድ የተናገረውን መለስ ብላችሁ እስቲ እዩት። አሁን በቃ ትኩረቴ ሁሉ እዚህ ጨዋታ ላይ ነበረ። ያንን ይሄ ጨዋታ ጨርሰናል። አሁን ትኩረቴን ደግሞ ወደ ትራንስፈሩ ጉዳይ አዞራለሁ አለ። እንደዛ ይበል እንጂ ግን የመጣ ተጫዋች ሳይኖር ተጨማሪ ፈራሚን ሳንመለከት መስኮቱ ተዘጋ። ያ በግልጽ የሚያሳያችሁ ገና ያልጨረሰው ይሁን የጀመራቸው የዝውውር ድርድሮች ሳይሳኩለት የፈለጋቸውን ተጫዋቾች ሳያገኝ ሬጅስትሬሽን ፔሪዱ መዘጋቱ ነው። ጨርሶ ቢሆን ኖሮ ጨርሻለሁ ማለት ይችል ነበር። አሁን እንግዲህ ትኩረታችን ደግሞ ወደዚያ እናርጋለን። የመጨረሻዎቹ ሁለት ቀናት የመስኮቱ በቀሩበት ሰዓት እና ወደፊት ምናልባት ይሄን ነገር በይፋ ሊናገረው ይችል ይሆናል ብዬ እጠብቃለሁ። ስፖርቲንግ ዳይሬክተሩ ወይም ሌሎች ከድርድር ጋር የተያዙ ጉዳዮች ላይ እዚህ ጋር ድክመት እንዳለ ግልጽ ነው እንጂ እነዚህን ትልልቅ ዋንጫዎች ሁሉ አሸንፋለሁ ብሎ ካለፈው የውድድር ዘመን ብርቱ ብቃቴም ይልቅ የበለጠ በርትቼ አቅሜን አጠናክሬ አይበገሬነትን ለመፍጠር መጣል ያለ ቡድን እንደዚህ ያለ የሳሳ የግራ ክንፍ ይዞ ሲዝኑን አይጀምርም። መስኮት አይዘጋም። ሲዝኑን መጀመር ሳይሆን መስኮት አይዘጋም። እና የክሪስቶስ ዞሊስ በመጀመሪያ እቅዱ ለሚኬል አርቴታ በየጨዋታው ፊት እስከሆነ ድረስ ቋሚ ሆኖ እንዲጫወት አይመስለኝ። አማራጭ አቶ በግራ ክንፍ ላይ መቼም አሁን ኤቤሬቼ ኤዜ እንዳትሉኝ፣ እሱ የግራ ክንፍ ተጫዋች ዊንገር አይደለም። ኤዘ በግራ ሲሰለፍ፣ ዞሊስ በግራ ሲሰለፍ የቡድኑ የክንፍ የማጥቃት ባህሪ ይለያያል። ልክ ዮኮሬሽ እና ሃቨርትስን ከፊት ስታሰልፉ እንዳለ የፊት መስመሩ የማጥቃት አጠቃላይ ስትራክቸሩን አቀራረብ ሁሉ እንደሚቀየረው ማለት ነው። የዞሊስ ዊንገር ስለሆነ ተሽላይን ዊንገር ስለሆነ ከነጩ መስመር ነው የሚጀምረው እንቅስቃሴውን ብዙ ጊዜ። ያ ማለት የተጋጣሚን ተከላካይ ወደ ጎን ይለጥጥልሃል፣ ይዘረዝርልሃል። ለአጥቂ አማካዮች መግቢያ ቀዳዳ በተጋጣሚ ተጫዋቾች መካከል ይከፈታል ማለት ነው። ስፔስን ይፈጥራል። ኤዘ እንደዛ አይደለም። የኤዘ ኳሊቲ ሌላ ነው። እና ዞሊስ ሁሌ በምርጥ 11 ውስጥ የሚገባ አይነት ቀዳሚ ተሰላፊ ተደርጎ በዛ ቅድ የመጣ አይመስለኝም። አንዱ ምክንያት እሱ ነው። ሁለተኛው ደግሞ ያው ብዙ ጊዜ ሲባል እንደነበረው እንግዲህ ከቶፕ 5 የአውሮፓ ሊጎች የመጣ ተጫዋች አይደለም። እና በሚኬል አርቴታ ዘመን እንኳን ቶፕ 5 ካልሆኑት ከአምስቱ ትልልቅ ሊጎች ከዛ ውጪ የሆኑ ተጫዋቾች ፈርመው ምን ያህሉ ተሳክቶለታል? አሁን እዚህ ጋር ሊጠቀሱ የሚችሉ ዩሪያን ቲምበር፣ ቪክቶር ዮኮሬሽ ሁለቱ ናቸው። የዮኮሬሽም አሁን አገም ጠቀም እያመነታ ያለ ነው። ፐርፎርማንስ ዋይዝ በብሔራዊ ቡድን እንደውም ጥሩ ጎሎች እያስቆጠረ ነው። ሰሞን ቆይ እሱ ላይ እመጣበታለሁ ግን ባለፈው ሲዝን ሁለተኛው ግማሽ ላይ ጥሩ አስተዋጽኦ አበርክቷል። ሊናቅ አይገባም። አርሰናልን ሻምፒዮን አድርጓል። የእርሱ ጎሎችም ለሻምፒዮንነቱ ያበረከቱት ሚና አለ። ዩሪያን ቲምበር ግን ፊት ይሁን እንጂ በቀኝ ፉልባክ ቦታ ተመራጭ፣ ቀዳሚ ተመራጭ የሻምፒዮኑ ስብስብ አካል መሆኑ ብቻ ሳይሆን እርሱ ሲሰለፍ በቡድን ውስጥ ያለው ሚና ጉልህ በመሆኑ ከኤሬዲቪዜ መጥቶ ከቶፕ 5 ሊጎች ውጪ መጥቶ የተሳካለት ተጫዋች ነው። ከዛ ውጪ ግን በአርቴታ ዘመን ማተርነን፣ ፋቢዮ ቬራ፣ ማርኪኖስ፣ ኑኖ ታቫሬዝ፣ አልቤር ሳምቢሎ ኮንጋ፣ እነ ፓብሎ ማሪ፣ እነዚህ ሁሉ ከአምስቱ ሊጎች ውጪ አርቴታ ያስፈረማቸው ተጫዋቾች ናቸው። አልተሳካላቸው እና የክለብ ብሩዥ ወይም ብሩገን የመጣው ዞሊስ እንደምታውቁት ከቤልጅየም በዚህ ጥርጣሬ ገብቶ ይገባኛል ሁል ጊዜ ስለ ዘላቂነት ስለ ኮንሲስተንሲው ማለት ግን ይህንን ትችት በአጀማመሩ ደግሞ ይህንን ምንድነው ጥርጣሬ ትችት ሳይሆን ጥርጣሬ በአጀማመሩ ዝም አሰኝቶናል። አጀማመሩ ምርጥ ነው። በተለይ በኮሚኒቲ ሺልድ ላይ በቃ ፈርስት ኢምፕሬሽን ያው እንደምታውቁት የመጀመሪያው ጨዋታ ላይ

0: ግርምትን የፈጠረው ሁለት አሲስት ያደረገበት ጨዋታ ግን ድክመት የለበትም ማለት አይደለም። በሁለት ጨዋታዎች ላይ የነበረውን ፐርፎርማንስ የአርሰናል ደጋፊው ታስታውሳላችሁ። ከአስቶን ቪላ ጋር፣ ከብራይተን ጋር በሁለቱም ጨዋታዎች ላይ አርሰናል እንደ ቡድን ብዙ ድክመቶች ነበር አሳይቷል። ግን ዞሊስ ደግሞ እዛ ላይ በተለይ የራሳችን እሱ ስለሆነ እነዚያ ጨዋታዎች ላይ እንደውም ከብራይተን ጋር ግማሽ ረፍት ላይ ተቀየረ። ግን የትኛው ተጫዋች ነው ድክመት የሌለው? ግድ የለም አጀማመር ስለሆነ ይሄ ምን ለነቀፋ የሚበቃ አይደለም። ጠንካራ ጎኑን በጎ በጎን እንውሰድ ካልን ግን አጀማመሩ ያለ ጥርጥር ጥሩ ነው። በዚሁ ከቀጠለ ደግሞ 34 ሚሊዮን ፓውንድ ባርጌን፣ አርሰናል ብልጣብልጥ ሆኖ በርካሽ ዋጋ ያገኘው ትልቅ ተጫዋች ነው ብለን እንድንናገር ያስችለናል። እስከ ሲዝኑ መጨረሻ ድረስ እንዳጀማመሩ ያንን ጠንካራ ጎኑን ይዞ ከቀጠለ ግን እንደዚህም ሆኖ አሁንም ለዛ ቦታ አስፈልጋይ ተጫዋች እንደሆነ እየተናገር ነው። ስለዚህ ሚኬል አርቴታ ለግራ ክንፍ እንደዚህ ያለውን ተጫዋች ሲመጣ ከብዙ ጥርጣሬዎች ጋር ጠንካራ ጎኖቹ እንዳሉ ሆኖ ማለት ነው የመጣን ተጫዋች ለመጀመሪያ አሰላለፍ እጠቀማለሁ ብሎ ወስኖ እንዳልሆነ ነው እኔ ማምነው። ይልቅስ ሌላ ተጫዋች ሲጠበቅ ነበር በዛ ቦታ። ምናልባት የቪኒ ጁኒየር እና የሁሊዮ አልቫሬዝ ዝውውር ላይ የወሰዱት ጊዜ መድፈኞቹ ትኩረታቸውን ለሌሎች ቦታዎች ለሌሎች ተጫዋቾች ዝውውር እንዳያበረክቱት ያደረጋቸው ይመስለኛል። ሀሳባቸውን በብዙ የወሰደባቸው ይመስለኛል። ላይሳካ የሁለቱ ጉዳይ እርግጥ ድርድር ምናምን አላስፈለገውም፣ ግን ሲጠብቁ ነበር። ከአትሌቲኮ ጋር ብዙ አልተደራደሩም፣ ከሪያል ማድሪድ ጋር ጭራሽ አልተደራደሩም። ግን የእነዚያ ሁለት ተጫዋቾች ጉዳይ የወሰደው ጊዜ ቀላል አይደለም እና ሀሳብ ይበትናል። ቆይ እሱም ባገኝ ሁሉ ነገር ሙሉ ይሆንልኛል በሚል እዛ ላይ ትኩረት አድርገዋል እና ያ የበዛው ትኩረት የጎዳቸው ይመስለኛል። በተለይ በዚህ ቦታ ግራ ክንፍ ላይ በምን አይነት ኮንፊደንስ ነው እነዛን ትሮሳርድ እና ማርቲኔሊን ሸጠህ አንተ በዞሊስ ብቻ የምትተማመን? የሆነ ነገር እዚህ ጋር ያልተሟላ የተበላሸ ነገር እንዳለ ግልጽ ነው፣ ከመስኮቱ እስኪዘጋ ድረስ በነበረው እቅድ ማለት ነው። እና አሁን ተፈጥሯዊ የግራ ክንፍ ተጫዋች በአርሰናል ያለው እርሱ ነው። እርሱም ተጎዳ እና እያንዳንዱ ጨዋታ ለዋንጫ ለሚደረገው ፉክክር አስፈላጊነቱ ሲዝኑ ሊጠናቀቅ አካባቢ ባሉ ግጥሚያዎች ብቻ ሳይሆን ሲዝኑ ሲጀመርም ባሉ እያንዳንዱ 3 ነጥብ በሚያስገኝ ጨዋታ ላይ ሁሉ ትኩረት እንደሚደረግበት ይታወቃል። ሁሉንም እንደ ፍጻሜ እንዲያዩት ይፈልጋል ሚኬል አርቴታ። እንደዛ ካየን የነገውም ጨዋታ ወሳኝ ነው፣ ቀጣዩም ጨዋታ ወሳኝ ነው። ሁሉም ወሳኝ ተደርጎ ነው የሚወሰድ። በተለይ አሁን ማንቸስተር ሲቲ ላይ አሁን ያጋጠመው ነገር እንደው ጥላ ጥልቶበት ካልሆነ በስተቀር ሰንጠረዡን የሚመራው እኮ ሲቲ ነው። ምንም ያልተሸነፈው ሲቲ ነው። አርሰናል አሁንም ሲቲ ዋነኛ ባላንጣው ሆኖ እንደመጣበት ከፉክክር ረገድ ካረጋገጠ በኋላ ነው ወደ ኢንተርናሽናል ብሬኩ የተሄደው። እና የቀደመህ በሰንጠረዡ ላይ መሪ የሆነብህ ዋና ተፎካካሪ አለ፣ ጭራውን ይዘህ እየጎተትከውም ጥላጥላውን እየተከተልክም መድረስ አለብህ ወይ ማለፍ አለብህ። የሚሆነው አይታወቅም። እያንዳንዱን ጨዋታ ማሸነፍ ከዚህ ረገድ ወሳኝነት አለ። በሊጉ ላይ ዶሚነንት ሆኖ የመቀጠል ንቅል ለያዘ ቡድን እና የዞሊስ ጉዳት እዚህ ጋር አያሳስብም ማለት አይቻልም። እንግዲህ ኤበረቺ ኤዘን ሊጠቀም ይችላል። ኖኒ ማድዌኬንም እንደው ጀብደኛ ከሆነም በግራ በኩልም ሊያሰልፈው ይችላል። ግን ሁለቱም በዚህ በኩል ሲጫወቱ ምን ያህል የማድዌኬ እንኳን በአርሰናል ማርያ በቀኝ እንኳን ለተቀያሪነት ለመጨረሻዎቹ 20 ደቂቃዎች ምናምን ለአንዳንድ ለአነስ ላሉ ግጥሚያዎች ሊሆን ይችላል አነስ ላሉ ለካራባዎ ካፕ ምናምን ብዬ ነው የማምነው። ገና ፐርፎርማንሱን በአርሰናል ደረጃ ከቡካዮ ሳካ ጋር ለንጽጽር የሚቀርብ አይመስለኝ። በመካከላቸው ያለው ልዩነት በጣም ሰፊ ነው። እንኳን በግራ በኩል ተሰልፎ ይቅር ነው። የኤዘ 10 ቁጥር ነው ለእርሱ ምርጡ ቦታ። ብዙ ጨዋታዎች ላይ ይህን አይተናል። በግራ ክንፍ ደክሞ ያለባቸው ጨዋታዎች በርከት ያሉ አሉ። በተሰለፈባቸው በርከት ያሉ ባይሆኑም ያገኛቸው እድሎች ግን ባገኛቸው እድሎች ልክ ካየና ሊድስ ዩናይትድ በንጽጽር ጅማሬው ጥሩ ነው። 5 ጨዋታ ተጫውቷል፣ ምንም አልተሸነፈም። 2 አሸንፏል፣ 3 አቻ ወጥቷል። 3 ጎሎች ብቻ ነው የተቆጠሩበት። 5ኛ ደረጃ ላይ ነው የሚገኘው። ቢያሸንፍ ከአርሰናል ጋር በነጥብ እኩል ይሆናል። የሊድስ የዘንድሮ ጥንካሬው ጎል ማስቆጠር ላይሆን ይችላል በቅድሚያ፣ ግን ጎል እንዳይቆጠርበት በመከላከል በኩል ሌላ ኳሊቲ ይዞ መጥቷል። ያ ማለት እንግዲህ የዞሊስ አስፈላጊነት እዚህ ጋር ወሳኝነት ነበረው ማለት ነው። በሎ ብሎክ የሚጫወት ያ ኤምሬትስ ላይ ነው። አርሰናል ኳስን ይዞ እንደሚቆይ ግልጽ ነው። ሊድሶች ደግሞ አሁን አንድ ጠንካራ ጎን ይዞ መጥቷል። ያን ኳሊቲያቸውን ተጠቅመው ነጥብ ይዞ ለመውጣት ሙከራ ሊያደርጉ ይችላሉ። ስለዚህ አፈግፍጎ የመጫወት እድላቸው ሰፊ ነው። ይህን ተደራራቢ አጥርና ያፈገፈገው ወደ ውስጥ በጥልቀት የገባውን የመከላከያ መስመር ለመበታተን ወይም ስትሬች ለማድረግ የክንፍ ተጫዋች አስፈላጊነቱ ጥያቄ ውስጥ አይገባም። ዞሊስ እዚህ ጋር ይህንን አበርክቶ ነበር ለአርሰናል ሲሰጥ ያየን። ቀጥተኝነትን ይሰጣል፣ ፍጥነት አለው፣ ከፍ ባለ ኢንቴንሲቲ ፕሬስ ማድረግ ይችላል። በሁለት እግሮቹ በግራም በቀኝም ጎል ያስቆጥራል፣ ወይ በግራም በቀኝ ለጎል ሙከራ ይሞክራል፣ በግራም በቀኙም ኳስ ያቀብላል። ለአርሰናል የሰጠው አይገመቴነት አንፕሬዲክታብሊቲ ሰፋ ያለ ነበር። እንደውም ከትሮሳር አንጻር ካያችሁት በፕሮፋይል ይለያል። በእድሜ ብቻ ሳይሆን በፕሮፋይል ይለያል። በፕሮፋይል በተሰጠው ፕሮፋይል እና በዚህ ረገድ ሚኬል አርቴታ ዘንድሮ እዚህ አካባቢ ለየት ያለ ካለፉት ዓመታት ለየት ያለ ታክቲካል አቀራረብ እንዲኖረው አስችሎታል። በዚህ ላይ የማዘን ምት ሲያወጣ ሴት ፒስ ዴሊቨሪው ጥሩ ነው። ታታሪነቱ፣ ለመከላከል ያለው ተነሳሽነትም ይወደድለታል። ገና በአርሰናል ማሊያ ብዙ 10 ጨዋታዎችን አላየንለት ይሆናል። ግን ከአጀማመሩ ካየን እነዚህ ጠንካራ ጎኖቹ ተደርገው ሊወሰዱ ይችላሉ። 4 አሲስት አለው አይደል ባለሳሳት። እና ሌሎች ፖዚሽኖችን ካየን በአርሰናል ያለው የስብስብ ጥልቀት እንደ ግራው መስመር አያሳስብም። አንዱ ቢጎዳ ሌላው ሊተካ ይችላል በሚል። እዚህ ጋር ግን የዞሊስ ቦታውን ክፍት ነው የሚያደርገው። ተፈጥሯዊ ያልሆነ ሜክሺፍት ተጫዋቾች እንዲሰለፉ ለሚኬል አርቴታ የሚያስገድድ ነው። በአንድ በኩል ለአርሰናል ደጋፊዎች እንደሆን ጥሩ ነገር ያለው ይመስለኛል። አንዳንዴ እኮ ብሌሲንግ ኢን ዲስጋይዝ እንደሚባሉ በጎ ነገር ይዞ የሚመጣ ይመስላል። ለሚኬል አርቴታውም ጃንዋሪ ይምጣ እንጂ ይህንን ቦታ ለማጠናከር ከምንም በላይ ማሰብ እንዳለበት ተጨማሪ ምክንያት ይሆንለታል ይሄ ጉዳት። ጃንዋሪ አንድ እድል ይሰጣል፣ የአንድ ወር እድል ይሰጣል አዲስ ተጫዋች ለማስፈረም። ያንን መጠቀም ይኖርበታል፣ አለበለዚያ ሲዝኑ እንዴት ነው የሚዘለቀው? እና ይሄ ጉዳት ከባድ ማስጠንቀቂያ ነው። ቀድሞም ጉዳቱ ባይኖርም ቦታው ሳስቷል። ጉዳቱ ባይኖርም በጃንዋሪ ለገበያ መውጣቱ አይቀርም ለዚህ ቦታ ተብሎ ነው የሚታመነው። ግን ደግሞ ዞሊሳውን ተጎርቶ እነዚህ ጨዋታዎች ላይ አርሰናል ከተከፈተ የበለጠ ለጃንዋሪ ደግሞ ከወዲሁ እንዲሁም በደንብ እንዲታትር ቶሎ ይጠናቀቅልኝ ብሎ ዝውውሮችን እንዲያጣድፍ ሊያደርገው ይችላል። ያ ደግሞ ከጃንዋሪ በኋላ ላለው የበዛው የሲዝኑ ክፍል ለአርሰናል የበለጠ የስብስብ አስተማማኝነት ሊሰጥ ይችላል። እንደዚህ ብሎ መደምደም ይቻላል። ያው የዚህ የዞሊስም ድክመቶችም ታሳቢ ተደርገው እነዛንም ማካካስ የሚችል ዝውውርም ያስፈልጋል። ቅድም እንዳልኳችሁ ለቋሚ አሰላለፍ ታስቦ አይመስለኝም። የኔ ሀሳብ ነው አይመስለኝም አመጣጡ ስላችሁ ምክንያቶቼን አብራርቻለሁ። እንደዚህ ከሆነ አርቴታ ደግሞ ለቋሚነት የሚሆን ተጫዋች ፍለጋ ወደ ገበያ መውጣቱ አይቀርም። እንግዲህ ዞሊስ እስከ ጃንዋሪ ድረስ ከጉዳቱም ተመልሶ በበለጠ ጥሩ ፐርፎርማንስ የሚቀጥል ከሆነ ግን በጃንዋሪ የሚመጣውን ተጫዋች ደረጃ ምናልባት የተተኪ የተቀያሪ ደረጃ ላይ ያለም ሊሆን ይችላል። ግን ፐርፎርማንስ ብቻ ሳይሆን ፊትነስ ለሚካኤል አርቴታ ጥያቄ ከሆነበት በክሪስቶስ ዞሊስ ቦታ ያለ ጥርጥር በጃንዋሪ አንኳር ሆነ በገበያው ላይ ያለ ጥሩ ተጫዋች የሚፈርም ይመስላል ለአርሰናል። ይሄንን ማለት ይቻላል። እንግዲህ በኢንተርናሽናል ብሬኩ የሚያሳስበው የበለጠ የዞሊስ ጉዳይ ቢሆንም ግን ከአርሰናል ተጫዋቾች ከነገው ግጥሚያ አንጻር አጠራጣሪ የሚባሉ የጉዳት የፊትነስ ደረጃዎች ደግሞ አሉ። ለምሳሌ ካይ ሃቨርት የመጀመሪያው ኔሽንስ ሊግ ጨዋታ ላይ ነው ጀርመን ከኔዘርላንድስ አምስተርዳም ላይ በሃምስትሪንግ ጉዳት ምክንያት ወደ አርሰናል ኮንሊ እንዲመለስ የተደረገው። የኢቭኒንግ ስታንዳርድ የተባለው የለንደን ጋዜጣ እንደዘገበው ከሆነ ለሳምንታት ለወራት ሳይሆን ለሳምንታት ላይጫወት ይችላል የሚል ዘገባ አውጥቶ ነበር። ግን በአርሰናል ወገን ይፋ የሆነ ምንም ነገር የለም ጋዜጣውን ይሄንን ያሉ። ዘንድሮ እንግዲህ ያንዳንዱን ጨዋታ ተጫውቷል ሃቨርትስ በ4-2-3-1 በፎልስ 9 እንደምታውቁት ወደ ኋላ በጥልቀት እየመጣ አማካይ ክፍሉ ላይ ተጨማሪ ተጫዋች አርሰናል እንዲኖረው ያደረገ ባጀማመሩ አመርቂ ሆኖ ነው 2026-27 ነው የጀመረው። እንደውም የቪክቶር ዮኮሬሽን እድል የበለጠ ያጠበበው የሃቨርትስ ላይ ያለው የሚካኤል አርቴታ የበለጠ እምነት ይመስለኛል። እንጂ ዮኮሬ ሰሞኑን ከስዊድን ጋር 4 ጎሎች አስቆጠረ መሰለኝ አይደል? ለስዊድን ብሔራዊ ቡድን ባሳየው ፐርፎርማንስ ግን አንዳንድ የአውሮፓ ሚዲያዎች ውይይቶች ላይ ሲሰማ ነበር ዋትስ ሮንግ ዊዝ ዮኮሬስ ኢን አርሰናል እያሉ። ይኸው እኮ ይጨርሳል በስዊድን ብሔራዊ ቡድን ውስጥ ጎል አስቆጣሪ ነው፣ በአርሰናል ግን ለምንድን ነው ይሄ ሊሆን ያልቻለው የሚል ቲየሪ ሄንሪን ጨምሮ በዚህ ላይ አስተያየቶች ሲሰጡ ነበር። እና አሁን አንድ የሚነሳ ነገር ሚካኤል አርቴታ ዮኮሬሽን እንዴት መጠቀም እንዳለበት ማወቅ አለበት። ስዊድኖች እንደዚህ እየተጠቀሙ ነው፣ የበለጠ ጎል ከፈጠርክለት ጎል ማስቆጠር የሚችል እንደሆነ እየታየ ነው። እና ያጠቃቀም ጉዳይ ሳይሆን አይቀርም የሚሉ ወገኖች አሉ። ግን ይሄ ውሃ ያነሳል ይላል ማለት ውሃ ያነሳል። አይው ስዊድን ላይ በስዊድን ማሊያ ጎሎች ማስቆጠሩ አንድ ኳሊቲ አንድ ጠንካራ ጎን እንዳሉ ምንም አያጠራጥም፣ ያ የዛ ማሳያ ነው። ነገር ግን ፕሪሚየር ሊግ እና ኔሽንስ ሊግ አንድ አይመስሉኝ፣ አንድ አይደሉም። እዚህ ጋር ያለው በየሳምንቱ የሚመጣው ቻሌንጅ በጣም ከባድ ነው። ዮኮሬስ 9 ቁጥር ነው። ዮኮሬስ ተሰለፈ ማለት ከፊት ከሃቨርትስ ይልቅ አርሰናል ከተከላካይ በስተጀርባ የሚሮጥ ተጫዋች አጥቂ ያለው ማለት ነው። ነገር ግን ከአማካዩ ጋር ያለው ቅንጅት ግን ሃቨርትስ በሚኖርበት ጊዜ ከሚኖር የእንቅስቃሴ ፕላን አንጻር ልዩነት አለው። የበለጠ ሊንክ የሚኖረው አማካዩ ከአጥቂው ሃቨርትስ ይሰለፍ ምን ማለት ነው? እነ ማርቲን ኦዴጋርድ ወይም እዛ ቦታ የሚሰለፉ ሌሎች አማካዮች ቪክቶር ዮኮሬሽ ከፊታቸው ካለ የእርሱን እንቅስቃሴ እየተመለከቱ የመጨረሻ ኳስ ለመስጠት ትኩረት እያደረጉ ሊጫወቱ ይችላሉ። ሃቨርትስ ካለ ግን አንዳንዴ እነሱም ከፊት ሊገኙ ይችላሉ። እሱ ከኋላ ሆኖ ይበልጥ ፊቱን አዙሮ ስለሚመጣ የሚድፊልድ ኦቨርሎድ ስለሚኖር በመተካካት አጥቂ አማካዮች ራሳቸውን ወደ አጥቂነት እየቀየሩ ከሃቨርትስ እንኳን ኳስ ሊቀበሉ የሚችሉበትን ፖዚሽን ይዘው ሊጫወቱ ይችላሉ። በሌላ አነጋገር ሃቨርትስን በጎን በጎን ሊያገኙት ይችላሉ። ዮኮሬሽ ከተሰለፈ ግን እሱ ከፊት ነው፣ እነሱ ከኋላ ናቸው። እዚህ ጋር የመጨረሻ ኳስ የመስጠት ግዴታ ይኖርባቸዋል። ከሃቨርትስ ጋር ግን በጨዋታ እንቅስቃሴ ማል አንዳንዴ ለእነርሱም የመጨረሻ ኳስ የማግኘት እድላቸው ከፍ ይላል። ይሄ ነው ፎልስ 9 እና ንጹህ 9 ቁጥር ሚና ልዩነት። እና የአርሰናል አታኪንግ ስትራክቸር አጠቃላዩ ፊት መስመሩ ላይ እንደሚቀየር ይታወቃል። እና በሚካኤል አርቴታ በኩል የበለጠ ሃቨርትስ ያለበትን ስትራክቸር ነው የሚፈልገው። ይሄ ሲዝን ሲጀመር እንዳየነው ስካውን ስካ ኢንተርናሽናል ብሬክው ድረስ የሃቨርስ መጎዳት ወይም በጨዋታዎች ላይ አለመሰለፍ ለሚኬል አርቴታ ያኛውን ብዙም ያላመረቀው በንጹህ 9 ቁጥር የመጫወቱ አታኪንግ ስትራክቸር እንዲጠቀም ያደርጋል። ያን ስትራክቸር ደግሞ የበለጠ ውጤታማ ካላደረገው የሃቨርስ ጉዳት ሁሌም ለርሱ ራስ ምታት ነው የሚሆነው። ቪክቶር ዮኬሬስ ዘንድሮ ባገኛቸው ድሎች መጀመሪያ እንኳን ረንዴ አንድ 20 ደቂቃ እንኳን 25 ደቂቃ እንኳን አያጫውተውም እንዴ ሲባል ነበር። በኋላ ግን የተሰጠው ድል ላይ ደግሞ እንደውም ከአምናው ይልቅ በጣም ደብዝዞ ቀዝቅዞ እንደሚገኝ ይታያል። እና ኢንተርናሽናል ብሬኩ ታዲያ በክለብ እግር ኳስ ላይ ብዙ ያረፈ ተጫዋች ሆኖ ለስዊድን ብሔራዊ ቡድን ግን ጎሎችን በማስቆጠር በአጨራረሱ ደግሞ አለው ይያለ ይሄንን አሳይቷል። ሶ አሁን ወደ ነጥቡ ስመጣ ሃቨርስ በነገው ጨዋታ ላይ ይሰለፋል አይሰለፍም ለሚለው አጠራጣሪ ነው በሚለው ዝርዝር ውስጥ ነው የሚገባው። ሃምስትሪንግ ነው የሱም ጉዳት። በኔሽንስ ሊግ የመጀመሪያ ጨዋታ ላይ ነው ቀጥታ ከስብስቡ የወጣው ከጀርመን ወደ ኮልኒ ተመለሰ ለተጨማሪ ምርመራ። ከአርሰናል ወገን ይወጣ ደግሞ ጥርት ያለ መረጃ የለም። ነገር ግን በለንደን ጋዜጦች መረጃ ተንተርሰን ካወራን ወይ ከገመትን ነገ ሊሰለፍ የሚችልበት እድል አለ። ከነጫ አሁን ደዞሊስ ዜሮ የሚባል አይደል። የሃቨርስ ብቻ አይደለም በዚህ ኢንተርናሽናል ብሬክ የብረት መዝጊያው ተከላካይ የኤዝሪ ኮንሳ ጉዳይም ለአርሰናል ኮንሰርን ሆኖ አልፏል። አሁን ከአራት ቀናት በፊት ከእንግሊዝ ብሔራዊ ቡድን ስብስብ ሪሊስ ተደርጎ ነበር። ከቼኪያ ጋር በነበረው ጨዋታ ላይ ኮንሳ አልነበረም። ለምርመራና ለክትትል ወደ አርሰናል እንዲመለስ ተደረገ። ይሄ ልክ እንደ እንትና ባይሆንም እንደ ይቅርታ እንደ አሌክስ ስኮት ባይሆንም ግን ጥያቄዎች ሊነሱ የሚገቡበት ጉዳይ ነው። ለቶማስ ቱኸል ይኸው ነገር ቀርቦላቸው እንግሊዝ ብሔራዊ ቡድን አሰልጣኝ ኤዝሪ ሲመጣም ጉዳት መሰል ህመም ነበረበት አሉ። ከስፔን ብሔራዊ ቡድን ጋር በነበረው ጨዋታ ላይ ነገሩ ተባባሰበት። ለክሮሺያ ጨዋታ ለመድረስ ጥረት አደረገ። ለመጫወት ፍቃድ አገኘ። ከዚያ እንደገና ደግሞ እክል ገጠመው። ከባድ ባይሆንም ሪስክ የሚወሰድበት ግን አልነበረም አሉ። ክሮሺያን 7-0 ባሸነፉበት ጨዋታ ላይ ተጫውቷል ሙሉ። አሁን እዚህ ጋር ምንድነው ጉዳቱ? ኤዝሪ ኮንሳ ከተባለ መጀመሪያውኑ ከአርሰናል ሲመጣም አለመመቸት ነበረው ከተባለ የጉዳት ህመም ነበረው ማለት ነው። ህመም ይስማው ነበር ማለት ነው። ግን ላለም እንዴት ነው እንዳይጫወት የሚያደርገው አልነበረም። በኋላ ግን የወጡ መረጃዎች የሚያሳዩት የኤዝሪ ኮንሳ ከእንግሊዝ ብሔራዊ ቡድን የተለየበት ምክንያት ዴድ ሌግ ነው። ምንድነው ኳድሪሴፕስ ኮንቱዥን ይሉታል የመስኩ የስፖርት ህክምና ባለሙያዎች ኮርክድ ታይም ናም ይላሉ። እንደዚህ ምንድነው ለምሳሌ ተጎጁ ተጫዋች በተጋጣሚ ተጫዋች በቀጥታ ጉልበቱ አካባቢ ጭኑ አካባቢ መረገጥ ሲያጋጥም የመላተም የመቀጥቀጥ ነገር በተጎጁ ጡንቻ ላይ ጉልበት ሲያርፍ ሊያጋጥም የሚችል ነገር ነው። እንደዚህም ሆኖ ግን ለነገው ጨዋታ አጠራጣሪ ነው። እሱም ግሪን ላይት ይፈልጋል የተባለ ካርሰናል የህክምና ሜዲካል ስታፍ መሰለፍ ይችላል የሚል ፍቃድ ያስፈልጋል። እንግዲህ ዛሬ ይሄንን ሊያቁ ይችሉ ይሆናል አላውቅም። ግን ብዙ ጊዜ እንደዚህ አይነት ሁኔታዎች ላይ ያለ ተጫዋች ሲሰለፍ ታዩታላችሁ። ግን አጠራጣሪ በሚለው ዝርዝር ውስጥ የሚገባ ነው። እንግዲህ ይሄ ቦታ እንደምታውቁት ዊሊያም ሳሊባ ተጎድቷልና የለም እዚህ ቦታ ላይ። ይሄ ቦታ ራሱ የሚያሳስብ ነው። ግን ክሪስቲያን ሞስኩዌራ እሱ ራሱ የሃምስትሪንግ ጉዳት ነበረበት። ከዛ አገግሞ ሙሉ ልምምድ ጀምሯል። ጥሩነቱ ምን መሰላችሁ? ከሊድስ ጋር በሚኖረው ግጥሚያ ፈተናው ለአርሰናል የሊድስን ተከላካዮችን የመከፋፈት ጉዳይ ነው የሚሆነው። እንግዲህ ከኢንተርናሽናል ብሬኩ በፊት በነበረው ፐርፎርማንስ ካየ ነው እንጂ የሊድስ አጥቂ ብዙም ያስጨንቅ አይደለም። ኤምሬትስ ላይ ስለሆነ ኳሱን ይበልጥ አርሰናሎች ሊይዙ ይችላሉ። የበለጠ ለማጥቃት፣ ለመፍጠር፣ ለማስቆጠር በተጋጣሚ ግማሽ ሜዳ ላይ ስራ የሚበዛበት ጨዋታ ይመስላል ለአርሰናል። ያ ከሆነ ሞስኩዌራ በ80% ፊትነስ መጫወት ይችላል። አሁን ልምምድ ጀምሯል ግን ማች ሻርፕነስ ነው ይጎሏል ይያሉስ እየዘገቡ ያሉት። ሙሉ ለሙሉ ባለፈው አብራርቻለሁ ይሄን ጉዳይ ምን ማለት እንደሆነ። ከሁለት ቀናት በፊት በሰራሁት ፕሮግራም ላይ ያ ካልሆነ በስተቀር ጉዳት አይደለም አሁን ከጉዳቱ ተገላግሏል ግን ይበልጥ ለጨዋታ ሻርፕ ሆኖ መቅረብ አለበት። እዛ ላይ የሚቀረው ነገር አለ እና ኮንሳ ባይኖር እሱ መሰለፉ አይቀርም። ግን የኮንሳም ቢሆን አጠራጣሪ ተብሎ በጥያቄ ምልክት የሚታይ ነው እንጂ ከነጭራሹ ነገ አይሰለፍም ያስብል አይደለም። ገና የመጨረሻ ምንድነው የመጨረሻ ፊትነስ ቴስት ይደረግና ከጨዋታ በፊት አሁን መሰለፍ ይችላል የሚል አረንጓዴ መብራት ከህክምና ክፍሉ ሊበራ ይችላል። የማርቲን ኦዴጋርድስ ነገር እንዴት አያያችሁት? የአርሰናል ደጋፊዎች መቼም በኖርዌይ ብሔራዊ ቡድን ጨዋታ ስለ ኖርዌይ ጨዋታ ብዙም ግድ ላይ ሰጣችሁ ይችላል ብዙዎቻችሁ ግን ማርቲን ኦዴጋርድ ስላለ ዘንድሮ አጀማመሩ ድንቅ ነው። ኦዴጋርድ አስፈላጊነት ለአርሰናል 2026-27 አጀማመር ውጤታማነት ወሳኝነት አለውና በኖርዌይም ቁልፍ ተጫዋች ስለሆነ በ10 ቀናት አንድ ዳታ ስመለከት 4 ጨዋታዎችን ተጫውቶ 4 አሲስት ባደረገባቸው 4 ጨዋታዎች 4 ግጥሚያዎች 48.5 ኪሎ ሜትር ነው የሸፈነው። ያ ማለት በ90 ደቂቃ በአማካይ 12 ኪሎ ሜትር ማለት ነው። ይሄ እንግዲህ ከበድ ያለ ሪካቨሪ ፕሮግራም ይፈልጋል። መቼም በዚህ አይታሙም ትልልቆቹ ክለቦች የናይ ማድረግ ይችላሉ። አንዳንድ ተጫዋቾች ላይ የድካም መደራረብ ሊያመጣ ይችላል። ይሄ ግን የማርቲን ኦዴጋርድ ካለፈው ሲዝን በጉዳት ካረፈባቸው ወራት አንጻር ይሄ ውድድር ዘመን ከዓለም ዋንጫ በኋላም ዓለም ዋንጫ ጥሩ ድልድይ ሆኖለት አጀማመሩ በጣም ጥሩ ነበር። ከፊዚካል ፖይንት ኦፍ ቪው ማለት ፊትነሱ ሻርፕነሱ ምኑ ድንቅ ነበር። የመጀመሪያው ጨዋታ ላይ ነው ያስገረመኝ። ኮሚኒቲ ሺልድ እንደመጀመሪያው ጨዋታ አልነበረም የተጫወተው። ከዛ በኋላ ባሉ ግጥሚያዎችም ላይ ቀጥሏል እንደዚህ የጨዋታ ኮከብ የሆነባቸው ግጥሚያዎች አሉ። ጎሎች ያስቆጠረባቸው ግጥሚያዎች አሉ። እና አሁንም በኖርዌይ ታዲያ በዚህ 19 ቀናት ውስጥ በኢንተርናሽናል ብሬክ አስፈላጊ ተጫዋች ሆኖ ቀጠለና በ10 ቀናት ውስጥ ለኖርዌይ 48.5 ኪሎ ሜትር ሸፍኖ ነው የተጫወተው። ይሄ እንግዲህ ከማስል ፊውል አንጻር ቶሎ መተካት አለበት በየጨዋታው ካልን እንደዚህ ሰፊ ግራውንድ ሸፍኖ የሚጫወቱ ተጫዋቾች የበለጠ ሪካቨሪ ፕሮግራም ያስፈልጋቸዋል። ለቀጣይ ተደራራቢ ግጥሚያ ራሳቸውን ይበልጥ ዝግጁ ማድረግ ይኖርባቸዋል። ከሪካቨሪ አንጻር አካል አገግሞ ሰውነት ዝግጁ ሆኖ ለቀጣይ ጨዋታ ከመምጣት አንጻር ምክንያቱም አሁን ተደራራቢ ግጥሚያዎች ናቸው ከፊት ያሉት። በሳምንት መጨረሻ በሳምንት አጋማሽ ግጥሚያዎች አሉ። ዩኤፋ ቻምፒየንስ ሊግ በሳምንቱ አጋማሽ ይመለሳል። ከሊል ጋር አርሰናል ይጫወታል። አሁን ነገ ደግሞ ከሊድስ ጋር እና የኦዴጋርድ ጉዳይ እንኳን ነገ ይሰለፋል። ጀስት ግን እዚህ ጋር እንደ ኮንሰርን መታየት ካለበት እንደውም እኮ ተጎዳ ተብሎ ወጥቶ ከጨዋታ ወጥቶ ማን ነው የፖርቱጋሉ በርናርዶ ሲልቫ ለላ እርሱ ገይቶት በኋላ አጠራጣሪ ነው ተብሎ እንደገና በሀገሩ ብሔራዊ ቡድን ሜዲካል ስታፍ ውሳኔ ደግሞ እንደገና ወደ ጨዋታ ተመልሶ ሙሉ 90 ደቂቃ ተጫውቷል። እና ያኔ ተጎዳ የተባለ ጊዜ ለአርሰናል አስደንጋጭ ነበር። በእለቱ ግን ጥሩ ዜና ተሰማ እና አሁንም በጉዳት ምክንያት ነገ አይሰለፍም ልላችሁ አይደለም። የኦዴጋርድ ጉዳይ ግን በደንብ ማኔጅ መደረግ ያለበት እንደሆነ ባለሙያዎች ያምናሉ። ልክ የዴክላን ራይስ ጉዳት አይደለም ግን ሎድ ማኔጅመንት ነው እንደተባለው ልዩነት አለ። ሎድ ማኔጅመንት ኢቭን እረፍት አይደለም ይላሉ። እረፍት ማለት አይደለም፣ ቀጣዩን መጪውን ጊዜ ታሳቢ ያደረገ ያለፉትን ጨዋታዎችንም እንደዚሁ ከግምት ውስጥ ያስገባ በተጫዋቹ ፊትነስ ላይ የሚደረግ ማኔጅመንት ነው። እረፍት አንዱ አካል ሊሆን ይችላል እንጂ ሙሉ ለሙሉ ሎድ ማኔጅመንት ተጫዋቹ ይረፍ የሚል ብቻ የሚያስብል ብቻ አይደለም። ስለዚህ በራይስም በኦዴጋርድም በኩል በነገው ጨዋታና በቀጣይ ግጥሚያዎች ላይ በፊትነስ ሙሉ መሆን፣ ሻርፕ መሆን፣ ከፍ ባለ ኢንቴንሲቲ መጫወት በጣም ወሳኝነት አላቸው። በተለይ ነገ ሊድስ አፈግፍጎ ሊጫወት የሚችል በተሻለ የመከላከል አደረጃጀት ዘንድሮ የመጣ ቡድን ስለሆነ ከነዚህ አማካዮች የበለጠ የፈጠራ ብቃትና አገልግሎት ይጠበቃል። ስለዚህ የነርሱ ፊትነስ ለእያንዳንዱ ጨዋታ 3 ነጥብ ለአርሰናል ወሳኝ እንደሆነ እዚህ ውስጥ ልብ ይሏል ማለት ነው። እንግዲህ ክሪስቶዞሊስ ነገ አይኖርም፣ ሃቨርስ አጥራጣሪ ነው፣ ኮንስ አጥራጣሪ ነው፣ ሳሊባ አይኖርም። ራይስ እና ኦዴጋርድ ግን ጉዳያቸው በጥንቃቄ መያዝ ያለበት ማኔጅ መደረግ ያለበት እንደሆነ እንግዲህ ከዚህ ሁሉ ማብራሪያ ተረድታችኋል ብዬ ተስፋ አደርጋለሁ። ነገ 8 ሰዓት ተኩል ኤምሬትስ አርሰናል ከሊድስ ዩናይትድ ስድስተኛው ሳምንት ፕሪሚየር ሊግ ሲመለስ የመጀመሪያው ጨዋታ ይሆናል። እንግዲህ እግር ኳስን በሬዲዮ ተመልከቱ። ከመሴ ጋር መሰለ መንግስቱና ባልደረቦቻችን ጋር ደግሞ ነገ ከሰባት ሰዓት ተኩል ጀምሮ ተጨማሪ ቅድመ ጨዋታ ምንድን ነው ማብራሪያዎችን ይዘን እንመጣለን። እንዲሁም ጨዋታውን ፕሌይ ባይ ፕሌይ እንሰራለን እና ነገ ጆይን አድርጉን እንግዲህ በዚሁ በብስራት ኤፍኤም 101.1
1: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ተመረጠ። ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
2: የኢትዮጵያ ፕሪሚየር ሊግ የውድድር ሰዓቱ ደርሷል። ፋሲል ከነማ ሸገር ሲቲ፣ ሲዳማ ቡና አርሲ ነገሌ፣ መድን ሀዲያ ሆሳዕና ሁሉም ይወዳደራሉ። ሁሉም አንድ ህልም አላቸው። ሻምፒዮን ማን ይሆናል? ግን ከሜዳው በፊት የውድድር መንፈስ አለ፣ የቡድን ማንነት አለ፣ የአሸናፊነት ምልክት አለ። ዋናው ለ2019 የኢትዮጵያ ብሔራዊ ቡድንና ለክለቦች ያዘጋጀውን የውድድር ስፖርት አልባሳት ፕሪሚየም የጥራት ደረጃ ያለው የስፖርት ትጥቅ አቅርበዋል። የውድድር ልብሶ የእርሶ የሜዳ ላይ ማንነት፣ የእርሶ የአሸናፊነት መገለጫ ነው። ዋናው የስፖርት አልባሳት ብራንድ የእርሶም ማሊያ በዓለም አቀፍ ደረጃ የብሔራዊ ቡድኖችና ሊግ ክለቦች በሚያቀርበው ዋናው ስፖርት ከሆነ የተሰራው ስለ ጥራቱ ሐሳብ እንዳይገባው ከታላላቆቹ ተርታ ይሰለፉ። ማሊያ ብቻ አይደለም፣ ማንነት፣ አፈጻጸም፣ የውድድር መንፈስ ዋናው። ማሊያስ ዋናው ይስራ። ይህ ነው ዋናው።
3: ለጋር ጠቅላላ ሆስፒታል በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ፣ የልብ፣ የአይን፣ የቆዳ፣ የጉበት፣ የእንቅርትና ከአንገት በላይ ሕክምና፣ የመሃንነት ምርመራ፣ የቅድመ ካንሰር ምርመራና ሕክምና ላብራቶሪያችን የአይሱ 15189 2022 መስፈርት በማሟላቱ በክሊኒካል ኬሚስትሪና ሄማቶሎጂ ምርመራ ከኢትዮጵያ ዕውቅና አገልግሎት ሰጪ የጥራት ሰርተፍኬት ያለው ውጭ አገር ለመሄዱ የጤና ምርመራ፣ የኩላሊት ጠጠር ሕክምና፣ የአጥንት ስብራትና ቀዶ ህክምና፣ በሲአርም ማሽን በመታገዝ የብለሰረሰርና የጭንቅላት ህክምና፣ የፀጉር ንቅለ ተከላ፣ የነፍሰ ጡር ክትትል፣ ማዋለድና ክትባት፣ የጨቅላ ህጻናት ማቆያ፣ የቤተሰብ ምጣኔ፣ የጽኑ ህሙማን የመኝታ ክፍሎች፣ የፋርማሲና 24 ሰዓት የድንገተኛ አገልግሎት፣ ለድርጅቶችም የዱቤ አገልግሎት እንሰጣለን። አድራሻ ልደታ ቤተ ክርስቲያን አጠገብ ይደውሉ። 0115 579705 የጤናው አጋር ለጋር ጠቅላላ ሆስፒታል።
4: ናርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖርም ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እንሆ አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎኗለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሲኤምሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኝ ደንበኞችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደረራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977606060 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።
5: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
6: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን።
7: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
6: አንቺ ከደወልሽልኝ በኋላ ነው የሰራሁት።
7: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
6: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛዋ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
7: ጥብሱም፣ ቀይ ወጡም፣ ክትፎም ሶሲ ሲያየ ነው?
6: አዎ ለአበሳሰልም በጣም ቀላል ነው።
7: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
6: በዛ ላይ በፕሮቲን የበለጸገ ነው።
7: እሺ የት ነው የማገኘው?
6: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
7: ባለሱቅ
8: ሶሲ ሶያ ስጠኝ
9: አለ። በድቃቁ ባንኳሩ
7: ሁለቱንም አይነት ስጠኝ።
10: የየቀን ውሏችሁና ይላችሁን ለማደስ የሚያስፈልጋችሁ አንድ ነገር ፕሬዳተር። ፕሬዳተር ኃይለ ሰጪ መጠጥ ስራችሁን በትጋትና በንቃት ለማከናወን የበለጠ አቅም ይሰጣል። ከዝነኛው ጎልድ ስትራይክ ጣዕሙ ጋር ዓለም አቀፉ ፕሬዳተር ወደ ገበያ ተመልሶ መጥቷል። በሁሉም መሸጫ ቦታዎች አገኙታል። ፕሬዳተር ብቸኛው የቼልሲ ክለብ ኃይል ሰጪ መጠጥ አጋር። በልጠን እንገኝ።
11: እንኳን ለአዲሱ ዓመት አደረሰን። ዲጂታል እቁብ ላለፉት 5 ዓመታት ጥራትን ከቅልጥፍና አጣምሮ ብዙዎችን ከዓላማቸው በማገናኘቱ የላቀ ክብር ይሰማዋል። ዲጂታል እቁብ ዛሬም አቅምና ፍላጎትን በእጅጉ ያገናዘቡ ዘመናዊ የእቁብ አይነቶችን ከ9 በላይ የክፍያ አማራጮች ጋር በልዩነት አቅርበዋል። ለነጋዴዎች፣ ለሾፌሮች፣ ለሰራተኞች ዕለታዊ፣ ሳምንታዊና ወርሃዊ እቁብ መጣል ይቻላል። በዲጂታል ካሉበት ሆነው ስራውን እየከወኑም ሆነ በእረፍቶ ጊዜ ስልኮን ያውጡና አሁኑኑ ህልሞን እውን የሚያደርጉበትን እቁብ ይጀምሮ። ዲጂታል እቁብ መተግበሪያውን ያውርዱ፣ አሊያም በቴሌ ብር፣ ሲቢኢ ብር ፕላስ፣ ዳሽን ሱፐር አፕ እና ኤምፔሳ ላይ ያገኙታል። ለበለጠ መረጃ ወደ 6091 ይደውሉ። ልዩነታችን ዋስትናችን፣ ዲጂታል እቁባችን። መልካም አዲስ ዓመት።
12: ለጥቅሉ ይከፍላሉ፣ ከነስልኩ ይወስዳሉ። በአንድ ክፍያ 2000 መታ የዘኔክሰስ ስልክ ስጦታ። የከፈሉት ቅድመ ክፍያ ሙሉ በሙሉ በአገልግሎት ጥቅል የሚመለስበት ስማርትፎን የሚያገኙበት በዘኔክሰስ ስማርትፎን ስልኮች ላይ ብቻ የሚተገበር ቀድመው የመጡ የሚያተርፉበት ሰፊ የዕድል በር ዘኔክሰስ። የዘኔክሰስ L131 እና ዘኔክሰስ L228 ሞዴል ስልኮችን ተመጣጣኝ ቅድመ ክፍያ በመክፈል ለ12 ወራት በየወሩ በሚሰጠው አስተማማኝ ሆኑ ወርሃዊ የዳታ የድምፅና የጽሑፍ መልእክት ተመላሽ ጥቅል አማካኝነት የከፈሉትን ዋጋ በአገልግሎት ያገኛሉ። ይህም ማለት ለጥቅሉ ይከፍላሉ፣ ከነ ስልኩ ይወስዳሉ። በዘኔክሰስ ስልክ ጥቅል በቴሌብር ሲገዙ የ40% ተጨማሪ ቅናሽ ያገኛሉ። በሁሉም የኢትዮ ቴሌኮም የአገልግሎት ማዕከላት ቀድሞ ይምጡ፣ ያሻውትን ይምረጡ። ሁሌም አዳዲስ ዘዴዎችን እንፈጥራለን። ለፍትሐዊ አገልግሎት ከልባችን እንሰራለን። ኢትዮ ቴሌኮም።
13: ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊየን፣ ለቤት እስከ 16 ሚሊየን፣ ለንግድ እስከ 3 ሚሊየን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም የቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎትን አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማካፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባም አገልግሎትም ለእርሶ አቅርቧል። በቄራ ጀሞ መገናኛና ቱሉዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎችም ቅርንጫፎችን ለመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ስራ ማህበር።
14: የ
8: የልጆች የደስታ ቀን ተመልሶ መጥቷል። በባንክ ኦፍ አሜሪካ የቀረበው የ2019 የልጆች ሩጫ ከ11 ዓመት በታች፣ ከ8 ዓመት በታች እና ከ5 ዓመት በታች ውድድሩ ተዘጋጅቷል። ህዳር 12 ልጆች አብሮነትን፣ ጓደኝነትንና ማሸነፍን በተግባር የሚያዩበት ቀን ነው። ታዲያ ልጆቹን በዚህ ውድድር በማሳተፍ የማይረሱት የልጅነት ትውስታን ይፍጠሩላቸው። አሁኑኑ ፈጥነው በቴሌብር ያስመዝግቧቸው። ዛሬ የተጀመረው የትናንሾቹ ጀግኖች ጉዞ ነገ በዓለም መድረክ ያኮራናል። ለበለጠ መረጃ በ0116 63 57 57 ይደውሉ። ታላቁ ሩጫ በኢትዮጵያ

0: ከአጋሮቻችን መልእክቶች ተመልሰናል። ክብራትና ክብራን አድማጮቻችን፣ የዛሬ አርብ መስከረም 29 ቀን 2019 ብስራት ስፖርት ነው ያደመጣችሁ የምትገኙት። ማንቸስተር ሲቲ ከጥፋተኝነቱ ብይን በኋላ ለመጀመሪያ ጊዜ ሊጫወት ነው። የሚጫወተው ደግሞ አንፊልድ ላይ ከሊቨርፑል ጋር። እንዲያውም ዘንቦብሽ እንዲያውም ጤዛነሽ ይባላል አይደል? እንዲያውም በማንቸስተር ሲቲ እና በሊቨርፑል መካከል ባለፉት አመታት ከበድ ያለ ስፖርታዊ ፉክክር በሊጉ ላይ ስናይ ቆይተናል። አሁን ደግሞ ለአንፊልድ ደጋፊዎች ሌላ ምክንያት ተጨምሮ ማንቸስተር ሲቲ ወደ ሜርሲሳይድ ይመጣል። ነገ ይቅርታ ከነገ በስቲያ እሁድ 12 ሰዓት ተኩል ላይ አንፊልድ ይበልጥ እሳት ሆኖ ኢሞሽን የሚቀጣጠልበት ስሜት እንደ ጅራፍ የሚጋረፍበት ሊሆን ይችላል፣ ቁጭታቸውን ሊወጡ ይችላሉ ደጋፊዎች የሚል ደመረር ብለው ነው የሚመጡት ተብሎ ተገምቷል። እንዲህ አይነት ግምት አለ። እንግዲህ የፕሪሚየር ሊግ ክለቦች ውድ አድማጮች በማንቸስተር ሲቲ ጥፋተኝነት ላይ ተንተርሶ በተደረጉ የሚመለከታቸው የክለብ አመራሮች ውይይት ላይ አቋማቸው የተለያየ ሆኗል። ሲቲ እንዴት ይቀጣ? ይግባኙ ተቀባይነት ካላገኘ እንዴት ይቀጣ በሚለው የተለያየ አይነት አመለካከት አቋም ይዟል። ህጋዊ እርምጃ ይወሰድበት የሚለው የሁሉም ክለቦች በቃ የማያወላዳ አቋም ነው። ግን ምን አይነት ቅጣት? አሁን አርሰናል፣ ቶተናም፣ ሊቨርፑል፣ ማንቸስተር ዩናይትድ አራቱ ከበድ ያለ ቅጣት በሚለው ላይ አቋም እንደያዙ ተጠቅሷል። ጠንካራ አቋም ይዘዋል እና በካሳ ክፍያ ላይም ሁሉ አተኩሯል። እነሱ ካሳ ሁሉ ይገባናል እያሉ ነው። ከ2009 እስከ 2018 ድረስ ባለው የህግ ጥሰት ወቅት በሌሎች ክለቦች ላይ ያሳደረው ተዘዋዋሪ የሆነ ጥፋት ስላለ የፋይናንስ ካሳ መክፈል አለበት ሲቲ የሚል አቋም ሁሉ አላቸው። ያም ሆኖ ጠንካራ አቋም በሚለው ተይዞ አንዳንዶቹ ይጠራጠራሉ። አሁን ይኸው ማንቸስተር ሲቲን ከውድድሩ ካሰናበት ነው ከገፋ ነው ምናልባት ቀውስ ሊያስከትልብን ይችላል፣ የዩሮፒያን ሱፐር ሊግን አስተሳሰብ እንደገና እንዲቀሰቀስ ከሌሎች ክለቦች ጋርም እንዲተባበር ማድረግ ሊሆን ይችላል ይላሉ። ማባረርን የሚደግፉ ክለቦች አሉ። በጣም ከባድ የሆነው ስፖርታዊ ቅጣት እሱ ነው። ከፍተኛ የነጥብ ቅነሳ ወይም ከሊግ እንዲወጣም የሚፈልጉ ክለቦች አሉ። ምንም እንኳን ከ14-15 ክለቦች ድምፅ መስጠት ቢኖርባቸውም አዎ ብለው የስ ብለው ከሊጉ እንዲባረር ማንቸስተር ሲቲ ከባድ ውሳኔ ነው የሚሆነው። ይህንን አቋም የያዙ ክለቦች አሉ በሊጉ ላይ ግን ብዙ አይደሉም። ግን አሁን የትልልቆቹን አርሰናል፣ ቶተናም፣ ሊቨርፑል፣ ማንቸስተር ዩናይትድ እንግዲህ ቶተናም ትልቅነቱን ይገባቸዋል እንግዲህ ትራዲሽናል ቶፕ ሲክስ ከምንላቸው ውስጥ አንዱ ስለሆነ እንጂ በሜዳ ላይ ያለ ውጤት መቼም ባለፉት ሁለት ሲዝኖች እንዲህ የሚያስብል አይደለም። እና ማንቸስተር ሲቲ የበለጠ ዶሚነንት በነበረበት የሊጉ የበላይነት ዓመታት ላይ የተጎዱ ሁለት ክለቦች የበለጠ ተጎድተናል የሚሉ ሁለት ክለቦች አሉ። ከተፎካካሪነት አንጻር በክሎፕ ዘመን የነበረው ያ ትንቅንቅ እንደዚህ ያለው ማንቸስተር ሲቲ ነው ሊቨርፑልን ከብዙ ክብር ያጎደለው። ሊቨርፑል 98 ነጥብ 99 ነጥብ ይዞ እንኳን ሻምፒዮን እንዳይሆን ያደረገው ከተባለ የሊቨርፑል ደጋፊዎች እና የሊቨርፑል ማህበረሰብ በአጠቃላይ ይህ ህጋዊ ባልሆነ መንገድ የተገነባ ቡድን ነው፣ ህጋዊ ባልሆነ ገንዘብ ገቢ የተገነባ ነው በሚለው እንደ ቂም ነው የሚይዙት ሲቲ ላይ። አሁን ለሲቲ ያላቸው አመለካከት እንደው ይግባኙ ውሳኔውን ካልቀለበሰው በስተቀር ሙሉ ለሙሉ በጣም ከባድ ነው። ደግሞ 114 ጥፋተኝነት እንዴት ነው ሙሉ ለሙሉ ሊቀለበስ የሚችል? 114 ውሳኔዎችን ነው መቀልበስ የሚኖርበት። እንደው ከፊሉ ሊሆን ይችላል እንጂ ሁሉም ይከብዳል። ለዚህ እኮ ነው አሁን እርግጠኝነት በሚመስል መልኩ የሲቲ ቅጣት እንደማይቀር እየተነገረ ያለው። ከብዛቱ አንጻር ኤቨርተን እንኳን በአንድ ጥፋት 10 ነጥብ ተቆርጦበት የገባበትን ጣጣ ታስታውሱታላችሁ። የ114 ብዛቱ እና እነ ሊቨርፑል እኛንን የተጎዳ ነው በቅድሚያ እኛንን ያንን ያንን ግሎሪ አጣ ነው ያሉ በቁጭት ውስጥ ነው ያሉት። እርግጥ አሁን ይው ከ2018 በኋላ ሲቲ አጨረሯል ተብሎ አይታሰብ። ከ2009 እስከ 2018 ነው ማስረጃ ያለው። ፔፕ ጋርዲዮላ ከ2018 በኋላ አስደናቂውን ማንቸስተር ሲቲ አሳይቶናል። ያ የተገነባበት መሰረት ግን በህገ ወጥ ገንዘብ ላይ የተመሰረተ ነው በሚል እኔ አሰልጣኙ መወቀስ የለበትም ነው ምለው። አሰልጣኙ ምን ያርግ አብራርቻለሁ ይሄንን። ግን የሲቲ ባለስልጣናት ገንዘቡን ያመጡበት መንገድ ግን ልክ አይደለም። በቃ ተጨርሯል ከተባለ ተጨርሯል። በቃ አካፋና አካፋ ማለት ያስፈልጋል። አጭበርብሯል ማንቸስተር ሲቲ። ይግባኙ እስኪቀለበስ እንደዚህ ነው የሚባለው። እና አሁን ይህ በእንዲህ እንዳለ ነው እንግዲህ እነዚያን ሲዝኖች ዋንጫ ማሸነፍ በሚገባን ሲቲ በዚህ መልኩ ነው ለካ አጭበርብሮን በገነባው ቡድን ዋንጫ ያሳጣን የሚል ስሜት አሁን በአንፊልድ ደጋፊዎች ዘንድ አለ። እና ደግሞ ምን ይባላል መሰላችሁ፣ እንደ አንፊልድ እንደ ሊቨርፑል ስቴዲየም ኢሞሽን ከምንም በላይ እንደው ባሮሜትሩን እዛ ላይ አድርሶ ጌጁን ሙሉ አድርጎ የሚመጣበት ስቴዲየም የለም። የሊቨርፑል ደጋፊዎች እንዲሁም በስፖርታዊ ፉክክር እንኳን ቡድናቸው የሚጫወት ከሆነ ሁሌ ተደጋግሞ ይነገራል አይደል፣ ለተጋጣሚ እሳት ያደርጉታል መሬቱን። ይሄ ደግሞ ተጨማሪ አቅም ነው፣ ተጨማሪ ስሜታቸውን የበለጠ የሚያቀጣጥል ምክንያት አላቸው። እና ነገ ሲቲዎች በብዙ ተቃውሞ በብዙ ጩኸት ጮክ ባለ ፉጨት ነው የሚጠብቋቸው ተብሎ ይጠበቃል። ቀድሞውኑ ፉክክር አለ በመካከላቸው፣ አሁን ደግሞ ተጨማሪ ምክንያት ሆነ። ይሄ ታዲያ በግርግር ለአንዶኒ ኢራኦላ አመቺ ነው ይላሉ አንዳንድ ጸሐፊዎች። የእርሳቸው የጨዋታ ስልት ኢንቴንሲቲ ላይ የተመሰረተ ቡድኑ አግሬሲቭ እንዲሆን ቶሎ ቶሎ በፊት ለፊት እንዲያጠቃ ጥድፊያ፣ በችኮላ ተጋጣሚን ማስጨነቅ፣ በተቻለ መጠን ደግሞ የበለጠ እየተዋደ ሲመጣ ፈጠን ያለ ካውንተር ፕሬስ እንዲኖር የሚፈልግ የጨዋታ ስልት ነው። ይሄ ደግሞ ሞቲቬሽንን ይፈልጋል። ስሜታዊ ተነሳሽነት እንዲህ ላለው ጨዋታ ወሳኝነት አለው። እና እንደሚባለውም በሊቨርፑል እግር ኳስ ተጫዋች የቡድኑ ተጫዋቾች የቡድኑና ደጋፊው የተቀናጀ ቀን ማንም በፊት ለፊታቸው ሊቆም የሚያስችል ግርማ አይኖረውም። እና ሲቲ እንደዚህ ባለ ኢንፌርኖ እንደዚህ ባለ ሲኦል ውስጥ ነው እሁድ 12 ሰዓት ተኩል ላይ የሚጫወተው። ለኢራኦላ በጎ ነው ይሄ። የበለጠ ማሸነፍ ፍላጎትን አሁን ሁሉም በቁጭት ነው የሚጫወተው። በተለይ በተለይ ከሲቲ ጋር ለዋንጫ ሲፎካከሩ ቆይተው ዋንጫ ያጡት ቡድኖች ከማንቸስተር ሲቲ ጋር ሲገናኙ የሚኖረው ፉክክር በቁጭት ላይም የተመሰረተ ነው። ደጋፊውም እንደዚሁ እንዳልኳችሁ ይግባኙ ሙሉ ለሙሉ ንጹህ እስካላደረገው ድረስ ሲቲን እስከ ዲሴምበር ይሄ ይቀጥላል። ዲሴምበር የሚያመጣው በጎ ከሆነ ለሲቲ ደጋፊዎች የስ፣ ከዛ በኋላ ነገሩ ደብዝዞ ሊጠፋ ይችላል። ምንም እንኳን ጥርጣሬዎች ሁሌም በውስጥ እየኖሩ የሚቀጥሉ ቢሆንም አሁን ፕሪሚየር ሊግ እንደ በፊቱ ሆኖ ሊቀጥል አይችልም የምንለው ለዚህ ነው፣ በሲቲ ምክንያት ተጠራጣሪዎች አድርጎናል። በቃ በጃንዋሪ ግን ጥፋተኛነቱ ጸንቶ የሚወሰንበት ከሆነ ግን ሲቲ ዘንድሮ እስከ አራትም ካጠናቀቀ በጣም ጥሩ ነው የሚሆን። ምክንያቱም በተጫዋቾች ላይ የሚያሳድረው ተጽዕኖ ቀላል አይደለም። ለዚህ ነው እርሊንግ ሃላንድ ስለ ህብረት፣ ስለ ዩኒቲ ጥሪ ሲያደርግ የነበር። አዎ በሊደርሺፕ ግሩፕ ውስጥ ያሉ ተጫዋቾች ይህንን የማስጠበቅ ኃላፊነት አለባቸው። በጣም ከባድ ኃላፊነት፣ የተጫዋቾችን ኢሞሽን፣ የተጫዋቾችን ተነሳሽነት ፍላጎት እንዴት ነው ማስተካከል ምች? ይሄ ሁሉ ወሬ እየተወራ በዙሪያቸው ለነ ኤሊየት አንደርሰን ለነ ኤንዞ ፈርናንዴዝ ወደ መጥፎ ቦታ ነው የመጡት። እና ብቃትህ ራሱ ተነሳሽነት ከሌለ ጥቅም የለውም፣ ፖቴንሻል ሆኖ ነው የሚቀሩ። በአንፊልድ ሲሆን ደግሞ የበለጠ ተጫዋቾች ሊፈተኑ ይችላሉ። እሁድ 12 ሰዓት ተኩል ስለሚደረገው ጨዋታ ግን ብዙ መረጃዎች አሉ። በዩቲዩብ እስቲ በአንዳንድ ፕሮግራሞች እንገናኛለን። እንዲሁም እሁድ ጠዋት ደግሞ በዚሁ በብስራት ኤፍኤም 101.1 ከጨዋታው በፊት በመጨረሻው የሬዲዮ ፕሮግራም እንዲሁ እንገናኛለን። ተጨማሪ መረጃዎች ይኖራሉ።
1: ውድ አድማጮቻችን የዛሬው ብስራት ስፖርት ተጠናቋል። አብረናችሁ የቆየነው የፕሮግራሙ አናዘጋጅ መንሱር አብዱል ቀኒ፣ የፕሮግራመሪ እኔም ዘላለም ሙላቱ። መልካም ቀን። ብስራት
2: ስፖርት። የምትወዱት ሰው ድምጽ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። ሁለተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
3: ሄሎ
4: እድግ በልልኝ የኔ ልጅ።
3: አንተ ያ ጠፍተህ ነው ግን?
4: አሁን ገባው፣ በጣም ነው የናፈቀኝ።
2: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም
5: ላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍል ላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
6: ስልክ ቁጥሮ አካውንቶም እንደሆነ ብና በስሮት።
7: ሄሎ
8: ምነው ወንድም ጥሎ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
7: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት።
8: ታዲያ በስልክ ቁጥሮ ይላክልኛ።
7: ዳሽን ላይ አይደል እንዴ ያልሽ?
8: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
6: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
9: ለምሳ 5500 ደርሶባችኋል። ላክላክ አርጓ።
8: አካውንትን ስጠይ።
9: ስልኬን ተጠቀሙ።
7: አረ እንዴት
9: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
6: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
10: ህልሞን ወደ ከፍታ የሚቀይረው አድማስ ዲጂታል ሎተሪ በእጆ ይገኛል። እድሎን በአንድ ኤስኤምኤስ ብቻ ይሞክሩ። የሚሊዮኖች ባለቤት ይሁኑ። አንደኛ ዕጣ 5 ሚሊዮን ብር፣ ሁለተኛ ዕጣ 2.5 ሚሊዮን ብር፣ ሶስተኛ ዕጣ 1 ሚሊዮን ብር፣ እንዲሁም የተለያዩ የሚያስደስቱ አሸናፊ የሚያደርጉ በርካታ ሽልማቶች። አሁኑኑ ስልኮን በማውጣት 605 ላይ የትኛውንም ምልክት በመላክ አሊያም በቴሌብር ሱፐር አፕ አድማስ ሎተሪን በመምረጥ ይቁረጡ። በየወሩ እድሎን ይሞክሩ፣ ሚሊዮነር ይሁኑ። አድማስ ዲጂታል የህልሞ ማረፊያ። መልካም እድል። የኢትዮጵያ ሎተሪ አገልግሎት ከኢትዮ ቴሌኮም ጋር በመተባበር የቀረበ
11: ብስራት የኢትዮጵያውያን ኩራት።

0: ስለኛ ፋሽንና ውበት በብስራት በፋሽን በውበት አጠባበቅ አመጋገብና ጤናማ የአኗኗር መንገዶች ላይ ያተኩራል።
1: ፋሽንና ውበት በብስራት
0: ቀኑ ያማረ እንዲሆን ለትክክለኛ ያለባበስ ምርጫው ለዘመናዊና ባህላዊ የውበት መጠበቂያ ፍላጎቶ ትክክለኛ ሰዓት
1: ስለኛ ፋሽንና ውበት በብስራት
0: ሰኞና ረቡ ከቀኑ 5 ሰዓት እስከ 6 ሰዓት ተኩል፣ ሐሙስ ጠዋት ከ2 ሰዓት እስከ 3 ሰዓት ተኩል፣ አርብ ከቀኑ 5 ሰዓት እስከ 6 ሰዓት ፋሽንና ውበት ላይ ባተኮሩ ለጤናማ አኗኗር ጠቃሚ በሆኑ ጉዳዮችና ለእናንተ ጥያቄዎችም ምላሾችን ይዘን አብረንን።
1: ኤልሳ ሰፋ ሚዲያና ኮሙኒኬሽን ወያያ መልቲሚዲያ ጋር በመተባበር
0: ስለኛ ፋሽንና ውበት በብስራት

0: ስልክ ቁጥሮ አካውንቶም እንደሆነ ብናበስረውትስ?
1: ሄሎ
2: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነገር አይ
1: እንዴ አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባገላበት
2: ታዲያ በስልክ ቁጥሮ ይላክልኛ
1: ዳሽን ላይ አይደል እንዴ አልሽ
2: እኮ ዳሽን ላይ በዳሽን ሱፐር አፕ
0: አው በዳሽን ሱፐር አፕ ተችሏል 13 ዲጂት መጻፍ መዘርዘር ታሪክ ሆኗል በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል
3: ለምሳ 5500 ደርሶባችኋል ላክላክ አርጓ
2: አካውንትን ስጠይ
3: ስልኬን ተጠቀሙ
1: አረ እንዴት
3: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል
0: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜ ማንደርምጃ ቀዳሚ ስለኛ ፋሽን ነው በት በብስራት
4: ሰላም ሰላም ጤና ይስጥልን አድማጮች እንዴት ቆያችሁ ጣቢያው ተወዳጁ ብስራት ኤፍኤም 101.1 ፕሮግራሙ ስለኛ ነው የለተ አርብ በየአይነቱ ዝግጅታችንን ይዘን ከእናንተ ጋር ቆይታ ለማድረግ ስቱዲዮ እገኛለሁ እስከ 6 ሰዓት ድረስ በለተ አርብ ፕሮግራም አብሪያችሁ መቆየው ኤልሳ ሰፋኔን ቴክኒኩ ላይ ህይወት አሰፋለች ይህንን ፕሮግራም በሬዲዮ ስርጭታችን የተለያዩ ቦታዎች ላይ ሆናችሁ የምትሰሙ አድማጮች እንደዚሁም ደግሞ በቲክቶክ እና ከደቂቃዎች በኋላ በዩቲዩብ የምትቀላቀሉን አድማጮች አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ ልብስን በማጠብ አበላሽተው ያውቃሉ ወይ የራስዎትን ልብስ ወይም ደግሞ ቤት ውስጥ የሚያጥቡ ሰዎች ባጠባ ምክንያት ልብስ ተበላሽቶቦት ያውቃሉ ወይ አንዳንዴ ለሱሪ የተባለው ተጨማዶ ቁምጣ አከለ ሆነ አጋጥሞ ሊሆን ይችላል ልብሶች ካስተጣጠብ የተነሳ በጣም ሽሪንክ ያረጋሉ ረጅሙ ቀሚስ እንደ ሚኒስከርት ያጠረ ሆኖ አጋጥሞ ሊሆን ይችላል ቀለሙ አጠቃላይ ልብሱ ይበላሻል ታዲያ በእንዲህ አይነቱ ሁኔታ የተለበሰ ልብስ በስንት ቀን ይታጠብ የሚለው ላይ በጣም አከራካሪ ነው እንዴት ይታጠብ የሚለው በራሱ መላ ይፈልጋል በተለይ አሁን ባለንበት አኗኗር የልብስ ውድነትም አለ ያለንን ረጅም ጊዜ ለመጠቀም እንፈልጋለን ግን ልብስ እንዲጸዳ መታጠቡ አስፈላጊ መሆኑን ይሃል እምን ለብሳቸው አልባሳት ደግሞ ተበላሽተው ከአገልግሎት ውጪ የሚሆኑበትም ጊዜ አለ ከአስተጣጠብ ጋር ተያይዞ በዛሬ አንድ መነግራችሁ መረጃ ይሄ ነው ሌላው ንቅሳትና ጤና ነው መቼስ ንቅሳት አሁን ላይ እንደ ፋሽንም ነው ሰዎች ራሳቸውን ለመግለጽ ሲሉ ይጠቀሙበታልና በተለይ ሰሞኑን የእንግሊዝ ጠቅላይ ሚኒስትር የሆኑት በርንሃምን ጨምሮ ከወደ እንግሊዝ የወጣ መረጃ እሳቸውም ጠቅላይ ሚኒስትሩም ጭምር ታቱ አላቸው ይሄ ታቱ መኖሩ ሰዎች ካለፉት 20 አመታት ወደዚህ እየጨመረ ፈላጊው ቁጥር እየበዛ ቴክኖሎጂው የሚጠቀሙት የቀለም አይነትም በጣም እየተለያየ እየመጣ ነው ያለውና ያ እንዳለ ሆኖ ምንሰራው ታቱ ከጃችን መዳፍ የበለጠ ከሆነ ከደም ካንሰር ጋር ሊያያዝ የሚችልበት እድል አለ የሚል ጥናት ወጥቷል እንግዲህ ራስን መለስ ብሎ ለማየት አካላችሁን ቆዳችሁን በፍጹም ከንቅሳት ውጪ ላደረጋችሁ ሰዎች ደግሞ በጣም ጥሩ መረጃ ነው የሚሆነው ስለዚህ አንዱ ሌላኛው ጉዳይ ሆኖ በለተ አርብ ፕሮግራም እሱን አነሳለሁ ለመሆኑ የፖስታ ሳጥን አላችሁ ያርማጮች የፖስታ ሳጥን አለሽዎት የፖስታ ሳጥን ቁጥር ያላችሁ ሰዎች ጥቂት አይደሉም ለስራ ጉዳይ ከውጪ የሚጻጻፉበት በተለያየ ሁኔታ የፖስታ ሳጥን መኖር እንደ መሰረታዊ ነገር የሚቆጥሩ ሰዎች አሉ። አንዳንዶቻችን ከፍተን ደግሞ ይዘጋናለን ደብዳቤ የሚጽፍልን ወይ ደግሞ የደብዳቤ ልውውጡም አነስተኛ ስለሆነ። የፖስታ ቀን በዓለም አቀፍ ደረጃ ሲከበር ነበረ። አሁንም የበለጸጉት ሀገራት በቴክኖሎጂ ያደጉት ጭምር የፖስታ አገልግሎትን ይጠቀማሉ ድሮና

አብዮት ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራሙ ስለኛ ነው። ኤልሳ ሰፋ ነኝ ከቀጥታ ስቱዲዮ ከእናንተ ጋር ያለሁት። አድማጮች በአርብ ፕሮግራማችን በየአይነቱ መሰናዶ ወደ እናንተ ያደረስን ነው ያለነው። ቀደም አድርገን እንግዲህ ከልብሳችን በምን ያህል ጊዜ መታጠብ አለባቸው፣ አስተጣጠብ ላይ በጣም እንወዳቸው አልባሳትን እንዴት እንደተበላሹብን እየተጫወትን ነበረ። ባለሙያዎቹ መደረግ ያለበት ጥንቃቄ ላይ ያነሱትንም ሐሳብ ገልጸናል። ከንቅሳት ጋር እንደዚሁ መረጃዎችን ሰጥተናቸዋል። ሰዓቴ እያለቀ ስለሆነ የዚህ የፖስታ ቀን ዓለም አቀፍ የፖስታ ቀን ታስቦ ውሏል እና በጣም የሚገርመው በዓለም አቀፍ ደረጃ የፖስታ ህብረት አለ አድማጮች። እና የዚህ የፖስታ ህብረት ላይ የዓለም የፖስታ ቀን ተብሎ ይከበራል። በተባበሩት መንግስታት ድርጅት ከ1874 ጀምሮ ነው የሚከበረው የሚታሰበው። እና በተለይ የፖስታል ግንኙነቶች በሰዎች ለሰዎች የሚያደርጓቸው በሀገራት በመንግስታት መካከል አለው ፕሮቶኮል አለው በራሱ። እና በጣም የሚገርም ነው ከፖስታ ጋር ያለው። እና ብዙ ጊዜ ሰዎች አሁን ላይ የቴክኖሎጂው እና ሌሎች ያሉት ጫናዎች እንደ ቀደመው ጊዜ በእጃቸው እንዲጽፉ መልእክቶችን እንዲላላኩ አያደርጋቸውም ብለው ባለሙያዎቹ ይጠቅሳሉ። የሚገርመው ነገር ኢሜይል ስናደርግ፣ ቴክስት ስናደርግ ያለን ፍጥነት እስክሪፕቶና ወረቀት ስንይዝ አሁን ላይ በጣም እየቀነሰ መጥቷል። እንደውም እጃችን፣ ጣታችንና አእምሯችን እንዴት መጻፍ እንዳለበት ሚሞሪውንም እየዘነጋ ነው ተብሏል። እና ጽሁፋቸው የተበላሸ የማይነበብ ሰዎች እንደገና አንድን ሀሳብ ለመግለጽ ረዥም ጊዜ የሚወስድባቸው ሰዎች ብዙ ናቸው ተብሏል። እንግዲህ በደብዳቤን በመጻፍ ወይም የሆኑ ነገሮችን በመጻፍ የምናገኛቸው ጥቅሞች በጣም የትየለሌ ናቸው ብለው ባለሙያዎቹ ያነሳሉ። ከነዚህ ጥቅሞች መካከል የትውስታ መጠናችን በጣም እየጨመረ እንዲሄድ የራሱ የሆነ ጠቀሜታ አለው እና ሰዎች ልምምድ አድርገው ወይ ደግሞ እስክሪፕቶና ወረቀት የማያያዝ መጠናቸውን መጨመር ማሻሻል አለባቸው። አንዳንድ ቦታ ላይ ፎርም ስትሞሉ ወይንም ፊርማ ስትፈርሙ ራሱ እኮ በጣም መሰላችታለ ይሄ በእጃችን የመጠቀሙ ነገር እየቀነሰ በሚሄድ ጊዜ። ስለዚህ እዛ ላይ ጥንቃቄ ማድረግ ያስፈልጋል። በተለይ በጄንዚ በሚባለው ትውልድ የዲጂታሉ ዓለም ተጽዕኖ የመጀመሪያ ያገኛቸው ናቸው ተብሎ ስለሚታሰብም ደብዳቤ የመጻፍ በጽሁፍ ሀሳቦችን የመግለጽና የመለዋወጥ ልምዳቸው በጣም የቀነሰ ነው ይባላል። ታዲያ በያዝነው ኦክቶበር በፈረንጆቹ አቆጣጠር ይሄ ቀን እየታሰበ ይገኛልና እንደውም በመሪ ቃልነት እርስ በርስ ለመተሳሰርና ላልተገደቡ ጥቅሞች በሚል የፖስታ ቀን ሲከበር ቆይቷል። ከሰዎች ጋር ባለን ማህበራዊ መስተጋብር ከገጠር እስከ ከተማ ሰዎች እርስ በርስ በፖስታ መልእክቶችን ይላላካሉ። ቤተሰቦች፣ የሚዋደዱ ሰዎች ለወላጆቻቸው፣ ለጓደኞቻቸው፣ የተለየ ትዝታ ላላቸው ሰዎች በሀገር ውስጥ የሚሆን በውጭም በገጠራማ አካባቢዎችም ጭምር ደብዳቤ መላላክ አለ። እንግዲህ የዚህ የደብዳቤ መላላክ በራሱ የሚሰጣቸው ጠቀሜታዎች አሉ ይባላል። እንግዲህ በጣም አነስተኛ ገንዘብ የሚጠይቅ መሆኑ በቀላሉ መድረስ የማንችልባቸው ቦታዎችም እንድንደርስ እድል የሚሰጠን ከመሆኑ ጋር ተያይዞ የዚህ የፖስታ አገልግሎት በርካታ ሰዎችን ማገናኘቱ እቃዎችንም ጭምር እንድንላላክ እድል ስለሚሰጥ ብዙ ይባልለታል። እናንተ የመጻፍ ልምዳችሁ ምን ይመስላል? ሀሳብ አስተያየት ልትሰጡበት ትችላላችሁ። ማለዳ ፎም ለእርስዎ የሚገባውትን ምቾት አቅርቧል። አድማጮች፣ ማለዳ ፎም፣ ማለዳ ኮምፎርት ፕላስ እና ማለዳ ጋሻ ኤፋር ማትረስ በርካቶች ወደው ፈልገው ይጠቀሙበታል። በተለይ ደግሞ እረፍት መሰረታዊ ነው። ማለዳ ፎም ለእርስዎ በህይወቶ የበለጠ ዋጋ የሚሰጡት ነገር ምንድን ነው ብሎ ጥያቄ አቅርቧል። ማለዳ ፎም ለሰዎች የበለጠ ዋጋ መሰጠት ያለበት እረፍት ነው። ለእረፍቱ ደግሞ እኛ ጋር መፍትሄ አለ ብሎ ምርቶቹን አቅርቦላችኋል። እዚህ ላይ ሀሳብ እየሰጣችሁ እየተሳተፋችሁ ያላችሁ አድማጮች የአንድ ሺህ ደቂቃ የድምፅ ጥቅል ለ60 አድማጮች ይሰጣል። ለ10 አድማጮች ደግሞ ማለዳ ሚሞሪ ትራስ እንደዚሁ ማለዳ ፎም አቅርቦላችኋል። የፕሮግራማችን የክብር አጋር ነው ዳሽን ባንክ። የዳሽን ሱፐር አፕን በመጠቀም አካውንት ቁጥር መጻፍ ሳይጠበቅባችሁ በስልክ ቁጥራችሁ ብቻ ገንዘብ ማስተላለፍ መቀበል የምትችሉበትን አማራጭ ይዞ መጥቷል። በቀን ውስጥ 5 ሚሊዮን ብር የገንዘብ ገደብ ሳይኖረው ማስተላለፍ እንችላለን፣ መቀበል እንችላለን። በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ በዳሽን ባንክ። ስቶክላንድ ብራንድ አልባሳት ለኢትዮጵያ ገበያ 5% ብቻ። ዓለም ላይ በጣም የተወደዱ በርካቶች የሚፈልጓቸው የሚዘንጡባቸው አልባሳትን ለሽያጭ አቅርቧል። ለሴቶች፣ ለወንዶች

0: ለህፃናት ለዋቂዎች የዛራ ኤችኤንዲም ሊቫይስ ብራንዶችን ዘ ቺልድረን ፕሌስ የመሳሰሉትን እጅግ በተመጣጣኝ ዋጋ አቅርቧል። እየሄዳችሁ ዘንጡ። ለቤተሰቦቻችሁ በተመጣጣኝ ዋጋ የስቶክላንድ አልባሳትን መግዛት ትችላላችሁ። በተለይ ደግሞ በጅምላ ማከፋፈል ለምትፈልጉ ነጋዴዎች የስቶክላንድን አማክሩ። በ0963 636390 ላይ ደውሉላቸው። ስቶክላንድ ብራንድ አልባሳት ጎሮ የሺንጻ ምድር ቤት ላይ፣ ዘፍመሽ ላይ፣ እንደዚሁም ደግሞ ደብረ ወርቅ ህንጻ ሜክሲኮ 3ኛ ፎቅ ላይ ጎፋ መብራት ኃይል ከፍ ያለው ህንጻ ላይ ባሉት ቅርንጫፎቹ ይጠብቃችኋል። 0963 636390 ላይ እንድትደውሉ ባክብሮት ተጋብዛችኋል። ሶሲ ሶያ ከእጅ ንክኪ ከኬሚካል ንክኪ ሆኖ ለኢትዮጵያ ገበያ እየቀረበ ነው። እጅግ በተመጣጣኝ ዋጋ በሱቆች በሱፐርማርኬቶች ታገኙታላችሁ። ሶሲ ሶያ በ15 ደቂቃ በስሎ ለምግብነት የሚውል ነው። የዚህ ፕሮግራማችን የክብር ስፖንሰር ስለሆነ ሶሲ ሶያን አመሰግናለሁ። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ የአፍና የጥርስ ጤናችንን ይጠብቃል። የበቃቀል ችግር ካለ በብሬስ ፍራኬት ይስተካከላል። መጥፎ ጠረን ካለ ይታከማል። የዚርኮና አገልግሎትን የምትፈልጉ ጎራ በሉ። መምህራን ከሆናችሁ መምህራን የሚከበሩበት ቦታ ባቢ ነው። የ50 በመቶ ቅናሹ አመቱን ሙሉ እናንተን ለማስተናገድ ይጠብቃልና ወደ ባቢ ስፔሻሊቲ የጥርስ ህክምና ክሊኒኮች ጎራ በሉ። በ0975777777 ላይ እንድትደውሉ ተጋብዛችኋል። በጣም አመሰግናለሁ። የመጨረሻዎቹን የአድማጮች አስተያየቶች ወደ እናንተ አደርሳለሁ። ይህንን ስርጭታችንን ባሉት የቴክኖሎጂ አማራጮች ወደ እናንተ እያደረስን ቆይተናል። በቲክቶክ በቀጥታ ፕሮግራሙን ስትከታተሉ የነበራችሁ አድማጮች አላችሁ። በዩቲዩብ እንደዚሁ ሰብስክራይብ እያደረጋችሁ የስለኛ ፕሮግራማችንን ከምትከታተሉ አድማጮች ፕሮግራሙን እየተከታተሉ ነው ያሉ ተፈሪ ተመስገን፣ ሞሴስ ከበደ፣ በህይወቴ ዋጋ የምሰጠው ነገር ፈጣሪን ማገልገል ነው፣ ለዛም ጠንክሬ የሰራሁ ነው። ሙሴ ከኮዬ የቤተክርስቲያን አገልጋይ ነኝ ብሏል። ስልኩንም ጽፏል። ስለዚህ ለማለዳፎም ይህንን አስተላልፋለሁ። ደብዳቤ ጽፋለሁ፣ ግን በሞባይል ኖትቡክ ላይ ነው። ብጽፍም ተቀባዩ ለማንበብ ደስተኛ ሆኖ አያነብም። ቢያነብም መልሱን በወረቀት ለመመለስ ፈቃደኛ አይሆንም ተብሏል። በነገራችሁ ላይ የደብዳቤ ሰው ሲጽፍ የሰውየው ጠረን ለነገሩ የሰጠውም ትኩረት እዛ ላይ ይታያል ስለሚባል ሰዎች ስለ ደብዳቤ የሚያውቁ ሰዎች በተለየ ሁኔታ ይቀበሉታል ነው የሚባለው። ይሄ የፔምፓል የሚባልም ነበር እኮ አይደለ? የብዕር ጓደኛ ተብሎ ሰዎች በደብዳቤ የሚለዋወጡበትን እናስታውሳለን። እና ይሄም መዘንጋት የለበትም። በቲክቶክ ገጻችን እንደዚሁም ደግሞ በአጭር የጽሁፍ መልእክት የመጡ አስተያየቶች አሉ። ማለዳፎም ላይ የጠየኳችሁ ጥያቄ ላይ አስተያየት የሰጣችሁ አድማጮች ምን አላችሁ የሚለውን በሌላ ፕሮግራም መለስበታለሁ። የዕለተ አርብ ዝግጅታችን ይህንን ይመስላል። ሰኞ በልዩ ዝግጅት ተመልሰን እስክንገናኝ ድረስ የተሳካ የደስታ የሳምንት መጨረሻ እንዲሆን አድማጮች መኝላችኋለሁ። መልካም ቀን ይሆንላችሁ።
1: ስለኛ ፋሽን ነው ውበት በብስራት
2: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ህስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበናፕ
1: ብስራት የኢትዮጵያውያን ኩራት።

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

አይነት ይቺ የምታደንኳት የልጄች ነው።

ተመልሰናል። ወዝበዝ አዲስ ይቀጥላል። አብራችሁን ስላላችሁ እናመሰግናለን። አሁንም በ0984949409 የደወላችሁ ሐሳብ አስተያየቶቻችሁን ንገሩን። አርብ ነው፣ የሳምንቱ የመጨረሻ ቀን ነው። ጥሩ ያማረ ጊዜ እንዲሆንላችሁ በድጋሚ እንመኛለን። ለሰንበት ወይ ለቅዳሜና እሁድ እያሟሟቀን እንገኛለን። አርብ እንደመሆኑ መጠን ደግሞ ሙዚቃ ፔሬዳችን ቆንጆ የሆነ ነገር አዘጋጅቷል። ለዛሬ በሙዚቃ ፔሬድ ተሾማ ሰግድን እንሰማለን። ወዝወዝ አዲስ ላይ ነው የምንገኘው።

ካሴቱ ከቴፕ ሳይወጣ መስከረም ይጣባል እየተባለ ይተማል። ድምጹ ነጎድጓዳዊ ነው። ድምጻዊ ብቻ ሳይሆን የሙዚቃ መሳሪያ ተጫዋችም ነው። ራሱን በኪቦርድ አጅቦ ከማዚሙ ባሻገር የሌሎች አቀንቃኞችን ሙዚቃዎች ቀምሯል። የሱ ተሰጥኦ ድንቅ ነው። በእውነት ለሙዚቃ የተሾመ ሰው ነው። የኩባያ ወተት ተሾመ አሰግድ።

በቆድምጽ አይተሹ ማሰገድ ወደዚች ምድር የመጣው በእለተ እንቁጣጣሽ መስከረም 1 ቀን 1945 ዓመተ ምህረት በያኔው ወለጋ ጠቅላይ ግዛት ቄለማ ወረዳ ደምቢዶሎ ከተማ ውስጥ ነው። ተሼ 6 ወንድምና 8 ሴት ልጆች በተወለዱበት ትልቅ ቤተሰብ ውስጥ ለወላጅ አባቱ ለአቶ አሰግድ ይመር አራተኛ ልጅ ሲሆን ያሳደጉት አክስቱ ወይዘሮ ማከለች ይባላሉ። በነገራችን ላይ ወይዘሮ ማከለች በአካባቢያቸው የሚታወቁ ሴት ናቸው። ተወዳጁ ድምጻዊ ተሾመ አሰግድ ገና የአምስት ወር ጨቅላ ሳለ ነበረ የአይን ብርሃኑን ያጣው። የአይን ብርሃኑን ማጣት መድረስ ከሚፈልግበት ቦታ ያላገደው ተሾመ ለጥበብ የተሰጠ ለሙዚቃ የተሾመ መሆኑን ለመረዳት ጊዜ አልፈጀበትም። ጋሽ ተሾመ ሙዚቃን ከልጅነቱ አንስቶ አብዝቶ እንደሚወድ ያስታውሳል። በተለይ የክብር ዶክተር አርቲስት ጥላሁን ገሰሰ ማራኪ ድምፅ በልቡ ታትሞ ቀርቷል። የሌላኛው አንጋፋ ድምፃዊ ፍሬው ኃይሉ አይናማዬ ነሽ አይናማዬ የተሰኘው ሙዚቃንም በጣም እንደሚወድና ከአፉ እንደማይጠፋ ይናገራል። በአካባቢያቸው የማይጠፉት ባለመሰንቆ የኦሮምኛ አዝማሪዎችም የተሾመን ጆሮ ስለውታል። እናም እሱም እድሉን ባገኘ ቁጥር ያንጎራግራል። ወይዘሮ ማከለች ደግሞ ቤት ስራ ላይ ሲሆኑ ሬዲዮ ከፍተው ለተሾመ የሚወደው ሙዚቃ የማዳመጥ እድሉን ያመቻቹለታል። የስድስት ዓመት ልጅ ሳለ አንድ ቀን ሰርግ ላይ ከበሮ እየተመታለት ሲዘፍን በወቅቱ በወለጋ አካባቢ ሚሽን የነበራቸው ኦሮምኛ ተናጋሪው ካናዳዊ የፕሬስባይቴሪያን ሚሽን አገልጋይ ካናዳዊው ሚስተር ረስል ይሰሙታል። ቀልባቸው ይወደዋል። ጠጋ ብለው ትምህርት ቤት መሄድ ትፈልጋለህ አሉት። ተሾመ ትምህርት ቤት ምን እንደሆነ ባያውቅም አዎ አለ። ይዘውት መኪናቸው ውስጥ ገቡ። ወይዘሮ ማከለች ተጠሩ። ልጅሽን ላስተምረው ልወስደው ነው አላቸው። እሺ አሉ። ሚስተር ረስል ለተሾመ አዲስ ቁምጣ፣ ሸራ ጫማና ጥብቆ ሰጡት። ከልጆቹ ጋር እንግሊዝኛ ቋንቋን በቤቱ ሌላውን ትምህርት በሚሽኑ እያስተማረ ያሳድገው ጀመር።

አዲስ ሕይወት ተጀመረ። ከትምህርቱ ጎን ለጎን ግን አንድ አዲስ አጋጣሚ ተፈጠረ። የሚስተር ረሰል ባለቤት ኦርጋን ይጫወታሉ። በቤታቸው በግር እየተረገጠ የሚጫወቱት አርሞኒየም የተባለ መሳሪያ አላቸው። ይህ ሙዚቃን ለሚወደው ተሾመ ፍጹም አስደሳች ሆነለት። ቀስ በቀስም እሱም መጫወትን መልመድ ያዘ። ከዕለታት አንድ ቀን ሚስተር ረሰል ተሾመን ወደሚያስተምሩበት የአሜሪካ ሚሽን አንድ ትልቅ እንግዳ መጣ። ለእንግዳው አቀባበል አበባ እንዲያበረክት የተመረጠው ደግሞ በዕድሜ ትንሹ ተሾመ ነበረ። አበባውን አበረከተ። እንግዳው ትንሹን ተሾመ አፋን ኦሮሞ ቤክታ ብለው ጠየቁት። ኦሮምኛ እንደሚችል በኦሮምኛ ነገራቸው። እኛ ማንን አሉት። የኢትዮጵያ ብርሃን ጃንሆይ ኖት አላቸው። ምን ቢደረግለት እንደሚወድ ጠየቁት። ልጅ ነውና አዲስ ሸራ ጫማ እንዲገዙለት እንደሚፈልግ ነገራቸው። መሻቱ ተፈጸመለት። ጃንሆይ ወደ ሚስተር ረሰል ዞሩ። ሚስተር ረሰልም ትምህርት ቤቱ ከበጀት አንጻር ያለበትን ችግር አስረዱ። በትምህርት ቤቱ ከሚማሩ አይነ ስውራን ተማሪዎች ስምንቱ ወደ ሌላ ቦታ ሄደው እንዲማሩ ተወሰነ። አራቱ ወደ ባኮ፣ አራቱ ወደ ሰበታ። ወደ ባኮ ከተዘዋወሩት አራት ተማሪዎች መካከል አንዱ ተሾመ ሆነ። ባኮ ጥቂት ዓመታት ከቆየ በኋላ በ1959 ዓ.ም ሰበታ መርሃውራን ተቀላቀለ። ወደ ሰበታ መምጣቱ ለተሾመ የሙዚቃ ሕይወት መሻሻል አስተዋጽኦ አደረገ። ትምህርት ቤቱ ብዙ የሙዚቃ መምህራን ነበሩት። የሙዚቃ ባንድም ነበረው። እንደ ጓደኛም እንደ አርአያም የሚያየው አብዱቄ ከፈኔንም ተዋወቀ። ከባንዱ ጋር ሙዚቃውን መጫወት ቀጠለ። በወቅቱ ያሬድ ሙዚቃ ትምህርት ቤትን ለመቀላቀል ቢሞክርም ትምህርት ቤቱ አይነ ስውራንን ማስተማሪያ መላው ስለሌለው አልተቀበላቸውም ነበረ። ቢሆንም ታዋቂው የሙዚቃ ቀማሪ አሸናፊ ከበደ በግላቸው እነ ተሾመን በሳምንት ሁለት ቀናት እየወሰዱ ትምህርት ያስተምሯቸው ነበር። እነ ሲራክ ታደሰም አራተኛ ክፍለ ጦር እንዲሁ እነ ተሾመን ያግዙ ነበር። በየሁለት ሳምንቱ ወደ ሰበታ ጎራ የሚሉት አንድ ሁለት ጊዜ ሽልማት ያበረከቱለት ሲሆን ሙዚቃው ላይ እንዲበረታም ገፋፍተውታል።

ከሰበታ በኋላ ለሁለተኛ ደረጃ ትምህርት ወደ ኮከበ ጽዋ ተቀላቀለ። እዚያ ደግሞ ጓደኛው አብዱቄ የወንዶች የሙዚቃ ቡድን አቋቋመ። ቀስተ ደመና የሚባል ሰባት አይነ ስውራን አንድ ላይ ሆነው ያቋቋሙት ባንድም ነበረ። ይህ ባንድ ባቲና ትዝታ የተሰኘ አልበም የሰራ ሲሆን እዚህ ውስጥ ካሉት ሙዚቃዎች መካከል አንዱ በክቡር ዶክተር ጥላሁን ገሰሰ የተዘፈነው ይህች አጋጣሚ ሙዚቃ አንዱ ነው። ሙዚቃው ተሾመ ልጫወተው ተብሎ የተዘጋጀ ሙዚቃ የነበረ ሲሆን አሳታሚው ከተሾመ ይልቅ ለጥላሁን የተሻለ ይሆናል ተብሎ በመታመኑ ጥላሁን እንዲዘፍነው ተደርጓል። የሙዚቃውን ገቢ ጥላሁን ለኢትዮጵያ አይነ ስውራን ማህበር የሙዚቃ ቡድን ለግሷል።

የስርዓት ለውጥ መጣ። ናጃነው የወርደው ደርግ ስልጣኑን ያዘ። የእናት ሀገር ጥሪ መጣ። እነ ተሾመም በሙዚቃቸው አገራዊ ግዴታቸውን ተወጡ። ደርግ ከምስራቅ ጀርመን ጋር ወዳጅ ነበርና የትምህርት ዕድል ተገኘ። ለኢትዮጵያ ዓይነ ስውራን ማህበር የመጣውን የትምህርት ዕድል ለተሾመ ሰጠ። ወደ ምስራቅ ጀርመን ሄዶ የፒያኖ አጠቃቀምና ጥገና ትምህርት ተማረ።

ከምስራቅ ጀርመን ሲመለስ ሙዚቃ መጫወቱን ቀጠለ። ቪላ ቨርዴ የሚባል ቤት ከኩኩ ሰብስቤ ጋር ሙዚቃ መጫወቱን ቀጠለ። ከዚያም ዋብ ሸበሌና ሂልተን ሆቴል ላይ ከኢትዮ ስታር ባንድ ጋር መጫወት ቀጠለ። ቀጣዩ የተሾመ የህይወት አቅጣጫ ከሀገር የሚያስወጣው ነ ወደ ጎረቤት ሀገር ጅቡቲ ተጓዘ። እዚያም 5 ዓመት ቆየ። እዚያ እያለ ነው ተወዳጅ የሆኑትን የሙዚቃ ስራዎችን መስራት የጀመረው። ከሰራቸው ስራዎች አብዛኞቹ ሙዚቃዎች ዛሬም ድረስ በህዝብ ጆሮ የታተሙ ናቸው። በተለይም የኔ አካል የኔ ነሽ እያደር እንደ አዲስ እየተደመጠ ያለ ሙዚቃው ነው። የኔ አካል የኔው ነሽ፣ ምን አውርስሻለሁ፣ አንጀትና ልቤን ያውትቼልሻለሁ

ይህ ሙዚቃ ዛሬም አዲሱ ትውልድ እንደ አዲስ ይሰማዋል ብቻ ሳይሆን በተለያዩ ድምፃውያን ተደግሞ ተዘፍኗል። በሙዚቃ ተሰጥኦ ውድድሮች ላይ ብዙ ወጣቶች ባለ ተሰጥኦ መሆናቸውን የሚያሳዩበት ሙዚቃም ነው። ሌላኛውና እሱን ከፍተኛ ዋጋ የሚሰጠው እንዲያው ዘራፍ ይዋ ተወዳጅ ስራው ነው።

ህዝብ በጣም የሚወደለትና ሌላኛው ስራው ደግሞ የኩባያ ወተት ነው። ከሮሃ ባንድ ጋር በአምባሰል ሙዚቃ ቤት የተዘጋጀው ይህ ሙዚቃም በወቅቱም ዛሬም ድረስ ሙዚቃው ብቻ ሳይሆን የተሾመ መታወቂያውም ነው ማለት ይቻላል። የኩባያ ወተት የለውም ማረፋ፣ በሽታዬን የሚያውቅ አስታማሚ ጠፋ። ያንን ጋራ የተሰኘው ሙዚቃውም እንዲሁ ተወዳጅ ሙዚቃው ነው። ያንን ጋራ ካላጣሽው አካል ሞት አደላድሉንና በእጆቼ እየዳርሰስኩ የሚሉትን የሌሎች ድምፃውያን ታዋቂ ስራዎችን ተሼ በውብና ማራኪ ድምፁ የራሱ እስኪመስሉ ድረስ በሚገባ ተጫውቷቸዋል። ጋሽ ተሾመ በግሉ 3 ያህል አልበሞችን የሰራ ሲሆን ከበዛ ወርቅ አስፋው፣ ከኤልያስ ተባባልና ከማርታ አሻጋሪ ጋር እንዲሁም ከራሄል ዮሐንስ፣ ካሰፉ ደባልቄና ከኬኔዲ መንገሻ ጋር 2 አልበሞችን በድምሩ 5 አልበሞችን ለአድማጭ አብቅቷል።

ማሲንቆ አኮርዲዮንና ኪቦርድ መጫወትን እንደ መዝፈን የሚዋጣለት ተሾመ ሙዚቃን በማዋሃድ የተካነ ነው። ለዚህም እንደ ምሳሌ የሚጠቀሰው ከኢትዮ ስታር ባንድ ጋር ያቀናበረው የቴዎድሮስ ታደሰ ሉባንጄ የተሰኘው አልበም ነው። በዚህ ተወዳጅ አልበም የተካተቱት የአልበሙ መጠሪያ ሉባንጄና ቀን ሳይመሽ ሳይጨልም በጊዜ የተሰኙት ሙዚቃዎች የተሾመ አሻራ ያረፈባቸው ሙዚቃዎች ናቸው።

ሌላው ኦርኬስትራ ኢትዮጵያ ጋር ያቀናበራቸው አልማዝን አይቼና ያለቀሰም ሲስቅ የሳቀም ያለቅሳል የተሰኙት ስራዎቹ እንደዚሁ ተጠቃሽ ናቸው። የኩባያ ወተት ተሾም አሰገድ ምንጭ አዲስ ዘመን ጋዜጣ ለንባብ ካበቃው የአቤል ገብረኪዳን ጽሑፍ የተወሰደ ለፕሮግራም ሲባል ማሻሻያ ተደርጎበታል። አበቃን። ሙዚቃ ፔሬድ ወዝ ወዝ አዲስ

የኩባዬ ወተት ተሾመ ሰገድ በሙዚቃ ፔሬድ አድምጠን ተመልሰናል። ቆይታችን እንደቀጠለ ነው። ሳፋሪኮም ኢትዮጵያ ጊዜ ቦታ ሳይገድብን እንደ ልብ ያለ ሀሳብ ከሳፋሪኮም 07 ቁጥሮ ወደ ቴሌ 09 እንደዋወል እያለ ነው። ወደ ኮከብ 777 መሰላል አሁኑኑ ደውለው ሳምንታዊ 30 ብር ጥቅል መግዛት ይችላሉ። እንዲሁም በ120 ደቂቃ እንደ ልብ ያውጉ የሚለው ሳፋሪኮም ኢትዮጵያ ነው። አዋሽ ባንክ መሬት ሰኛ አነስተኛ ዲጂታል የብድር አገልግሎት ለደንበኞቹ አቅርቧል። ፈጣንና ቀላል ለአዳጊ ንግዶች ምቹ ሲሆን በቀላሉ በመሪ መተግበሪያ በማመልከት የብድር ሂደቱን በስልኩ መከታተል ይችላሉ የሚለው አዋሽ ባንክ ነው። የቤት ባለቤትነት ህልሞን በአያታዊ ፍቅር እውን ያደረገው አንጋፋው አያት ሪል ስቴት ለ30 ዓመታት ታማኝነቱንና ዘመናዊነቱን አጣምሮ አዲስ የላቀ ምዕራፍ ጀምሯል። የከተማችንን ብርት በሆነው በፓርኮችና በዓለም አቀፍ ተቋማት በተከበበው ካሳንችስ ለኑሮና ለንግድ ተመራጭ የሆኑ ዘመናዊ መኖሪያዎችን በ15% ቅድመ ክፍያ ብቻ ለሽያጭ አቅርቧል። ከካሳንችስ በተጨማሪ በአያት ሴምሲና ቤላር የሚገኙ ዘመናዊ አፓርትመንቶች እንዲሁም በቀን ከ50 ሺህ በላይ ጎብኚዎችን የሚያስተናግደው የአያት ግራንድ ሞል የንግድ ሱቆች ላይ እስከ 25% የሚደርስ ልዩ ቅናሽ አዘጋጅቷል። ለበለጠ መረጃ የሽያጭ ቢሮቻቸውን ጎብኘት አድርጉ። ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካሳንችስ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር ለቤንዝ ታወር 5ኛ ፎቅ፣ እንዲሁም አያት የገበያ ማዕከሎቻቸውን አይት አድርጉ። ለበለጠ መረጃ ባጭር የስልክ መስመራቸው በ7760 ወይም በ0977 6060 60 ላይ ደወል አድርጉ። አያት ዞሮ መግቢያ አርብ ነው። የሰዓታችን መሄድ መቼም ጉድ ነው። ስለደወላችሁልን ሀሳብ አስተያየቶቻችሁን ስለምታጋሩን እናመሰግናለን። አድማጮቻችን ቅድም ስለ ስጦታ እያወራን ነበረና በቴክስት ደግሞ እየደወላችሁ ለሰላም ሀሳባችሁን ለሰላም ነግራችኋታልና መቅደስ ከኮተቤ እንዴ ምን ጥያቄ አለው አለች ስጦታ። የስጦታ ደስታማ ይለያል እኮ በጣም የሆነ ስሜት ይፈጥርልናል ብላናለች። ኮተቤዎች መቅደስን ወክላችሁ እየሰማችሁን ስለሆነ ከልብ እናመሰግናለን። ስለሰጠሽንም መቅዲ ስለምታዳምጭንም ጎንበስ ብለናል። እሺ በቴክስት በ0924771212 መጨረሻውን የማንጠራው ቁጥር ላይ ስጦታ መስጠት በጣም ደስ የሚል ነገር ነው። ወንዲሁን ሴት አላወቅንም በነገራችሁ ላይ እና በተለይ የተቀባዩን ደስታ ማየት እንዴት ደስ የሚል ስሜት ይሰጣል መሰላችሁ። ወዝወዝ አዲሶች የሚል ቴክስት ደርሶናል። እናመሰግናለን። መቼም ከገንዘብም ከምኑም በላይ ትልቁ ስጦታ ጊዜ መስጠት ነው ይባላል አይደል? እና አሁን እጥር ያለ ይመስላል ህይወት አይደል? ምናየው ምንሰማው ደስ አይልም? እንዴት ነው ተፋቅረን የምንኖረው? እንዴት ነው የምንፈላለገው? ጊዜያችንን ለሰዎች እንዴት ነው የምንሰጠው? ለቤተሰብ፣ ለወዳጅ፣ ለጓደኛ፣ ለስራ ባልደረቦቻችን እንዴት አለ ፍቅር፣ እንዴት አለ ጊዜ እንሰጣለን? እንገኛለን ወይ በፈለጉን ሰዓት? አሁን እኔ ብቻ ነው የምታዘበው? አድማጮቻችን በፈለጋችሁት ሰዓት የሚገኝ ሰው አለ ወይስ ሁሉም በየፊናው እየሮጠ ነው? ሁላችንም እየሮጥን ነው። በእርግጥ ግን የተወሰነችውን ደቂቃ ቦታ እንሰጣለን ወይ ለፈለገን ሰው ለጉዳዩ? ጥያቄ አይፈጥርባችሁም? ለማንኛውም ትልቁ ከስጦታዎች ሁሉ የላቀው ስጦታ ጊዜ ነው። ዛሬ ሳምንቱ የመጨረሻ ቀናችን ላይ ነው የምንገኘው። ሰንበታችሁን በተቻላችሁ አቅም በደስታ ለማሳለፍ እስቲ ጊዜያችሁን ለምትወዱት ሰው ስጡ። ሙዚቃን ጋብዝና እኛ በድጋሚ እንመለስ።

0: የምትወዱት ሰው ድምጽ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
1: እድግ በልልኝ የኔ ልጅ።
2: አንተ ያጠፍተ ነው ግን
1: አሁን ገባው። በጣም ነው የናፈቅከኝ።
0: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም።
3: ናርቆ ሐሳቤ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል? ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ነግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎኗለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977606060 ይደውለው። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።
4: አሁን በመላው ዓለም ዙሪያ ያሉ ኢትዮጵያውያን ከሀገር ቤት በአንድ መተግበሪያ ተቆራኝተዋል። አዋሽ ረሚት የውጭ ሀገር ገንዘብ መላኪያ ቀላል፣ ምቹና ፈጣን መተግበሪያ። የጣት አሻራንና የፊት ገጽታን በሚለይ ከፍተኛ የደህንነት ጥበቃ፣ በየትኛውም የቪዛ ወይም ማስተር ካርድ ገንዘቦትን መላክ የሚችሉበት፣ ምንም አይነት የአገልግሎት ክፍያ የሌለው፣ ዕለታዊ የምንዛሬ ተመንን የሚያሳይ ግልጽ አሰራር። አሁኑኑ መተግበሪያውን ከፕሌይ ስቶር ወይም አፕ ስቶር ያውርዱ። በአዋሽ ረሚት የፈለጉትን ያህል የውጭ ሀገር ገንዘብ ያለ ገደብ በቀጥታ ወደ አዋሽ ባንክ አካውንት ወይም ወደ አዋሽ ብር ፕሮዋሌት ገቢ ማድረግ አሊያም በቅርንጫፎቻችን በኩል በጥሬ ገንዘብ መላክ ይችላሉ። በአዋሽ ረሚት ሲልኩ ከዕለታዊ የምንዛሬ ተመን በተጨማሪ ጠቀም ያለ ጉርሻም አለዎት። አዋሽ ረሚት ከዓለም ጫፍ ወደ እጆ መዳፍ ከአዋሽ ባንክ።

0: Jamaica Kingston was what's that this Alex Ngusne Maragay Chan
1: ወዝወዝ አዲስ ለሰነበት ተመልሷል። የሳምንቱ የመጨረሻ ቆይታችን አብቅቷል። ስላዳመጣችሁን ከልብና መሰግናለን። አያት ሪል ስቴት፣ አዋሽ ባንክ እንዲሁም ሳፋሪኮም ኢትዮጵያ አጋሮቻችን ነበሩ። ጎንበስ ብለናል። ቀዳሚና ሁዳችሁ የሰላም የፍቅር ከምትወዷቸው ሰዎች ጋር ተገናኝታችሁ የምትዝናኑበትና አዲስ ጉልበት የምትሰበስቡበት እንዲሆንላችሁ ከልብ እንመኛለን። ቀዳሚና ሁድን ተነፋፍቀን ሰኞ በአዲስ መንፈስ በአዲስ ተስፋ በሌላ ፕሮግራም እንገናኛለን። ሳምንቱ ሙሉ አብራችሁን ለነበራችሁ ውድ አድማጮቻችን በሙሉ እጅግ አድርገን በድጋሚ ጎንበስ ብለናል። ማሂ ሄኖክ ሰላሚና ከስቱዲዮ ክፍላችን ህይወትን ኤፍሬም ተክቷታል። እንሰናበታለን። መልካም ቀዳሚና ሁድ ባይ።

0: ሰላም ሰላም የተከበራችሁና የተወደዳችሁ አድማጮቻችን እንደምንላችኋል። ከተወዳጁ ጣቢያችን ብስራት FM 101.1 ነው የለት አርብ የቀን ስፖርት መረጃ ሰዓታችን ተጀምሯል። ከዚህ ሰዓት ጀምሮ እስከ 8 ሰዓት ድረስ የተለያዩ ስፖርታዊ መረጃዎችን እያነሳሳን ከእናንተ ከወደድ አድማጮቻችን ጋር ቆይታን የምናደርግ ይሆናል። የሲቢ 2019 አመት ተመረተ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬ ጅማሯቸውን ያደርጋሉ። ዛሬ ቀን 9 ሰዓት ላይ ኢትዮ ኤሌክትሪክ ካዳማ ከተማ በአዲስ አበባ ስቴዲየም በሚያደርጉ ጨዋታ የ2019 የሲቢ ኢትዮጵያ ፕሪሚየር ሊግ ውድድር አመት ጅማሮን የሚያደርግ ይሆናል። ስለዚህ የምንላችሁ ይኖረናል። እንደዚሁም ደግሞ መቻል ከረጅም አመት በኋላ የሊጉን ዋንጫ ለማሳካት ማቀዳቸው እየተገለጸ ይገኛል። ኢትዮጵያ ቡና እንደዚሁ ከአበሻ ቢራ ጋር አሁንም የስፖንሰርሺፕ ስምምነት መፈራረማቸውን በርከት ያሉ መረጃዎች እያመላከቱ ይገኛሉ። ከሀገር ቤትኝና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። ከሀገር ማዶ ከሶስት ሳምንት በኋላ ከሀገራት ከኢንተርናሽናል ብሬክ መልስ የእንግሊዝ ፕሪሚየር ሊግ እንደዚሁም ሌሎች ታላላቅ የአውሮፓ ሊጎች የሚመለሱ ይሆናል። በነገው ዕለት የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ የሚደረግ ይሆናል። ቀን 8:30 ላይ በኤምሬትስ ስቴዲየም አርሰናል ከሊድስ ዩናይትድ በሚያደርጉ ጨዋታ የእንግሊዝ ፕሪሚየር ሊግ ጅማሮን የሚያደርግ ይሆናል። የስፔን አሰልጣኝ ሚካኤል አርቴታ በአርሰናል ቤት ኮንትራታቸውን ካራዘሙ በኋላ የሚያደርጉት የመጀመሪያ ጨዋታ ነው የሚሆነው። እዚህ ስቱዲዮ ሚካኤል ጸሐዬና እኔ አቤል አሻግሬ በቴክኒኩ ኤፍሬም ተክሉ አብረናችሁ ቆይታ የምናደርግ ይሆናል። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በርከት ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። በቅድሚያ ሚኪ እንደምን ዋልክ?
1: እንዴት ነህ አቤል? ይመስገን
0: እግዚአብሔር ይመስገን አለን። እንግዲህ ዛሬ የኢትዮጵያ ፕሪሚየር ሊግ የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታ ጅማሮን የሚያደርግበት ቀን ነው። ያለፈው የውድድር ዓመት ተጠናቆ የዘንድሮ የውድድር ዓመት የሚጀምርበት ዛሬ ነው። እንግዲህ ዛሬ በአዲስ አበባ ስቴዲየም 9 ሰዓት ላይ እንደዚሁም ከዛ በኋላ 11 ሰዓት ላይ በሀላባ ስቴዲየም በሚደረግ ጨዋታ ኢትዮጵያ ፕሪሚየር ሊግ ይጀምራል። እንደዚሁ ከሶስት ሳምንት በኋላ የአውሮፓ ታላላቅ ሊጎች ተመልሰዋል። ሚኪ እንዴት አየው? በተለይም ደግሞ የኢትዮጵያ ፕሪሚየር ሊግ ዛሬ ይመለሳል። የተወሰኑ ጉዳዮችን እናንሳ ከዚህ ከኢትዮጵያ ፕሪሚየር ሊግ ጋር በተያያዘ።
1: በትክክል አቤል፣ አንዳንድ የሚጠበቁ ነገሮችም አሉ። የሲቢኢ የኢትዮጵያ ፕሪሚየር ሊግ ትናንትና የስምምነት ጉዳይ ነበረ። ሲቢኢ ባንክ ወይም ኢትዮጵያ ንግድ ባንክ
0: ስያሜውን
1: እንደገና ባለፈውም ዓመት በሱ ነበረ፣ እንደገና አሁን አራዝሟል ማለት ነው ለአንድ ዓመት ያክል። ከዛ ውጭ ግን አንዳንድ የሚጠበቁ ነገሮች አሉ። ከባለፈው የውድድር ዓመት ለየት የሚያደርገው ለምሳሌ በሰባት ስቴዲየሞች ነው ጨዋታው የሚደረገው ተብሏል። ስለዚህ የስቴዲየሞች ቁጥር ሰፋ ብሏል። የሰዓቱ ጉዳይ አሁን አንተም ስታነሳ ነበር፣ ዛሬ ለምሳሌ የሚደረጉ ጨዋታዎች 9 ሰዓትና 10 ሰዓት ነው ጨዋታዎቹ የሚደረጉት። 9 ሰዓት ላይ ኢትዮጵያ ኤሌክትሪክ ወይም ኢትዮ ኤሌክትሪክ አዳማ ከተማ በአዲስ አበባ ስታዲየም ያደርጋሉ ጨዋታቸውን። ሀላባ ከተማ ላይ ደግሞ በነገራችን ላይ ለመጀመሪያ ጊዜ ነው በሀላባ የኢትዮጵያ ፕሪሚየር ሊግ ሲደረግ ማለት ነው፣ በሀላባ ኢንተርናሽናል ስታዲየም ሀላባ ከተማ የዛው የከተማ ቡድን ከወልዋሎ አዲግራት ጋር ጨዋታውን ያደርጋል። ይሄኛውም ጨዋታ 10 ሰዓት ላይ ነው። ባለፈው የውድድር ዓመት
0: እንደምታውቀው ሀላባ ሚኪ ለመጀመሪያ ጊዜ ነው
1: በትክክል
0: በኢትዮጵያ ፕሪሚየር ሊግ የሚሳተፈው እና ለመጀመሪያ ጊዜ መሳተፉ ብቻ ሳይሆን ደግሞ በዛው በሜዳው በደጋፊው ፊት ነው ይህንን ጨዋታ የሚያደርገው ሀላባ ከተማ። እጅግ በጣም ለከተማው ህዝብ እጅግ በጣም የሚጠበቅ ነው የሚሆነው። ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታቸውን ያደርጋሉ።
1: በትክክል ልዩ ድምቀት ይሆናል ብለንም እናስባለን። አሁን አዲስ ቡድን ስለሆነ ከዛ ደግሞ አዲስ ከተማም ላይ ስለሆነ የሚደረገው ማለት ነው። ግን የሰዓቱ ጉዳይ ያነሳሁት ባለፈው ዓመት ታስታውስ እንደሆነ 7 ሰዓት ላይ ሮብ፣ ማክሰኞ እንደዚህ ጨዋታዎች ይደረጋሉ። ለደጋፊዎች ብዙ አይመችም ነበር። አሁን እነሱ ማስተካከያ ተደርጎባቸዋል። ከ9 ሰዓት ጀምሮ ጨዋታዎች እንዲደረጉ ተደርጓል። ከዛ ደግሞ ቅዳሜና እሁድ ዊኬንድ ላይ ነው ጨዋታዎቹ የሚደረገው። ስለዚህ ይሄ በተለይ ለተመልካች በጣም ጥሩ ነው የሚሆነው። አንዳንድ ቁጥር እያየው ነበር፣ 290,000 ገደማ ነው ደጋፊ የገባው ባለፈው የውድድር ዓመት በጠቅላላ በዓመቱ ሙሉና በጣም ይሄ አስከፊ ቁጥር ነው። ይሄኛውን ቁጥር አሁን ወደ 2 ሚሊዮን ለማድረስ እንደታቀደም በመግለጫቸው ላይ ነግረውናል።
0: ግን አንዳንድ የሚሰሩ ስራዎች ደግሞ ሚኪ ቁጥሩን እዛ ላይ ከፍ ለማድረግ ሳይሆን ከዛ በታች ለማሳነስ የታቀደ ነው የሚመስለው። እንግዲህ በተለይም ደግሞ የሲቢኢ ኢትዮጵያ ፕሪሚየር ሊግ ትላንትና ስያሜውን ወስዷልና የሲቢኢ ኢትዮጵያ ፕሪሚየር ሊግ እያልን መጥራት ይኖርብናል። አሁን የስቴዲየም መግቢያ ዋጋ ትኬቶች በርካቶችን እያነጋገሩ ነው የሚገኙት። ስቴዲየሙን ደጋፊውን ከስቴዲየም ለማራቅ እየተሄደበት ያለው ርቀት ነው እያሉ ይገኛሉ አንዳንዶች። በተለይም ደግሞ አዲስ አበባ ስቴዲየም ትሪቡን 2000 ብር ነው የሚከፍሉት። እንደዚሁ ጥላፎቅ 500 ብር ነው፣ ከማናንሼ 300 ብር፣ ካታንጋ 150 ብር፣ እንደዚሁም ሚስማርተራና ዳፍ 100 ብር ነው የሚከፈልባቸው። እንደዚሁ በሐዋሳ ዩኒቨርሲቲ ስቴዲየም ደግሞ ደረጃ 1 የተባለው ቦታ 300 ብር ነው፣ ደረጃ 2 150 ብር ነው፣ ደረጃ 3 ሶስት ሰባ ብር ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም አንደኛ ደረጃ 200 ብር ነው። ሁለተኛ ደረጃ 100 ብር ነው። ሶስተኛ ደረጃ 50 ብር ነው። በተለይም ደግሞ ይህ የአዋሳ ዩኒቨርሲቲ ስቴዲየም እና የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እጅግ በጣም መልካም የሚባል በተለይም ከሌሎቹ ጋር በተለይ ከአዲስ አበባ ጋር ስናነጻጽረው በጣም ጥሩ የሚባል ዋጋ ነው ብለን ልናነሳው እንችላለን። እንደዚሁ ሀላባ ኢንተርናሽናል ስቴዲየም አንደኛ ደረጃ 300 ብር፣ ሁለተኛ ደረጃ 200 ብር፣ እንደዚሁ ሶስተኛ ደረጃ 100 ብር ነው የተደረገው። ባህር ዳር ኢንተርናሽናል ስቴዲየም አንደኛ ደረጃ 700 ብር፣ ሁለተኛ ደረጃ 500 ብር፣ ሶስተኛ ደረጃ 200 ብር፣ አራተኛ ደረጃ 100 ብር ነው የተደረገው። ሚኪ አብዬ ኤርሳሞ ስቴዲየም አንደኛ ደረጃ 1000 ብር፣ ሁለተኛ ደረጃ 500 ብር፣ ሶስተኛ ደረጃ 200 ብር፣ አራተኛ ደረጃ 100 ብር ነው። አርባ ምንጭ ዩኒቨርሲቲ አባያ ካምፓስ አንደኛ ደረጃ 500 ብር፣ ሁለተኛ ደረጃ 300 ብር፣ ሶስተኛ ደረጃ 100 ብር ነው። እና በተለይም በርካቶች እያነሱ የሚገኙት አሁን እንደ ቀደም ሲል እንዳነሳው ለሚኪ የአዋሳ ዩኒቨርሲቲ ስቴዲየም፣ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም፣ ሀላባ ስቴዲየም፣ እንደዚሁም ደግሞ አርባ ምንጭ ዩኒቨርሲቲ ስቴዲየም በተወሰነ ደረጃ ከዚህ ከአብዬ ኤርሳሞ ስቴዲየም፣ ከባህር ዳር ኢንተርናሽናል ስቴዲየም እና ከአዲስ አበባ ስቴዲየም እየተሻለ ነው። በጣም በርካቶች ደግሞ ቅሬታቸውን እያቀረቡ የሚገኙት ሚኪ በአዲስ አበባ ስቴዲየም ላይ ነው። 2000 ብር ለክብር ትርቡኑ እጅግ በጣም ከፍተኛ ነው የሚሉ በርካታ አስተያየት ሰጪዎችን እየተመለከትን እንገኛለን። ይታወቃል የዚህ የኢትዮጵያ እግር ኳስ ወይም ደግሞ የኢትዮጵያ ፕሪሚየር ሊግ ከተመልካች በጣም ርቆ የነበረ ነው። አሁን ይህንን ፕሪሚየር ሊግ ይህንን ውድድር ከተመልካች ጋር ማስታረቅ የበለጠ ከተመልካች ጋር ያለውን ትስስር ማጠናከር ተመልካቹ ዳግም ወደ ስቴዲየም እንዲመጣ ሁኔታዎችን ማመቻቸት ነው ያለብን። አሁን ባለው ሁኔታ ግን ክብሩ ትሪቡር 2000 ብር፣ ጥላፎቅ 500 ብር እጅግ

ባጭር የስልክ መስመር 85 65 85 65 ወይም በ0994666666 ኒው ሊቭ ሜዲካል ኮምፕሌክስን ታገኙታላችሁ። የመካንነት ሕክምናን በአገር ውስጥ በማቅረብ ከ500 በላይ ቤተሰቦች የልጅ ልማቸው እንዲያሳኩ አድርጓል። ኮምፎርት ኮምፎርት ኮምፎርት። ስለ ቅንጦት ስታስቡ ምን በሐሳባችሁ ይመጣል? ስታወራ ሙልቅቅቅቅቅ የምትል ሴት፣ ሽቶ አርከፍክፎ ከቤቱ ሲወጣ በዚህ ያለፈ የሚባል ሽቅርቅር ወንድ፣ ሲዘንጥ ነገ ለነገ የማይል አፍተር ሼቭን ተቀብቶ ሲያልፍ የአበባ መዓዛ የሚያስንቅ ወንድ፣ ወይስ ጥንቅቅ ባለ አለባበሷ ተጠራርተው የሚያዩዋት ጉብልን? የለበስከውን ልብስ አይጨማደድ መዓዛውም ግሩም ሆኖ ለ100 ሰዓታት እንዲቆይ ከፈለክ ኮምፎርት ፋብሪክ ሶፍትነርን አሁኑኑ ሞክሩት። ልብሳችሁ እንደ ምርጫችሁ በየትኛውም የልብስ ሳሙና ካጠባችሁ በኋላ በኮምፎርት የልብስ ማለስለሻ ለቅለቅ አድርጉት። በቃ ልስላሴ ከግሩም መዓዛ ጋር እቅፍ አድርጓችሁ ምቹ ቀን ታሳልፋላችሁ። በተለያየ መጠን ቀርቧል። ኮምፎርት ቅንጡ መዓዛ ለ100 ሰዓታት የሚላችሁ አብሯችሁ ነው። ሌላ የመሴ ሪዞርት የክብር ስፖንሰር AW ሪል ስቴት ነው። AW ከዳይመንድ ፕሮፐርቲስ ጋር በመተባበር ግንባታቸው እየተገባደደ ባሉ በፒያሳ ቦሌ 24ና ሳር ቤታስ ተዘጋጅቶላቸዋል። የንግድ ሱቆችን በ25% ቅድሚያ ክፍያ፣ የመኖሪያ ቤቶችን በ20% ቅድሚያ ክፍያ በመክፈል በተጠቀሱት ቦታዎች ያገኙታል። AW ሪል ስቴት ሁሉንም በአንድ ቦታ የሚያገኙበት። ለበለጠ መረጃ በ0970-0277 ወይም በ0970-4677 AW ሪል ስቴት ብላችሁ ደውሉ። ድጋፍ ማይክሮ ፋይናንስ የመሴ ሪዞርት የዕለተ አርብ የሳምንቱም የወሩም የመጨረሻ ፕሮግራም የክብር ስፖንሰር ነው። ድጋፍ ማይክሮ ፋይናንስ። በአጫጭር ጊዜ ደሞዝ ብድር የሚታወቀው ድጋፍ ማይክሮ ፋይናንስ አሁን ደግሞ መቆጠብ ባህላችሁ ይሁን፣ እኛ ደግሞ እስከ 24% ወለድ እናስበላቸዋለን እያለን ይገኛል። ይህን አገልግሎት ማግኘት የምትፈልጉ ደንበኞች በአዲስ አበባ ዋና መስሪያ ቤት ቦሌ ቡልቡላ ረፈንቲ ህንፃ፣ ኮተቤ እንቁላል ፋብሪካና ወሎ ሰፈር ይገኛሉ። በክልል ከተሞች ደግሞ አዳማ፣ ሐዋሳ፣ ባህርዳር፣ ድሬዳዋ ላይ እንገኛለን እያሉ ነው። ድጋፍ ማይክሮፋይናንሶች ብድር ለመውሰድ ቀላል መንገድ አዘጋጅተዋል። DIGAF ድጋፍ MFI ብለው ከፕሌይ ስቶር በማውረድ ብድር ማመልከት ይችላሉ። በስልኮ ብቻ በጥቂት ደቂቃዎች ውስጥ ይመዝገቡና የብድር ሂደቶን ቀላል ያድርጉ። መተግበሪያውን አሁኑን ይጫኑና ብድር ሂደቶን ቀላል ያድርጉ። ለበለጠ መረጃ ለማግኘት 6575 6575 ወይም በ0965444499 ድጋፍ ማይክሮ ፋይናንስ አብሯችሁ ቆይታ ያደርጋል። የክብር ስፖንሰሮቻችንን ከልብ እናመሰግናለን። በሪዞርቱ ቤተሰቦች በክብር ስፖንሰሮቻችን ምርትና አገልግሎት እንድትጠቀሙና እንድትገለገሉ እንጋብዛለን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። መሴ ሪዞርት ነው ፕሮግራሙ። በቅሎ ቤት ከሚገኘው ዘመናዊ ማሰራጫ ጣቢያ ወደ 10ኛ ፕላኔት በሚያጓጉዛችሁ ልዩ የመሴ ሪዞርት የ2019 መንኮራኩራችን፣ የአዲሱ ዓመት መንኮራኩራችን ላይ ስለተሳፈራችሁ የፕሮግራሙ መሪ የመንኮራኩሩ አምጣቂ ቤዛ ይታራጌ ከልብ ታመሰግናለች። እስከ 12 ሰዓት በሁለት በተከፈለው የሪዞርቱ ፕሮግራም ከ10 እስከ 11 በክፍል 1 ከ11 እስከ 12 በክፍል 2 አብረን ቆይታ እናረጋለን። እናንተ አትራቁ እንጂ እኛ ሁሌም አለን። በመሴ ሪዞርት እንገናኛለን የሚላችሁ መሴ ሪዞርት ቴክኒኩን በብቃት በጥራት ኤፍሬም ተክሉ፣ በማስተባበሩ የካምፖ ኖቮ ጋዜጠኛ መንግስቱ አዲሱ አብረናችሁ ቆይታ እናደርጋለን። አስታውሱ፣ እንዳትረሱ ይህ ፕሮግራም በመላው ዓለም በዩቲዩብ ቻናላችን ኤርሚያስ ታደሰ ብስራት ኤፍኤም ዩቲዩብ ቻናላችን ነው። በዩቲዩብ ቻናላችን በመላው ዓለም ወደ እናንተ የምናደርስ ይሆናል። የተለያዩ ጥያቄዎችን አቅርበን ስጦታዎችን እናቀርባለን። ባለፈው ረቡዕ ሮቤል በ0915559236 በ0911692847 ጌትነት በ0945217525 ኃይሌ በ0921501472 አንዋር የመቶ ብር ሞባይል ካርዶች የተሰጣቸው ናቸው።
ግን ደግሞ ተስፋ ከገላን ኮንዶሚኒየም ጥያቄ መልሶ ስለነበረ

0: ቀድሞ በ0911134686 የ1000 ብር ስጦታ እንደዚሁም ደግሞ የ100 ብር ተጨማሪ ሞባይል ካርድ እንዲሁም ደግሞ 3XL size የቼልሲ ኦሪጂናል ማሊያ እንደዚሁ እንደመጣ እንደሚሰጣቸው ስነጋገር ነበር። ዛሬም እነኚህ ስጦታዎች እስከ ፕሮግራማችን ፍጻሜዎች ይከተላሉና ጥያቄውን ስናነሳ መልሱን በፍጥነት ግን ኤርሚ እንደሚላችሁ ብስራት ኤፍኤም ነው። ብስራት ዩቲዩብ ቻናላችን ብስራት ኤፍኤም ነው። ላይክ ሼር ሰብስክራይብ ያደረጋችሁ ስልካችሁን ስትመልሱ ስልካችሁን በፍጥነት ያስቀመጣችሁልን ስጦታ እንለዋወጣለን። ስጦታው ነገም ይከተላል። አርሰናል ከሉዊስ ዩናይትድ ጋር በሰሜን ለንደን ኤሚሬትስ ላይ 60,000 ተመልካች ፊት የሚያደርገው የላንች ታይም የምሳ ሰዓት የነገው የ2026-27 የምሳ ሰዓት የስድስተኛ ሳምንት ጨዋታ እኔ ራሴ ይዤላችሁ ከባልደረቦቻችን ከነ መንሱሬ ጋር አብረን ቆይታ እናደርጋለን። በዚህም ስጦታው ማን ያሸንፋል ከአርሰናልና ከሊድስ ከረፍት ያለውን ግምት የ5,000 ብር ነው። ይሄ ደግሞ ከረፍት በኋላ አጠቃላዩን የ5,000 ብር ነው። እነኝን ስጦታዎች ይዘን እንቀርባለን። ነገ ከሰባት ሰዓት ነው የምንጀምረው። ከሰባት ሰዓት ጀምሮ ጠብቁን። እንቀጥላለን። ፕሮግራሞቻችንን እናስተዋውቃለን። ዛሬ የ2019 የመጀመሪያ ወር የመሴ ሪዞርት የዕለተ መስከረም መጠናቀቂያ 29 ነው። ነገ 30 ነው። ስንመለስ ጥቅምት ወርን አንድ ብለን የምንገባበትን ሰኞ እንጀምራለን። ታዲያ ዛሬ በመጨረሻው የሳምንቱ ፕሮግራማችን በመጨረሻው የወሩ የመጨረሻ ፕሮግራማችን ምን ተብል ምን እጃችሁ ከምላላችሁ እነሆ እንደሚከተለው እናቀርባለን። ጓደኛዎትን ምን ያህል ያውቁታል ብለን እንጠይቃለን። ውድ የመሴ ሪዞርት ቤተሰቦች ጓደኞትን እውነት ግን ምን ያህል ያውቁታል? እርሶ እንደሚፈልጉት እውነት የልብ ወዳጅ ነው ወይስ በልቡ እያደባ የእርሶን እድገት ብቻ ሳይሆን ውድቀትንም በልቡ የሚመኝና ለውድቀቱም ስርስር የሚሰራ? እንዲያውም እኮ ጸሎት አለ ቤዘ፣ ከጠላቶቼ ራሴን ጠብቃለሁ፣ ከወዳጆቼ ጠብቀኝ የሚባሉ አታቂውማ። አሁን እንደዚህ አብረነን ተሳስበን ፕሮግራም እንሰራለን። ቤዛይ ስለ እኔ ምን እንደምታስብ ምንም መረጃ የሰው ልጅ የውሸት መመርመሪያ መጥቷል። ግን እሱ ደግሞ የቱንም ያህል ቢሆን 100% ትክክለኛ ነው ለማለት ያስቸግራል። ግን ግምቱ እስከ 70-75% እንዲያውም አንዱ ባለፈው ተጫውተን ነበር ከታዴ ጋር መሰለኝ የውሸት መመርመሪያ መሳሪያ መጥቶ ልናይ ሄድን አለ። ፖሊስ ጣቢያ ነው። የውሸት መመርመሪያ መሳሪያ መጥቶ ልናይ ሄድን አለው። ለምን እዛ ድረስ ለፋችሁ? የኔ ሚስት አለችላችሁ አይደል? ውሸት እንድትባል ጊዜ
1: ከባድ።
0: እዛ ድረስ ፖሊስ ጣቢያ ለምን ትሄዳላችሁ? የኔ ሚስት ጋር
1: ልምዳለ ከባድ ነው።
0: እንደዚህ ያለና የጓደኞትን ምን ያህል ያውቁታል ብለን እንጠይቃለን። ምን ያስፈራናል? ምን ያስፈራናል? ቤዛ እንዲሁ ስታስብ ጨለማ እንፈራለን፣ ከፍታ እንፈረ መሰላል ትወጣለህ ኤፍሬሜ ወደ ላይ አንተ ምንም አልፈራም። የመሰላል እኔ ልብ ይመታል
1: አደለመሰላል
0: ልላትሽ ከፍታ እኮ ከፍታ ጆሮሽን ደፍነሽ መስቲካ እያኘክሽ ይሁ ይልብሻል። ጠዋት የወጣሽ ማታ ስትወርጂ አንድ የሆነ ቦታ ላይ ሲከፈት ውሃ የሚፈሩ አሉ፣ ጨለማ የሚፈሩ አሉ፣ የሰው ድምፅ የሚረብሻቸው ሁሉ አሉ የሚፈሩት። አየሽ ፍርሃታችን እንደየማንነታችን ውስጣችን ባለው የተፈጠርንበት ስሜት ስሜቶቻችን አንዱ መገለጫ ነው። እንደ ስቴዲየም ያሉ ቦታዎች በጅምላ ሰው ብሎ ሲነሳ ደስታ ሳይሆን ፍርሃት የሚወራቸው። አሁን ስቴዲየም ጨዋቱ ነው እኮ አሁን ምትናፍቅ ካታንጋ ቁጭ ብሎ በቃ ጎሉ ሲገባ ከመቀመጫሽ አንዴ ሽቦው ላይ ታች ወርደሽ ያ ደስታ መገ በተለይ እነኚህ ላስት ሚኒት የሚገቡ ጎሎች የሰውን ልጅ ህሊና ይሰውሩታል፣ ትልቁን ሰው ትንሽ ያደርጉታልና ቡድንሽ 90 ደቂቃ ብሔራዊ ቡድኑ አቻ ሆኖ 91ኛው በባከነ ሰዓት አልቢትሩ የጨዋታው ማብቂያ ነው ብሎ አፉ ውስጥ ፊሽካ ሲከት ድርግም ብሎ ጎል ይገባል። ያኔ ህሊናሽን አታቂ። ቢያንስ ወደ ቀልብሽ ለመመለስ ተገፋፍተሽ ሰዎች አካል ይጎላል አታቂውም። ያኔ ሰውነትሽ መድማቱን ራሱ አታቂውም በግፊያ ውስጥ እና ይህንን ይፈሩ አሉ። ይሄ ሁሉ እኮ አስደስተውም፣ ሌላው ይፈራዋል። የሰው ኃይል ይፈራል፣ ጸጥታ ይፈራል፣ ጨለማ ይፈራል፣ ውሃ ይፈራል፣ ከፍተኛ ይፈራል። ሰዎች ብዙ ይፈራሉ።
1: አዎ፣ በተለያየ መንገድ ሰዎች ፍርሃታቸውን እንዲው ይገልጻሉ። መሰኒ ለምሳሌ ውሃ ዋና ምና አያስደስተኝም በቃ ሰዎች አይደለም እሱ በጀልባ መሄድ አሁን ሰው በመርከብ መሄድ እንደዚህ በቃ ይቀራል ፈምንት መሬት ረግጪ የሚያዝ ነገር ላይ ነው መንቀሳቀስ ፈልገው እንጂ አልፈ አልወድም በቃ እኔ ውሃ ላይ መሄድ በጀልባ መርከብም እንዝናናም ከውሃ ውጪ አዎ አልደፍርም
0: ግን በዛይ አዎ ያው ምንም አሁን ይሄ እኮ ዊሳካትሪስቶሽ ጋቀርበሽ ካልሆነ እኔ ለመክረሻችን ግን እንደውም ድሮኛ ምን ይባል መሰለ ሰዎች መሰረታዊ ነገር ይባላል ድራይቪንግ ላይሰንስ የመኪና መንጃ ፍቃድ ዋና ምናምን ይሉናል እንግዲህ የትኛው ፓርት ላይ ትክክል ሆኖ ዋናው መቼ ሰውን ነፃ እንዳወጣው ወይም መኪና መንጃ ፍቃድ ሰዎችን አይታወቅም አንድ ቀን አንድ ቦታ ላይ ሰው ያረጋል እኮ ነው ይፈልጋል በበራ ላይ በቴጂ ወደቀ ምናምን ገጣጥመሽ መንዳት ትችያለሽ በከተማ ውስጥ ብትወኚ ዋኝተሽ እንደዚህ የሚሏቸው ነገሮች አሉ ሰው ቢዋኝ ደስታው ነው የሚባለው ታዲያ እነኚህ ፎቢያዎች እኮ በተለይ በሰው ይበዛይ አሁን እኮ ዋ የወሊድ እንትን ሆኗል እርግዝናን አሁን ድሮ ምጡን ለማቅለል አንዳንድ እርምጃዎች ይወሰዱ ነበር ገብቶሻል ወክ ማድረግ ረጅም አትክሟት ምን ሰውነቷ በስፖርታዊ እንቅስቃሴ ውስጥ እንዲያልፍ ይደረጋል ከገመድ መዝለል በመለስ ሶ አደጋ ነው የህንጽንሱን ፖዚሽን ሊቀይረው ሊገለብጠው ሊያዛባው ይችላል ይባላል ግን ወክ ማድረግ አይነት ስፖርቶች ግን ይፈቀድ እኔ እኮ ቮሊቦል እየተጫወተች የወለደች ልጅ አጋር እስከ መጨረሻው ቀን እንደዚህም አለ ይሄ አይመከርም
1: አይ ትንሽ ከባድ
0: ድሮ እኮ የተደበቀ ድሮ እርግዝና በተለይ ከጋብቻ ውጪ እንዲህ በይፋም ይታይ አይደለም ልጅቷ ልጅ ናት እንዳትቶ ልጅነቷ አለ ጓደኞቿ ጋር ናት ወዶ እኮ ውስጥ ልጅ መኖሩ ነው መቋጣቅም አይታወቅም ምልሽ አይታይ
1: ነገርም ይለበሳል
0: አዎ በጂንስም ቢሆን ትንሽ አንዳንድ ሆድ ደስጃራ ቁሩ ያለች ትንሽ ትሆንብሽና አትታወቅም ኤኒዌይ እንደዛ አለ ግን ውሃ አርገውታል አሁን ዘመኑ የአወላደድ እንትን በውሃ ውስጥ
1: አዎ ይደረጋል
0: ይንሳፈፋል እሷን ወላጅናትን ውሃ ውስጥ ማንሳፈፍ ልጁን በቀላሉ ወቶ ወኝቶ ለመዋኘት ሲወጣ ማጥመድ እንዳሳ
1: አዎ እንዲቀላቸው ሲባል ነው የሚደረገው እንደዛ ግን ደግሞ ይከብዳል እንደው ስለ ፍርሃት ካነሳን መሲ አንድ በጣም የሚገርመኝ ገጠመኝ አለ ሰው አንዳንድ ጊዜ ትንሽ ቆጣ የሚለውን ሰው ይፈራል አይደለ በቃ መጣ እሱ ከተባለ ድንገት ምናም ማለት የተለመደ ነገር ነውና እኔ የ9ኛ ክፍል ወይ የ10ኛ ክፍል ተማሪ ሆነን አስተዋሳለሁ በጣም ምንወዳቸው ምናከብራቸው በጣም ጀግና መምህር ነበሩ አማረኛ መምህራችን ናቸውና መምህር ደጀኔ ይባላሉ እና ይሄ ለልጆች ይሄ የተስተካከለ ባህሪ ይዘን በጣም ሰው እንዴት ማክበር እንዳለብን ለምሳሌ እሳቸው እንዳጋጣሚ ሆነና ክላሳችን መስይ ከምሳ ሰዓት በኋላ ያለው ክላስ ይሆናል እሳቸው የሚገቡበት ክላስ ምሳ ሰዓት በባህሪው ምሳ ተበልቶ ኳስ ጨዋታ አለ በቃ በጣም ውጣ ውረድ አለው እና ተማሪዎች ልክ እንደተደወለ ቶሎ ወደ ክላስ የመግባት ነገራችን ላይ ዘግየት ድካም ዋለ ተቃቅፎ ተዛዝሎ ምናምን ነው እሳቸው ደግሞ በጣም ዲሲፕሊንድ ናቸው አንድ ደቂቃ አይዘገዩም እና በሰዓታቸው ነው የሚደርሱት ከእሳቸው በኋላ መግባት አይቻልም ከሳቸው በኋላ መግባት ብቻ ሳይሆን እሳ እኛ ክላስ ውስጥ ሆነን ራሱ ወደዛ ወደዚህ ደብተር እስክናወጣ መሳቃ እስክናስቀምጥ ያለው ግርግር ለከሳቸው ሲገቡ አይተናቸው ካልተነሳን በጣም ይቆጡናል
0: ትልቅ አባት ናቸው
1: በጣም ነው የምንወዳቸው ለኛ ብለው ነው በቃ ያንን ሁሉ የሚያረጉትና ማስቲካ ማኛ ክላስ ውስጥ እንደማንኛውም መምህር አይፈቀድም ትክክላ
0: ማበተልስ ያረጉት እንዴ ደብቀሽ እንኳን ወደ ከቀኝ ወደ ግራታ ወጆሮግ ያለሽ ይሄ ግን ደግሞ ትገለብጩ ታጥፊውና ቀጭ ታረጋለሽ እሱ ደግሞ ይበለጥ ያማል
1: ትክክል አይደለም እሳቸው በጣም ነው እዛ ነገር ላይ ሲሪየስ ናቸው እንዴት በቃ ዲሲፕሊን እንደሆናችሁ ማደግ አለባችሁ ይላሉና እንደዛ የተገኘ ተማሪ ማስቲካው ወይ አውጥቶ ግንባር ላይ ለጠፈው ይባላል አንድ ሙሉ ክላስስ ከሚያልቅ ድረስ እና ከጓደኛ ጋር ከትምህርት ቤት ውጪ አንድ ጊዜ የተንቀሳቀሰን በድንገት አየናቸው ከላይ ሲመጡ እሳቸው እና ጓደኛ ማስቲካ ይዛ ነበርና ቀጥ ዋጠችው ማስቲካው ሳቸውን ስታያቸው በቃ ፍርሃቱ ምን ውጪ ነን እሁድ ቀን ነው ከትምህርት ቤት ውጪ ነን
0: ኦቴቨር ግን አክብሮቱ
1: በቃ ፍርሃቱ አክብሮቱ አዎ እና ዋጣችሁና አስካሁን ድረስ አረሳው ማስቲካይን ዋጥኩታለች
0: አዎ
1: በቃ ሰላም አላችሁ ሳቸውን በጣም በታላቅ ስህተትና በጣም ትልቅ ናቸው መስይ እንዳልኩ በጣም የተከበሩ አስተማሪ ናቸውና ፍቅራቸው ይታያል ረህራህያቸው ሰው እንድንሆን መፈለጋቸው ይታያል
0: ለዛሬ ማንነት እኮ ታዲያ የኚህ የመምህር ደጀኔ አስዋጽኦ ቀላል መሰለሽ በዛይኮ የብዙ ውዶች ውስጥ ያለፈች እናት እሳቸው ትልቁን ድርሻ ይወስዳሉ ወላጆች አሉ አካባቢ ያለ መምህራኖቻችን ዋናውን መምህር ደጀኔ ደግሞ ዘጠነኛ ክፍል አማሪክ ቲቸር ዋናው ናቸው እንቀጥላለን ድንገተኛው ሳኔ ምን ሊያመጣ ይችላል ብለንና እነት የመሰሪዞ ቤተሰቦች ድንገተኛ ውሳኔ ምን ሊያስከትል ምን ሊዞ ሊመጣ ይችላል በጎ ነገር ወይንስ ደግሞ አሳዛኝ ነገር አንዳንድ ጊዜ ውሳኔዎች ዘግይተው መወሰናቸው ዋጋ ያስከፍላል ቆይስቲ እንየው እንምከርበት ለሚ ስሊፕ ኦን ኢት እንደርበትና እንምከርበትና እንትን ያልሽ ምትይዥው ነገር በሌላ ጎን በፍጥነት ወትድርና አይመከርም በሌሊትም ቢሆን በፍጥነት ውጊያውን ጀምረሽ ማጠናቀቅ ነው እንጂ ዋሻሽ ውስጥ እንዳለባ ባዙቃና አዳፍኔ ርምጃውን ለመውሰድ ፍራተባ ወይም በጥናት መፍራትም ሳይሆን ጥናት ቆይስቲ መረጃ ከዛ በኩል አልደረሰንም ምናምን ስቲ የሚመጣው ነገር መጥፎ ሊሆን ይችላል ግን ደግሞ አንዳንድ ውሳኔዎችም ደግሞ በችኮላ ስንወስዳቸው በኋላ ጸጸት ላይ ሊጥሉ የሚችሉ ናቸው እኔ ውሳኔዎች ከሚዘገዩ ይልቅ በተቻለ ትግስትና ጥበብ በቶሎ ቢወሰኑ ውጤታማ ያደርጋሉ ብለን እናስባለን ድርጅታችንም እንደዚህ ሆኖ ላለፉት አመታት ጉዳትም አለው ጉዳቱን ተሸክመን እሳት ላይ ቆመን ነው ለምን አንዳንድ ውሳኔዎች የሚያመጣቸው ነገሮች ውድቀትም ሊሆን ይችላል አይሽ ደግሞ ድራይቪንግ ሲቱ ላይ የመኪናው መሪ ወንበር ላይ ተቀምጠሽ ስትዘውሪ ሮንግ ባስ ነምበር ላይ እንደተሳፈሩ ሰዎች እንዲሰማቸው ማድረግ የለብሽም የምትይጁ መርካቶ ነው የምትይጁ 18 ቁጥር አውቶቡስ ነው ፒያሳ ነው 14 ቁጥር አውቶቡስ ነው ፒያሳ ብለሽ በመርካቶ አውቶቡስ ላይ እንደተሳፈርሽ እንዲሰማሽ ውሳኔዎችሽ ሊያደርጉሽ አይገባም በትክክል ቢሆን ሁልጊዜ ግን በዛይ ሁሉም ውሳኔዎች ፍጹም ወይም ሁሉም ውሳኔዎች ትክክለኛ ይሆናሉ ብሎ መጠበቅም ግን ሪስኩንም ሚኒማይዝ የሚያደርግ ውሳኔ ጉዳት እንኳን ቢኖረው ዋጋው አነስተኛ እንዲሆን ማድረግ ይተበቃል
1: አስፈላጊ ነው አንዳንድ ውሳኔዎች አንዳንድ ጊዜ ግብታዊ የሚባሉ ውሳኔዎች እኮ አሉ መሰይ በቃ ሰዎች ድንገት ኢሞሽናል ሆነው ውሳኔውን መወሰን እንዳለባቸው ብቻ አስበው ደግሞ ጭንቅ ውስጥ ይሆኑና ወይ የነዴ ስሜት ውስጥ ይሆናሉ ስለዚህ ግዴታ መወሰን እንዳለባቸው ሲሰማቸው ውሳኔዎችን ያሳለፋሉ እነዛ ውሳኔዎች ግን የእውነት ወደ ምንፈልገው መዳረሻችን ጋር ያደርሱናል ወይ አላስ ደግሞ ይሄድንበት ያለውን ፓዝ ወደ ቀኝ አጥፋውት ወይ ወደ ግራ አጥፋውት ወደማንፈልገው የህይወታችን አቅጣጫ ፍጹም አንዳንድ ሰዎች አሉ እንዲህ ይሆናሉ ያልተባሉ ሰዎች ባልታሰበ ቦታ አገኘናቸው ምንላቸው ሰዎች አሉ እነዛ ሰዎች ድንገት የወሰኑት ውሳኔ በተለየ የህይወት መስመር እንዲሄዱ ሊያደርጋቸው ይችላል እንዳለው ወደ ጥሩ መስመር ሊያመጣን ይችላል አለም ደግሞ ሪስክ ወደ መውሰዱ ምነው ባላደርገው ኖሮ ምነው ያቺን ቀን ምነው ያንን ውሳኔ ትልቅ ሰው ጠይቄ ቢሆን ኖሮ አዋቂ ሰው አማክሬ ቢሆን ኖሮ የሚሉ ሰዎች አሉ እንኳን ወሰንኩት ያንን ባልወሰነው ደግሞ ዛሬ ላይ አልደርስም ደግሞ የሚሉ ሪስክን አሁን ህይወት ላይ ሪስክ አለመውሰድ እሱን መፍራት ትልቅ ችግር ነው በቃ ሪስክ አለ ሪስክ ቴከር ለመሆን አይምሯችንን ማዘጋጀት በጣም አስፈላጊ ነው
0: ይኸውልሽ ልጁ ድሮ በልጅነቱ ካለች ፍቅረኛ ልጅ ያገኛል ግን ለአይምሮ ለመቀበል እሱም ሪሊ ሬዲ ማደለም ምንም እኮ ገና ቺስታ ሁለት ቂጡ ላይ ገዋል ሱሬው የተጣፈ ነው ምልሽ በልጅነት የመጣ ነገር ነው ግን አልተቀበለውም ያው ድሮ እንደዚህ አይነት ነገር ይስማል ሩመሮች አሉ ብቻ ሷ ወለደች ያን ጊዜ ቢለመን አላቀም ያለ ልጅ ዛሬ ሷም ልጅዋም ደርሰው አሜሪካ በጥሩ ኑሮ መደላደል ላይ ይኖራሉ እሱ ደግሞ ህይወቱ አነስተኛ ወይም በመካከለኛ ህይወት መምራቱ ብቻ ሳይሆን ልጅ አሁን ማግኘት አቃተው አይሽ ልጅ አላገኘም ከህይወት መስመር ጎዳና ለወጣ ምን ነው ያን ውሳኔ እሺ ብዬ በነበር አው ደሞ እኮ ከኔ ወተት አይፈልጉም ማለት እኔ ራሴ ወተት አልጠጣሁም ስለዚህ ከኔ አባትነቱን ነበር የሚፈልጉት
1: መቀበሉን ነው
0: መቀበል አው ነኝ አባት ነኝ እና ኖራለሁ እንዴ ማንንም ተምሮ እኮ ነው የሚያልፈለት ማንንም ሰርቶ እኮ ነው የሚለወጠው እና ሰርቼ አሁን እኮ ተለውጧል ግን ልጁንም አየው እንዲው ቦሪ ቦሪ ከቤተሰቦቹ ጓደኞቹ ምናምን ይሰማል ይጸጸታል እዚህ ደግሞ ማካካሻ እንዲሆን እንኳን ወያግብቶ አሉለደምና አይሽ ውሳኔ በመጨረሻ ውሳኔ በልጅነት በውሳኔ በስለሽ የምትወስኛቸው ምንም ይሁን ምንም እውነታውን ተቀበይና እመኝና ተጋፈጭው ተጋፈጭው እንቀጥላለን እንቀጥላለን ስንቀጥል ደብሮት ያውቃል ወይ እንላለን ደብሮት ያውቃል የመሴ ሪዞርት ቤተሰቦች ለተዋር በሳምንቱ እና የወሩ መጨረሻ ፕሮግራም ላይ እንገኛለን ከድብርት ይሰውረን አንደበር ድባቴ ውስጥ አንግባ ግን ደብሮት ያውቃል እውነት ድብርት ከአይምሮ ጤና ጋር የሚገናኝ ነው እናቀርባለን አሁን በቀጥታ ወደ ጥያቄው እናምራና ፕሮግራም ጓደኛዎትን ምን ያህል ያውቁታል ብለን የክብር ስፖንሰሮቻችንን በተከታታይ እናቀርባለን ጥያቄ ብስራት ኤፍኤም ዩቲዩብ ቻናላችን ነው ኤርሚ እየጠበቃችሁ ነው ስልክ ማስቀመጣችሁን አትርሱ ስልክ ማስቀመጣችሁን ብስራት ኤፍኤም ዩቲዩብ ቻናል ነው ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁን ቆይታ አድርጉ ጥያቄ በፕሪሚየር ሊጉ ጥቂት ግብ የተቆጠረበት 5 ሳምንት ሄደ በፕሪሚየር ሊጉ ጥቂት ግብ የተቆጠረበት ግብ ጠባቂ ማን ነው በሊጉ ጥቂት ግብ የተቆጠረበት ግብ ጠባቂ ማን ነው 5 ሳምንት ሄደናል ጎልደን ግላቭን የወርቅ ጓንቱን ለማድረግ እየመራ ያለው አሁን በፕሪሚየር ሊጉ ኮከብ ጎል አግቢነት ጎልደን ቡትሱን የወርቅ ጫማውን ለማጥለቅ ማን ነው ብንል ኤርሊንግ ብራውት ሃላንድ ኖርዌጂያኑ የማን ሲቲ በአምስት ጎል አሌክሳንደር ኢሳክ በትውልድ ኤርትራዊ በዜግነት ስዊድናዊው የሊቨርፑል ተጫዋች በ4-2 እንላለን የወርቅ ጓንቱን ጎልደን ግላቭን ለማጥለቅ ግን አንድ ግብ ጠባቂ ኦር ሁለት ስንት ግብ ጠባቂዎች አሉ መልሱን ይሰጡናል አብራችሁን ስላላችሁ ከልብና መስግን በቀጥታ ወደ ፕሮግራማችን የመጀመሪያው ፕሮግራም እናምራ ጓደኛዎትን ምን ያህል ያውቁታል ብለን አሁን በቀጥታ ለመሴ ሪዞርት ቤተሰቦች እናቀርባለን በዛራ ጌናት ለመሴ ሪዞርት ቤተሰቦች በሚመልችና በአማረ ቃል አስውባላችሁ ቅዳሜና እሁድ የሳምንቱ የመጨረሻ ቀኖቻችሁ ያማረና የተዋበ ይሁንላችሁ ብላ ልታቀርብላችሁ መስመሩን እየተጠባበቀች የምትገኘው በዛራ ጌ እንዲያለች ጓደኛዎትን ምን ያህል ያምኑታል በዛ ያራጌ ትቀጥላለች
1: አመሰግናለሁ የፍቅር ሚኒስተር እንግዲህ ሰዎች ልጅነትም አለ ከልጅነት በኋላ ደግሞ ጓደኞችን ማፍራት ብዙዎቻችን ያለፍንበት መንገድ ነው በጣም በብዙ ጓደኞች የተከበበ ሰው አለ አንዳንዱ ሰው ደግሞ ጥቂት ጓደኞችን ብቻ ያፈራ ሰው አለ በባህሪው ተግባቢ የምንለው ሰው ብዙ ጓደኞችን ለማፍራት በራሱ ሁኔታውን ይፈጥራል እድልን ያመቻቻል ምክንያቱም አንዳንዶቹ ባህሪው ለስላሳ ባህሪ ያለው ሰው ለሁሉም የሚመች ለኔም የሚመች ይሆናል ለዛኛውም ሰው የሚመች ይሆናል ለማናችንም የሚመች አይነት ባህሪ ያለው ሰው በተፈጥሮ ተወዳጅ መሆን ነገር አለው ለሱ ይለሱማ ብሎ ሰው ልቡ እንዲራራለት ይሆናል ጥያቄ እሱ ብሎ ነው እንዴ ለሱማ የሚባልላቸው ሰዎች አሉ ስለዚህ በተለያየ አጋጣሚ ጓደኞችን እንመሰርታለን ብዙ ሰዎችን የመተዋወቅ እድል ቢኖረንም እንኳን ግን ደግሞ የልብ የምንላቸው ጓደኞቻችን አሉ እኔ ጓደኛ እንዳለው ሰው ምናልባት ብዙዎች የሚስማሙበት ሀሳብ ምንድን ነው ልጆችን ከገዛ ቤተሰቦቻቸው በተሻለ ሁኔታ ጓደኞቻቸው ያውቋቸዋል ይባላል ምስሌ
0: እውነት ነው 100% ለመሰለሽ ቤዜ ለቤተሰቦቻችን እኮ ጨዋጨዋ እንጫወታለን ውጪ እኮ ሌላ ነን ውጪ የምታልፍ ልጅ ላይ ድንጋይ እንወረውራለን እናስቸግራለን ምን እንላለን ገብተሻል ግን ደግሞ እቤት ውስጥ ስንመጣ ብላ ይሄ ምን ያቃል እንዶ ምንም ቀና ብሎ እኮ ማያይ ነው ይባላል ገብቶሻ ቤተሰብ ውስጥ የተወሰነ ማንነት ግን ከጓደኛ ጋር ነው የሚያብደውም ሰው የሚወጣለት
1: አው አንድ ለስሞታ የማይመች ልጆች እኮ አሉ መሰይ እንዳልከው ቤታቸው ውስጥ በጣም ሰላማዊ ዲሰንት ልጆች ናቸው ውጭ ላይ በሚያረጋው ባህሪ ለምሳሌ የሚማታ ከሆነ የሚያስቸግር ከሆነ የሆነ ድንጋይ እየወረወረ ይሆን ነገር የሚል ከሆነ አረ ልጃቹ ልጆቻችንን ያስቸገረ ነው ተብሎ ቤት ቢመጣ
0: አው
1: እናት ለመቀበል በጣም ይከብዳታል
0: ኤግዛክትሊ ምታቀው ቤት ውስጥ ነው ደህ ማ ሚኪ አረብ ሚኪ ናስቲ ና ሚኪ ጸጉሮን እየዳበሰች ለመሰለሽ ሚኪ መጥፎ ነው ብላ ኮርኩማ ልታወራው አትችልም አረኔ አላቅም እንዴ ምናምን ነው የሚለው ልጁም እና በታጋፍጠው ግን ልጅ በጓደኛ ቦታ ላይ ሆነሽ ስታይ ብዙ ነገሮች እኮ ያቻ ግፊት ነው የልጆችን የትክክለኛ የኑሮ የህይወት ሀዲድ የሚያዛቡ ብለኮ አቻ ቶ ቅጣው ባክ ክላስ አይመጣም ይሄ ደባራ አጤሪር አርገን ትንለዋለን ይልሻል እሱ ሰንፎ አንቺ እንዳትሄጂ ይይዝሻል በስራም ላይ እኮ አለ ቢዛይ ተፍ ተፍ ተፍ ስትይ ምን ትችሰሪዋለሽ ነገር ምናምን ይላሉ ሰዎች አብሮ መሄድ ሲያቀታቸው እንደምንም ብሎ ጠልፎ የሚጥሉት የገዛ ጓደኛቸው ነው በእነሱ መክሰር አይደለም ቢዛ የሚደሰቱት አቻቸውን በማበላሸታቸው ከኑሮ ያን የመሰለ ጂኒየስ ልጅ ሱቅ በር ላይ ራብ ሳይጠይቃል ጫት ሲባል ማየት ሞት ነው ግን የሚያደርጉት እነሱ ናቸው
1: አሉ እንደዛ አይነት ሰዎች አሉ ስለዚህ ጓደኞቻችን ማንነታችንን ይበልጥ በተሻለ መንገድ ያውቁታል አንዳንድ ጊዜ ቤታችን ውስጥ ያወራናቸው ቤተሰቦቻችን ያማከሩን ሚስጥርም ጭምር አንዳንዴ በጣም ከማመናችን ብዛትና ጓደኛዬን በሚገባ አውቀዋለሁኝ ከማለት ብዛት ለጓደኞቻችን አሳልፈን እነግራቸዋለን እነዛን ሚስጥሮች ምናልባት ያ ነገር ሾልኮ አንዳንዴ የቡና ሰዓት ላይ ወእድር ቦታ ላይ ሲወራ ይሰማሉ በቃ ቤተሰብ ጋር ቁጭ ብለን አውርተን ከቤተሰብ ከልጄ ጋር ልማከርበት ይሄን ጉዳይ አሁን እድሜው ደርሷል የቤተሰቦቻችን ነው የቤተሰቦቹን ጭንቀት ለመስማት እድሜው ደርሷል ብለው አምነው ቤተሰብ እናትና አባት በእንዲ ሁኔታ ውስጥ ያለፈን ነው በቃ በገንዘብ እጥረት ገጥሞናል እንደዚህ አይነት ነገር ነው ብሎ ትልልቅ ያሉትን ሚስጥር ነግረውት ያምነውና ጓደኛውን በጣም በቃ ከሱ በላይ ምደብቀው ሰው የለም ይልና እሱም ስለሚጨነቅ ነው በነገራችን ላይ ብቻውን ሚስጥር የሚባለው ነገር በተፈጥሮ ያስጨንቃል ስለዚህ ለጓደኛው ሼር ያደርጋል በድንገት ግን መሴ እንዳልኩ ወይ የድር ቦታ ላይ ወይ ሀዘን ይመጣና ወይ ከሰውሰው ይስማል በቃ ያ ነገር እንደወጣ እና ማን ተናገረ ያንን ሲባል ልጆች ነው የሚሆኑት ስለዚህ ጓደኞቻችንን ሚስጥር ምናጋራቸው ጓደኞቻችንን የእውነት እናቃቸዋለን ወይ ምን ያህል ነው ምን ሰው
0: ሀዘን ነው የመጣት ይላልኮ ሚስት ማታ ደና ሆነው ለጥ ብለው ምን ሆኑ እንትናናት ይባላል ማታ እንደምች ያረገኝ ነው የምትለውናት በተአምር የእንትና አባት መጥቶኝ አትልምባል ግን ልጅ ይናገራል ከጓደኛው ጋር ማታ እኮ 5 ሰዓት ነው እንደዚህ ገብቶ በዘነዘና ወይም በመናምን እንዲመታት ሚስት የደበቁትን እንኳን ልጅ ነው የሚያወጣ አሁን ይሄ እንደ ክፋት እንደ ቀንድም ሚስጥርን ይዞ መቀመጥ አለመቻል ሁለቱም ጓደኛው ስለሆነ በነጻነት ማውራት ለጓደኛሽ ያልነገርሽ ለማን ትነግሪዋለሽ ብዙ እኮ ግን እኮ በዛይ ከሞት አፋፍ ላይም የሚያወጡ ምርጥ ጓደኞችም አሉ ወደ ሞት ገደል የሚገፈትሩም አሉ ሰውን እኮ በምንም ፕሩፍ ማድረግ እንዴት እንደ ጨው ልሰሽ ልታቂው ምትሽው ሰው አለ
1: አዎ አቋለሁ ለማለት ይከብዳል ይላሉ ሐሳባቸውንም ያጋሩን ሰዎች ሰውን አቋለሁ ማለት ይከብዳል ግን በቻልኩት መጠን ሞክሬ ጓደኛ ያድርገዋለሁኝ አቅርቤዋለሁኝ የሚሉ ሰዎች አሉ። ይሄን ታሪክ መነሻ በማድረግ ወደ አንድ ቦታ እናቀናና ለዛሬ ያዘጋጀነውን ጉዳያችንን እናንሳ። ሀብታሙ ቱፋና ኮርሜ ገልጋሉ ነዋሪነታቸው በሻሸመኔ ከተማ ሐሩፋ ክፍለ ከተማ አሊሉ ወረዳ ኢሉ የተባለ ስፍራ ላይ ነዋሪዎች ናቸው። ሀብታሙና ኮርሜ በአከባቢያቸው አብረው ከመደጋቸው የተነሳ በጋራ ችግርን የሚጋሩ በደስታም ጊዜያት አብረው ተደስተው በማንኛውም ጊዜ አብረው የሚቆሙ የልብ ወዳጆች የልብ ጓደኛሞች አልፎም እንደ ወንድም የሚታዩ ጓደኛሞች ናቸው። ባሳለፉት ጊዜያት በችግርና በደስታ አብረው ቆሟል ባጋጠማቸው አናልፈውን ብለው በፈሩት ጉዳይ ላይም አብረው እንዲው ቆሟል። ይህንን የሚናገሩት ሻሸመኔ ከተማ አስተዳደር ሐሩፋ ክፍለ ከተማ ፖሊስ ጽህፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አለማየሁ ታሪኩ ናቸው መሰኝ። እነዚህ ሁለት ጓደኛሞች ደስ የሚያሰኝ በአጠቃላይ አንዱ ለአንዱ ቀኝ እጅ መከታ ጋሻና ክንድ የሚባል ጓደኝነት ነበራቸው ይባልላቸዋል። በምንም ሁኔታ ውስጥ አንዱ አሳልፎ አይሰጥም ማለት
0: አይሰጥም
1: በቃ ይሄኛውም የትም ቦታ ላይ ቢሆን እንኳን ሷለ የሚባባሉ ናቸው
0: ምንም ነገር ከእሱ ሳይመጣ ማዳል ቆርስም እሱ ሳይጀምር ፉት ምለውን ነገር አልቀምስም የሚባባሉ በእውነትም ህይወት ደግሞ በዛይ ከፊት የሚቆሙልሽ በችግርም በዛው አንቺ በሌለሽበት ጓደኛሽኮ ሲያሙሽ አንቺ እዛው ነው እንዴ ያሉሽ ምናን ብላ ልታራግብ ሳይሆን ቀጥ ብላ እሷ በዛ እንደዛ አይነት ሰው አይደለች ተሳስተዋል አርሙ እሷ ማለት እንዲናት የሚሉ ወይም ደግሞ እንዴ ለመመርኮ ራሱ ለመገረፍ ጀርባቸውን የሚሰጡ እንዲህ አይነት ጓደኞች ናቸው
1: አሉ። እነዚህ ጓደኛሞች እንግዲህ የልጅነት ህይወታቸው በእንዲህ መንገድ ነው ያለፈ የነበረው። ጓደኛሞቹ የውስጥ ሐሳባቸውን በጋራ አውጥተው ተጋርተው እንደራስ አድርገው የሚመለከቱ የነበረና ህይወትን ቀላል በማድረግ የሚኖሩ ነበር። በቃ የጓደኝነት አንዱ ጥቅሙ ይሄ ነው። ከባድ የተባለውን ህይወት ወይም ደግሞ አይታለፈም የተባለውን ሰዓት ላይ በቃ ቀላል አደረጉት። አሁን እነዚህ ጓደኛሞች በጣም በመተጋገዛቸው ሐሳብ በመጋራታቸው ከባድ የተባለውን ነገር ቀላል አድርገውት ህይወታቸው የተሳካ የተቃና እንዲሆን የራሳቸውን ጥረት አድርገዋል። ድንገት ግን የነዚህ ሁለት ጓደኛሞች ጥምረት መንገዱን እየሳተ ይመጣና ጥሩና የተዋጣለት የተባለው የጓደኝነት ፍቅር በጥርጣሬና በቅራኔ ይሞላል። ለሁለቱ ጓደኛሞች ትልቁ ቅራኔ የሆነው ታዲያ ምንድነው? በሀብታሙ በኩል ኮርሜ የኔናት ከሚላት ፍቅረኛውና የወደፊት የተዳር አጋሩ ጋር የድብቅ የፍቅር ግንኙነት ተፈጥሯል የሚል ጥርጣሬ ነው። ገና እውነትነትም የለውም መስይ በጥርጣሬ ላይ ነው ያለው። ስለዚህ ግን ሰዎች ነግረውታል። ምናልባት አብረው ሲወጡ ሲገቡ አይተዋቸው ሊሆን ይችላል። በዛ ሁኔታ ላይ ግን ረህት ሆነ የተለየ ነገር እየተመለከተ ነው ያሉት ሰዎች እነዚህ ጓደኛሞች መካከል ሶስተኛ ወገን ሆነው ገብተው የነበራቸውን ነገር እንዲሻክር አደረጉት። ይህ አለመግባባት ፈጥሮ ፍቅርን ወደ ቅራኔ የለወጠ ሲሆን መስከረም 24 2018 ግን ሀብታሙ ኮርሜን በስልክ ጠርቶ ና በኔና ባንተ መካከል ኩርፊያ አያምርም እንደ ድሯችን እንሁን በማለት ተገናኝተው በአንድ መጠጥ ቤት ውስጥ ሲጠጡ እንደነበረ ይገለጻል። አሁን ጸቡን ለማብረር አንድ ወገን ሞክሯል ጥሪውንም አቅርቧል። በኔና ባንተ መካከል የነበራቸውን የልጅነት ጊዜ ያስታውሳሉ፣ ያሳለፉትን ጓደኝነት ያስታውሳሉ። ግን ገና ለገና ሶስተኛ ወገን ገብቶ በተወራ ወሬና በጥርጣሬ ነው። እነተን የተያዘ ነገርም እንኳን የለውም በጥርጣሬ ግን በቃ ጓደኛታቸው ሲሻከር አንዱ መለስ አንዱ ቀዝቀዝ አለና
0: ብለናትም ነው የፍቅርም ነው የጓደኝነትም ነው ትክክልም ነው
1: ይጠራዋል።
0: አዎ ስሜቱ እንደተጎዳ ስታቂ እነት ያለ መሆኑን ስትረጂ በወሬ በስማበለው የተነዛ የተበተነ ወሬ ነውና እወቀኝ እንዴ አይደለም ነገሩ ብሎ አየሩን ማጥራት በጣም ተገቢ ነው በጓደኛሞች ማለት።
1: አዎ እሱም እንደዚህ ነው ያደረገው። ምክንያቱም ጓደኛችንን በጣም ከመውቃችን ብዛት ፊቱን አይተን እኮ እንረዳለን። እስከዛሬ ምናወራው አይነት ወሬ ካላሳቀው እስከዛሬ ከትላንት ሲያስቀጣ የነበረው ወሬ ካላሳቀት ችግር አለ።
0: ነገር ገብቷታል
1: በቃ። ስለዚህ ምንድነው የተፈጠረው ነገር ብሎ ሄዶ መጠየቅ ወዳጃዊነት ነው።
0: ታንክ ዩ።
1: ሁለቱ ጓደኛሞች ታዲያ ምሽቱን ሲጠጡ ቆይተው ከመጠጥ ቤት ይወጣሉ። ከሶስት ቀናት በኋላ በአሩፋ ክፍለ ከተማ አሊሉ ወረዳ ኢሉ ወንዝ የጅብ መውጫ የተባለ ስፍራ በአውሬ የተበላ የሰው ልጅ ቅሪት አካል መገኘቱን ከአከባቢው ነዋሪ ለፖሊስ ሪፖርት ይደረጋል።
0: የጅብ መውጫ ዋሻ ላይ?
1: አዎ። ፖሊስ የደረሰውን ሪፖርት ተከትሎ በአውሬ ተበልቶ የተረፈውን አካል ለፎረንሲክ ምርመራ በመላክ ምርመራውን በስፋት ይቀጥላል። የምርመራው ሂደት በስፋት በቀጠለበት ሰዓት የኮርሜ ገልገሎ ቤተሰቦች ልጃቸው መስከረም 24 2018 ዓመተ ምህረት ቀን ከተሰወረ ቀናት ማስቆጠሩን ለፖሊስ ሄደው ሪፖርት ያደርጋሉ። ፖሊስም በደረሰው ጥቆማ መሰረት በእለቱ ከኮርሜ ገልገሎ ጋር ቀን አብሮት የዋለውን ሀብታሙ ቱፋ መሆኑን መረጃ በማግኘት ማለትም ጋባዡ እናውራበት ያለው
0: አውቆ ያስመሸው
1: መረጃውን ያገኛል እሱ መሆኑን በክትትል በቁጥጥር ስር ያውለዋል። ከዚያ በኋላ ያለውን ሂደት ሊነግሩን ኢንስፔክተር አለማየሁ ታሪኩ እንደዚህ መስመር ላይ ይገኛሉ። ሳቸውን አድምጠን ደግሞ ቀጣዩን ጉዳይ እናነሳለን።
2: ስሜ ኢንስፔክተር አለማየሁ ታሪኩ ይባላለሁ። የሻሸመኔ ከተማ አሩፋ ክፍለ ከተማ የምርመራ ክፍል ዋና ክፍል ኃላፊ ነኝ። የወንጀል ቁጥር 2401/2018 እዚሁ ሻሸመኔ ከተማ አሩፋ ክፍለ ከተማ አሌዱ ወረዳ ተብሎ በሚጠራ አካባቢ ማች ኮርቤ ገልገሉ የተባለ በተጠርጣሪ ወይም ፍርደኛ አብታሙ ባሃ በተባለ ግለሰብ ከሚስቴ ጋር ግንኙነት አለው በሚል ጥርጣሬ መንፈስ ሲከታተለው ቆይቶ በዚህን ቀን ተከታትሎት ከኋላ በመምታት ተገደለው በኋላ ማች በሰው እንዳይገኝ የጅብ መውጫ መንገድ ላይ ጥሎት በጅብ ካስበላው በኋላ ማች ወደ ቤት አልገባም ተብሎ ሲፈለግ ቆይቶ በሁለት ከሶስት ቀን በኋላ ቤተሰብ መጥቶ ለህግ አካላት ወይም ፖሊስ ጣቢያ ተቀርበው እንዲያንስ ሰው ጠፍቷል ብሎ በሰጠው ጥቆማ አሰሳ ሲደረግ ማች በጅብ ተበልቶ አጥንቱ ብቻ እዛ ጋር የተገኘና አጥንቱን ሰብስበን ፎረንሲክ በዲኤንኤ ይሄ አጥንት የሰው ነው የሰው አይደለም በሚል ማች እሱ ነው እሱ አይደለም በሚል በዲኤንኤ ካስመረመርን በኋላ ተጠርጣሪውን በህብረተሰቡ ብርቱ ጥቆማና ክትትል ከፖሊስ ጋር ህብረተሰቡ በመሆን ተከታትሎ ተጠርጣሪ ከተያዘ በኋላ ፈላጊው ምርመራ የቴክኒክና ታክቲክ ምርመራዎችን ደራይተን ከጨረስን በኋላ ለማክሰስ ስልጣን ላለው አቃቢ መዝገቡን አሳልፈን ሰጥ
3: ፖሊስም እንግዲህ የጀመረውን የምርመራ መዝገብ በበቂ ማስረጃና በፎረንሲክ የምርመራ ውጤት በማጠናከር የምርመራ መዝገቡን አጠናቆ ለአቃቤ ህግ ያስተላለፈ ይሆናል። አቃቤ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ የመሰረተ መሆኑን እንዲሁ ተገልጿል። በአቃቤ ህግ የተመሰረተውን ክስ የተመለከተው የሻሸመኔ ከተማ አስተዳደር ከፍተኛው ፍርድ ቤት በ2018 ዓ.ም ምረት ማጠናቀቂያ ላይ ተከሳሽ ሀብታሙ ቱፋ ሰውን ለመግደል አስቀድሞ የነበረው ምክንያት ተጠቅሞ ባልተጨበጠና ባልተረጋገጠ ነገር ተነሳስቶ የፈጸመው የግድያ ወንጀልና የአገዳደሉ ሁኔታ እጅግ ጨካኝ ነውረኛና አደገኛ የሚያሰኘው ቢሆንም በሁለት የክስ ማቅለያ ክሱ ታይቶለት በ20 ዓመት እስራት እንዲቀጣ የተወሰነበት መሆኑን ኢንስፔክተር አለማየሁ ታሪኩ ጨምረው ለመሴ ሪዞርት ገልጾልናል። ኢንስፔክተር አለማየሁ ታሪኩን መሴ ሪዞርት እጅግ አድርጎ ያመሰግናል።
0: ኢንስፔክተርን በድጋሚ እናመሰግናለን። አብራችሁን ስላላችሁ ከልብ ከልብ እያመሰገን ይሄ ቀን ከኛ ቢያልፍ ብንማርበት እያልን እንዲህ አይነት ፕሮግራሞችን በሪዞርታችን አለፍ አለፍ ብለን እናቀርባለን። አብራችሁን ስላላችሁ ከልብ እናመሰግናለን። ዕለተ ዓርብ የሳምንቱ መጨረሻ ቀንን ስንሸኘው የመስከረምን ወር ሸኝተን ጥቅምትን ስንቀበል ከጎናችን በመቆማችሁ በመንኮራኩራችን ስለተሳፈራችሁ ከልብ እናመሰግናለን። አሁን ሰዓቱ የክብር ስፖንሰሮቻችን የክብር ስፖንሰሮቻችንን መልእክት ሰምተን ተመልሰን የምንመጣበት ሰዓት ነው። አንድ ጊዜ ጥያቄውን እደግማለሁ። ፕሪሚየር ሊጉ 5 ሳምንት ሆኖታል። ነገ የሚጀምረው የአርሰናልና የሊድስ የምሳ ሰዓት ጨዋታ የስድስተኛው ሳምንት የመጀመሪያ የ2026-27 ጨዋታ ይሆናል። ለመሆኑ በፕሪሚየር ሊጉ በጥቂት ግብ የተቆጠረበትና የወርቅ ጓንቱን ለማንሳት ከፊት ያለው ግብ ጠባቂ ክሊንሺት ቁጥር ነው ይሄ ግብ ጠባቂ ማን ነው ብለን ጠይቀናል። ብስራት ኤፍኤም ነው ዩቲዩብ ቻናላችን። አብራችሁን ስላላችሁ ከልብ እናመሰግናለን። ኤርሚያስ ታደሰ በዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ ይላችኋል። አብራችሁን ስላላችሁ ከልብ እናመስግን። አሁን በቀጥታ ኤፍሬምዬ የክብር ስፖንሰሮቻችን መልእክት አሰምቶን ተመልሰን እንመጣለን።
4: የያዙት አልሞላ ሲል ያልታሰበ የገንዘብ ክፍተት ድንገተኛ ወጪ ሲገጥሞት እስኪሞላልኝ ብለው መጠበቅ መጨናነቅ ቀረ። መፍትሄው አሁን በፈጣን አማራጭ ቀላልና ምቹ ሆኖ ደርሶሎታል። በሲቢ ሞባይል ባንኪንግ የዲጂታል ብድር አገልግሎት ያለምንም ማስያዣ የትም ይሁኑ የት በፍጥነት አግኝተው ሕይወቶን ያቅልሉ። ከጭንቀቶ እፎይ ይበሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።

0: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
1: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን ነኝ።
2: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
1: አንቺ ከደወልሽልኝ በኋላ ነው የሰራሁት።
2: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
1: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
2: ጥብሱም ቀይ ወጡም ክትፎውም ሶሲ ሲያየ ነው?
1: አዎ ለአበሳሰልም በጣም ቀላል ነው።
2: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
1: በዛ ላይ በፕሮቲን የበለጸገ ነው።
2: እሺ የት ነው የማገኘው?
1: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
3: ባለሱቅ ሶሲ ሶያ ስጠኝ
4: አለ። በድቃቁ ባንኳሩ
2: ሁለቱንም አይነት ስጠኝ።
5: የህይወት ስኬት የሚለካው ነገን በልበ ሙሉነት ለመጋፈስ ሲቻል፣ ለህይወቱና ለንብረቱ አስተማማኝ የኢንሹራንስ ዋስትና ሲኖረው፣ የአይምሮ ሰላም በማይናወጥ መሰረት ላይ የተገነባ ይሆናል። ለማንኛውም የኢንሹራንስ ፍላጎቶ ህብረት ኢንሹራንስን መዳረሻው ሲያደርጉ የሚመጥኑትን ዋስትና ከአገልግሎት ልህቀት ጋር ያገኛሉ። የፋይናንስ አቅሙን በዘመናት መካከል የገነባው አንጋፋው ህብረት ኢንሹራንስ የአገልግሎት አድማሱን በማስፋት በመላው ሀገሪቱ ባሉት ከ80 በላይ ቅርንጫፎቹ ከሰኞ እስከ ቅዳሜ የምሳ ሰዓትን ጨምሮ ለሙሉ ቀን ያልተቋረጠ አገልግሎት እየሰጠ ይገኛል። ህልሞን ይኖሩ፣ ስራውን በልበ ሙሉነት ይስሩ፣ ለአስተማማኝ ዋስትና እምነቶን በህብረት ላይ ያኖሩ። ለሁሉም የኢንሹራንስ ፍላጎቶ ለህይወት ለንብረትና ህጋዊ ግዴታው ህብረት ይሁን ምርጫው። ህብረት ኢንሹራንስ፣ ህብረት ለልህቀት።
6: አርቆ አሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖረኝ ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚከብሩበት ነግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎናለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሲኤምሲ ሚካኤል አካባቢ ከ3000 በላይ ሱቆችን የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ40% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ0976 60 60 60 ወይንም በ7760 ይደውለው የሽያጭ ቢሮዎቻችንን ይጎብኘው። አያት ለተሻለ ነገ። አያት ዞሮ በሚያ

0: በጨዋታ መሃል ዘና እንዳረገው ከጎኑ አይጥፋ ቤቲ ማኛ ቆሎ የተባለለት ቆሎ ቤቲ ማኛ ቆሎ ለሀገር ውስጥም ሆነ ለውጭ ደንበኞቻችን በልዩ ጥንቃቄ የተዘጋጀው ቤቲ ማኛ ቆሎ እነሆ በአንድ ኪሎ በግማሽ ኪሎና ሩብ ኪሎ ተዘጋጅቶ በብዛትና በጥራት ለገበያ ቀርቧል። ይቅመሱት ይወዱታል ለወዳጅ ዘመድ በኩራት ይጋብዙታል። ቤቲ ማኛ ቆሎ በቡና ሰዓት በሻይ ሰዓት ለተለያዩ ዝግጅቶች በፈለጉ ጊዜ ባሉበት ቦታ በብዛትና በጥራት እናቀርባለን። ቤቲ ማኛ ቆሎ አድራሻ ካራቆሪ ስልክ ቁጥር በ0913555349 ወይም በ0912971556 ላይ ይደውሉልን። ቤቲ ማኛ ቆሎ ቤቲ ማኛ ቆሎ
1: ለጥቅሉ ይከፍላሉ ከነስልኩ ይወስዳሉ። ባንድ ክፍያ 2000 መታ የዘኔክሰስ ስልክ ስጦታ የከፈሉት ቅድመ ክፍያ ሙሉ በሙሉ ባገልግሎት ጥቅል የሚመለስበት ስማርትፎን የሚያገኙበት በዘኔክሰስ ስማርትፎን ስልኮች ላይ ብቻ የሚተገበር ቀድመው የመጡ የሚያተርፉበት ሰፊ እድል በር ዘኔክሰስ የዘኔክሰስ L131 እና ዘኔክሰስ L228 ሞዴል ስልኮችን ተመጣጣኝ ቅድመ ክፍያ በመክፈል ለ12 ወራት በየወሩ በሚሰጠው አስተማማኝ ወርሃዊ የዳታ የድምጽና የጽሑፍ መልእክት ተመላሽ ጥቅል አማካኝነት የከፈሉትን ዋጋ በአገልግሎት ያገኛሉ። ይህም ማለት ለጥቅሉ ይከፍላሉ ከነስልኩ ይወስዳሉ። በዘኔክሰስ ስልክ ጥቅል በቴሌብር ሲገዙ የ40% ተጨማሪ ቅናሽ ያገኛሉ። በሁሉም የኢትዮ ቴሌኮም የአገልግሎት ማዕከላት ቀድሞ ይምጡ፣ ያሻውትን ይምረጡ። ሁሌም አዳዲስ ዘዴዎችን እንፈጥራለን፣ ለፍትሃዊ አገልግሎት ከልባችን እንሰራለን። ኢትዮ ቴሌኮም።
2: ኑቢራ የሕክምና ማዕከል። ኑቢራ ማለት እኛ ጋር ማለት ነው። ለጤኖ ወድኝ ይምጡ። ወደ ኑቢራ መልቲ ስፔሻሊቲ ሴንተር ሲመጡ የተሟላ የእናቶች የሕክምና አገልግሎት፣ የጨቅላ ሕፃናት የጽኑ ህሙማን ኒዮናታል አይሲዩ አገልግሎት፣ የአዋቂዎች ጽኑ ህሙማን ክፍል፣ የአጥንትና የመገጣጠሚያ ሕክምና፣ የተሟላ ጠቅላላ ቀዶ ሕክምና አገልግሎት እንሰጣለን። በየዘርፉ በሙያቸው እጅግ የተካኑና የረጅም ዓመታት ልምድ ባላቸው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ከማራኪ መስተንግዶ ጋር ወደ ጤናው እንዲመለሱ ከልብ እንተጋለን። የፋርማሲ የላብራቶሪ የአልትራሳውንድና ራጃ አገልግሎት ዘመኑ ባፈራቸው መሳሪያዎችና ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እየሰጠን እንገኛለን። አድራሻችን ሃት ኖርል ስቴት አጠገብ። ለበለጠ መረጃ በ0921812121 ይደውሉ። ኑቢራ የሕክምና ማዕከል፣ ለጤኖ ሁሌም ከልብ እንተጋለን።
3: ደረሰ የሚናፈቀው ቀን ደረሰ። የሚድሮክ ሳምንት ደረሰ። በብዙ ዘርፎች የሚንቀሳቀስ በርካታ ኢትዮጵያውያንን በስራ የሚያሳትፍ ለሀገር እድገት በተለያዩ ዘርፎች አስተዋጽኦ ያደረገ ሚድሮክ ኢንቨስትመንት ግሩፕ። ብዙ ሰዎች ብዙ ስራዎች ዘርፈ ብዙ አቅም አንድ ትልቅ ቤተሰብ። ሁላችንም በሚድሮክ ውስጥ አለ። ሁላችንም ቤተሰብ ነን። የጋራ ጥረት፣ የጋራ ድል፣ የሀገር ስኬት። የሚድሮክ ሳምንት ተናፋቂ ቀን፣ አንድ ታሪክ፣ አንድ ቤተሰብ፣ አንድ የወደፊት ራዕይ። ከትላንት ትዝታ እስከ ዛሬ ስራ፣ ከዛሬ ስራ እስከ ነገ ተስፋ። የሚድሮክ ሳምንት ታሪኩን ከሩቅ አትመልከቱና አብረን እንመልከት። ከጥቅምት 2 እስከ 7 ቀኑን ሙሉ በመስቀል አደባባይ ይምጡ፣ ይጎብኙ፣ በተመጣጣኝ ዋጋ ይሸምቱ። የሚድሮክ ሳምንት የሁላችንም የደስታ ቀን። ሚድሮክ ለሀገር።
4: እንኳን ለበዓሉ አደረሳችሁ። በአስተማማኝ ሁኔታ ደህንነቶም ጤንነቶም ተጠብቆ ምግቦን በፍጥነት ለማብሰል ይመርጡታል። ዲዮን ጋዝ የዘመናዊ ቤተሰብ ምርጫ። የቤቶን የሆቴሉንና የፋብሪካውን የኃይል ፍላጎት በሙሉ እናሟላለን። አሁንም ልብ ይበሉ፣ የዲዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ በሚል ቢጫ ካፕ የታሸጉ ብቻ ናቸው። ምርቶቻችንን ከትናንሾቹ ባለ 3 እና 6 ኪሎ ግራም ጀምሮ በዲዮን ጋዝ ብቻ የተሞሉትን ከህጋዊ ወኪሎቻችንና አከፋፋዮች ያገኛሉ። የተረጋገጠ ጥራት፣ የተፋጠነ አገልግሎት፣ የቤተሰቦ ደህንነት በዲዮን ጋዝ። ዲዮን እንደ ጅረቱ ኃያል ነው ጉልበቱ። መልካም በዓል።
5: ዲዮን እንደ ጅረቱ ኃያል ነው ጉልበቱ። ዲዮን ጋዝ
6: ሰንደክም የሚያበረቱን እንዳንወርቅ የሚጠብቁን አዲስ ተስፋን የሚያሳዩን በራቸውን ከፍተዋል። አሁን ለህክምና ባህር ማዶ መሻገር ቀረ። እዚሁ በሀገር ልጅ በሀገር እጅ መፍትሄ አለ። ምክንያቱም እውነተኛ ህክምና አገልግሎት የሚጀምረው ከሰባዊነት ነውና። New Leaf Medical Complex ከትክክለኛ ምርመራ እስከ ተገቢው ህክምና፣ ከሙያዊ እውቀት እስከ ሰውነትን በሰውነት የሚያንከባክብ New Leaf Medical Complex ሰብስፔሻሊስት ሐኪሞችን ዓለማችን በደረሰችበት ቴክኖሎጂ ከተራቀቁ የህክምና መሳሪያዎች ጋር ይዞ ሁሉንም ዝግጁ አድርጎ እየጠበቃችሁ ነው። New Leaf Medical Complexን ለቡ ሙዚቃ ሰፈር ዋናው አስፋልት ላይ ያገኙታል። ለበለጠ መረጃ ወደ 8565 ይደውሉ። New Leaf Medical Complex እዚህ ተስፋ አለ።
7: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ከንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብያለሁ። ልዩ ለስላሴና ቅንጡ ማዓዛ እንዲላበስ ፈልጋለሁ። ለሳኖኛ ቤት ልብስ ታጥቦ ሲልክ በኮንፈርት ማለስ ለሻም ይለቀለቀው። ኮንፈርት ለቀናት የሚቆይ ለስላሴ ከቅንጡ ማዓዛ ጋር ያላብሰዋል። ኮንፈርት ቅንጡ ማዓዛ ለመቶ ሰዓታት።
8: በየቀኑ የቤት ዋጋ ሲጨምር እየተመለከቱ ገንዘቦን ባንክ ውስጥ አስቀምጣ እስከ መቼ ይቀመጣሉ? EW Real Estate ከዳይመንድ ፕሮፐርቲስ ጋር በመተባበር የታላቅ ድል ባለቤት ሊያደርጉ መጥቷል። በወረቀት ላይ ያሉ ሳይሆን ግንባታቸውን ከ85% በላይ የተጠናቀቁ አፓርትመንቶችን በመሃል ፒያሳ፣ በቦሌ 24 እና በሳር ቤት አዘጋጅተንልዎታል። በመሃል ፒያሳ ከአንደኛ እስከ ሶስተኛ ፎቅ ያሉ የንግድ ሱቆችን በ25% ቅድመ ክፍያ ብቻ፣ እንዲሁም ባለ 1፣ ባለ 2 እና ባለ 3 መኝታ አፓርትመንቶችን በ20% ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ። በቦሌ 24 በኤርፖርት በ5 ደቂቃ ርቀት ላይ ባለ 2 እና ባለ 3 መኝታ ቤቶችን በካሬ 100 ሺህ ብር ብቻ በ20% ቅድመ ክፍያ ያገኙ። በሳር ቤት በከተማችን ከፍተኛ ተፈላጊነት ባለው አካባቢ የሚገኙ ዘመናዊ መኖሪያዎችን መርጠው ይግዙ። ከሌሎች የሚለየን የምንገነባቸው ህንጻዎች ለሰላሙ ሲባል በአንድ ወለል ላይ 3 አፓርትመንቶችን ብቻ ያዙ። በተጨማሪም ማራኪ ቴራስ፣ አስተማማኝ የደህንነት ካሜራዎች፣ የራሳቸው የከርሰ ምድር ውሃ፣ ሰፊ ቤዝመንት ፓርኪንግ እና ህጋዊ ካርታቸው ያለቀላቸው ናቸው። የቀሩ ቦታዎች ውስን በመሆናቸው አሁኑኑ በ0970-0277 በ0974677 በ0999-222220 ወይም በ0999-212223 ይደውሉልን። EW Real Estate እና ዳይመንድ ፕሮፐርቲስ የተሻለ ነገር ለትውልድ እንገነባለን።
9: ጊዜ ይሄዳል፣ እድሎችም ያልፋሉ። ተቆጥቦ የሚቆይ ገንዘብ ግን ነገን ብሩህ ያደርጋል። ትርፋማነትዎን በጊዜ ገደብ ቁጠባ ያረጋግጡ። ድጋፍ አነስተኛ ብድር አቅራቢ አክሲዮን ማህበር። ቆጥበው በብዙ የሚያተርፉበት። ከሶስት ወር ጀምሮ ለሚቆጥቡ እስከ 24% ወለድ ይታሰብልዎታል። እርስዎ ቁጠባው ላይ ብቻ ይበርቱ። 1 ሚሊዮን ብር ብቻ በመቆጠብ በየወሩ 20 ሺህ ብር ወለድ። ቁጠባውን ከፍ አድርገው 5 ሚሊዮን ብር ሲደርሱ በወር እስከ 100 ሺህ ብር ወለድ። ለላቀ ተጠቃሚነቶ 10 ሚሊዮን ብር ለሚቆጥቡ 200 ሺህ ብር ወለድ ይታሰብልዎታል። ለፍላጎትዎ የሚመጥን አስተማማኝ የጊዜ ገደብ ቁጠባ። አሁን ገንዘብዎ እውነተኛ ትርፍ ያስገኝልዎታል። ለእርስዎ ስኬትና ደስታ ታማኝ አጋር። ድጋፍ ነው ስማችን፣ ትጋት ነው ስራችን። አድራሻ ቦሌ ቡሉላ ማርያም ማዞሪያ ሪፈንቲ ህንፃ። ስልክ 0965444499። በአጭር ቁጥር 6575 ላይ ይደውሉ። ስምና ስራ ሲገጣጠም እንዲህ ነው። ድጋፍ አነስተኛ ብድር አቅራቢ አክሲዮን ማህበር። ተደራሽነት ያለገደብ።

0: ያንጎራጎርን የሪዞርቱን ዜማ አርብ ላይ ደረስን ለዊኬንድዋ ዜማ። እንዴት ነበር ድግስ የሰኞ የሮቡ? የሪዞርቱ ብፌ ልዩ ነው። የአርቡ በቴክስት ጻፉ፣ በስልክም ደውሉ። አርብን ስንሸኘው አብራችሁን ዋሉ። ምንም አልጎደለ፣ ሙሉ ነው ድግሱ። እኛ እንጋብዛለን፣ እናንተ ከስክሱ። ኧረ እናንተ ውዬ ተጋባዡ በዛ። ጉድ ሆነን ነበረ ብንሆን የዋዛ። በሉ ተጋበዙ፣ አይሰስት አይናችሁ። ማዱ ሙሉ ነው። መሴ ሪዞርታችሁ የሚላችሁ የኢትዮጵያ ንግድ ባንክ የመሴ ሪዞርት ፕሮግራም ላይ በዕለተ ዓርብ በሳምንቱ መጨረሻ እንገኛለን። የክብር ስፖንሰሮቻችንን መልእክት ሰምተን ተመልሰን መጥተናል። አንዳንድ መረጃዎችም መጥተዋል። ታሬማን ከኮልፌ ሰላም፣ እንኳን ደህና መጣችሁ መሴ። አዎ ደብሮኝ ያውቃል፣ ግን ድብርቴ ላይ መቆየት አልፈልግም። ዘና ወደሚያስቡ ቦታ ሄጄ ድብርቴን አጠፈዋለሁ ብሎ ታሬማን ከኮልፌ ገልጾልናል። እውነት ነው፣ በድብርት ላይ እየቆዘሙ መቆየት የሚመከርም አይደለም። ስለዚህ ዘና ፈታ፣ ድብርቴ ላይ መቆየት አልፈልግም፣ ዘና ወደሚያደርገኝ ቦታ ሄጄ ድብርቴን አጠፈዋለሁ። እንግዲህ ዘና የሚያደርገኝ የሚላቸው ቦታዎች የታሬማን መዝናኛ ስፖርት ቦታዎች ይሆናሉ። ስታዲየም ነገሮች የምችም አይስሆኪ ያልልሽም፣ የበረዶ ቅሌ ልልሽ አልችልም፣ ግን እንደዚያ ይሆናል። አንዳንድ ሰዎች ደግሞ ድብርታቸውን ኃይለኛ የምግብ ፍላጎት ውስጥ በመክተት አዎ ቤዛ እንዳንጂ ወርደው ደፍቀው
1: ብልት በደም
0: ሲ ይወጣላቸዋል። በወክም ያደርጓሉ። ማምሻ እንቅፋት ግሮሰሪም ደግሞ አንዳንድ ጊዜ ገብተው በብርጭቆ ውስጥ እንደበቅ የሚሉ አሉ። ብቻ እንደየ ሁኔታው ከድባቴ ለመውጣት እጥራለሁ እንጂ እንደ ደበረኝ ዱክክ እንዳለኝ እንዳደረገኝ ጨለማ ክፍል ውስጥ ሆኜ ደግሞ ድብርትን የሚያባብሱ ሙዚቃዎች የተጎዳበት ገብቶሻል። ኤክሱ አለች ሳያስበው አለችኝ። ነገን ከሷ ሁለት ልጆች ወልደን ወንዱን ስንታየ ውለዋለሁ ሴቷን ደግሞ እያለ ደጅ ጥኑ ላታለሁ ብሎ ነበር እኮ ድሮ። ደጅ ጥኑ ሸዋ ረገድ በሸዋ ቢሄዱ እንዳንቺ አልነገዱ
1: ጠንከር ያሉ ናቸው።
0: እንዲህ ነበረ እና እንዲህ አይነት እያሰበ እሷ ከኋላው ዶክመንቷን አመቻችታ ቪዛ አስመትታ ሄዳ እዛ ስትደርስ ሶሪ ጠልቼ አይደለም፣ ግን በቤተሰብ ግፊት በቃ ልብ እንዳልሰብረው ሄጃለሁ። አሁን ይሄ ለሱ በቃ የህይወቱ የመጨረሻው ሀዘን ነው። እንዳልኩሽ ነው፣ ልጆች ለመውለድ አስበዋል፣ ስም ሁሉ አውጥቷል። ምናልባት ሰፊ ግቢ እንትን ብሎም የሆነ ዳስ ጥሎ የሆነ ለመስራት እየፈለገ ነው። ይህ ሁሉ ባለበት ነው የሄደችበት። አሁን ድብርት ውስጥ ባለ ሰዓት ይህንን ስሜት የሚያመጡ ዘፈኖች አሉ። ግባ አይኔ ማውዳጅሽ አላንቺ አላ ያለ ይላል አላ ያለ እና እሷ የለችም፣ አትታይም፣ ማትበላናት። አሁን እንደዚህ አይነት ነገሮች ይመጣሉ። ከዚህ መውጣት ስሜት፣ ከዚህ ድባቴ ለመውጣት ጥረት ማድረግ ጤናማ አስተሳሰብ
1: አዎ በጣም ያስፈልጋል። ለምን መሴ እንደገለጽከው ነው፣ ሙዚቃዎች በራሳቸው ይጨምራሉ። ጨለማ ክፍል መጋረጃ ተሸፍኖ መተኛ፣ አልጋው ሳይነጠፍ የሳምንት አልጋ እዛው ላይ እየተተኛ ሳይስተካከል፣ በር ሳይከፈት፣ ንፋስ ሳይገባ ከባድ ነው የሚሆነው።
0: እሱ አንሶላ ሰባት ቀን እዛው ላይ ያልሽው አንሶላ ጠረኑን ይለምደዋል። አሁን በታጠበ አንሶላ መተኛት ይጠላል። ያን የሰባት ቀን ጠረን ድባቴዎቹ አሽተው የሰጡትን መማግ ነው የሚፈልግ፣
1: መልሶ የተነፍሰዋል ያንን። ስለዚህ ከዛ ነገር መውጣት ይከብዳል። እነዚህ ነገሮች ናቸው ከፍ እያሉ በሄዱ ቁጥር፣ ቶሎ ከዛ ስሜት ባልወጣን ቁጥር መሴ ወደ የአእምሮ ጤና እክል የሚወስዱ እነዚህ ነገሮች ናቸው። ባዳመጥነው ቁጥር ድባቴ ውስጥ መግባታችንን፣ በሰማነው ቁጥር ከዚህ ነገር ለመውጣት ሰዎችን ባላማከርን ቁጥር፣ በተለይ ወንዶች በዚህ ጉዳይ ላይ ትንሽ ውስብስብ ያለ ነገር ውስጥ የሚገቡበት እድል አላቸው። ምክንያቱም ወንድ ልጅ አይሸነፍም የሚባል እየተለመደ የመጣ ወንድ ልጅ አያለቅስም፣ ወንድ ልጅ ችግሩን አይናገርም እየተባሉ ጎጂ ልማዳዊ አነጋገሮች ናቸው። ለሰው በቃ ለሰው ማውራት በጣም አስፈላጊ ነገር ነው። ከኛ ቅን በላይ ሆኗል ነገሩ። አሁን እኔ ሊፈታው አይችልም፣ ያጋጠመውን ነገር የደረሰበትን ነገር ሊፈታው አልቻለም። ስለዚህ አይምሯችን መቀበል ያልቻላቸውን ነገሮች በእንዲህ መልኩ ጭንቀት እየለቀቀ ደጋግመን እንድናስታውሳቸው ከፊት ያመጣልናል። ስለዚህ በዚህ ጊዜ ልምድ ያላቸው ሰዎች ወይም ደግሞ ጥሩ ምክር ሊሰጡን እንደሚችሉ ሰዎች ጠጋ ብሎ ምክር መጠየቅ አስፈላጊ ሆኖ ያለ ባልጠየቅን ቁጥር ድብርቱ እየተባባሰ ከዛ ደግሞ መሰይ እንቅፋት እንዳልከው ምና ድብርታችንን የምንሸፍንበት ቦታ በቃ ትንሽ ልሸፈን ሶልቭ ላድርገው አይደለም፣ በቃ መፍታት ሌላ ነገር ነው። ልደበቀው ግን ደግሞ ጧት ሲመጣ አለኩ ነገሩ አልተፈታም። ስለዚህ በዛ ውስጥ ሲሆን ወደ አምሮ ጤና አክል እየተቀየረ ሊሄድ ይችላል። ሴቶችን በተመሳሳይ በሆርሞን መቀያየር ምክንያት የዚህ የዲፕሬሽን ተጠቂ ሆነው እንመለከታለን እኮ። ሆርሞን በተቀያየረ ቁጥር ዲፕሬሽን ይመጣል። ይሄ ፖስትፓርተም ዲፕሬሽን የምንለው ከተወለደ ልጆች ከወለዱ በኋላ እናቶች የሚመጣውን ድብርት እንግዲህ ብዙ ጊዜ አሁን ወጣቶች ናቸው እንዲህ ነገር እያሉ ያሉት፣ የድሮ ቀደምት እናቶች እያሉ አይደለም የሚል ኮንትሮቨርሲ አለው።
0: አዎ ድሮ እንደዚህ አይነት ነገር ድብርት ድባቴ የሆርሞን ለውጥ ሆርሞናል ቼንጅ
1: ብዙ
0: በፈጠረሽ ምንም የሚባሉ ነገሮች የሉም። እንደው ቡና አልጠጣሁ መሰለኝ ተጫጭኖኛል እሷ አለች ቡና ስላልጠጡ እና እስቲ እንደው ጥሩ ቡና እስቲ ከሰሎን አያይዥና ቡና ፊ ይነሳል
1: ይለቃል።
0: እውነት ነው። በእንትን እኮ ነው በሽታሽን ስታቂ መድኃኒቱ ካለሽ ዋናውን መንገድ ትሄጃለሽ። ታዲያ ቤዛይ ታሬማን ከኮልፌ ይህንን ካለም በኋላ የእንግሊዝ ፕሪሚየር ሊግ የ2026-27 ግምቱንም አስቀምጧል። አርሰናል ሊድስን ነገ በምሳ ሰዓት ጨዋታ የ2026-27 የእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት መክፈቻ ነው። 2-1 አርሰናል ብለዋል። ቼልሲ በርንማውዝን 1-0፣ ኢፕስዊች በፉላም 2-1 ይሸነፋል። ሰንደርላንድ ብራይተን 2-1፣ ማን ዩናይትድ ቶትናምን 2-1፣ ሊቨርፑል በሲቲ 2-1 ይሸነፋል ብሏል። ይኸውልህ ታሬማን ከኮልፌ 1 2 3 4 5 6 ግምት ሰጥተሃል። ከስድስቱ አንዱ ብቻ ስድስቱን ትክክል ማግኘት አይጠበቅብህም። ከስድስቱ ግምቶችህ አሁን ካነበብኩልህ አንዱ ብቻ ትክክል ከሆነ የ2000 ብር ስጦታ እናበረክታለን። በሰኞ ዕለት እናበረክትለታለን። የተያዘ ነው፣ ግምቱን አንብበንለታል። አብርሃም መንግስቱ እንዲህ አለ። ሰላም የመሰይ ሪዞርት ቤተሰቦች፣ ጓደኛዬ በተወሰነ ደረጃ አውቀዋለሁ ብዬ አምናለሁ፣ ግን ሰው ሙሉ በሙሉ ማወቅ ከባድ ነው። በተለይ በዚህ ዘመን አብዛኛው ጓደኝነት በጥቅም ላይ የተመሰረተ ስለሆነ ሰውን በቃሉ ሳይሆን በድርጊቱ ማወቅ ይገባል ብዬ አስባለሁ ይልና አብርሃም መንግስቱ፣ እውነተኛ ወዳጅ የሚታወቀው በደስታ ጊዜ ሳይሆን በችግር ጊዜ ነው። ሁሌም እንደምለው ከፍራንክ ማጣትና የሚወዱትን ከማጣት በስተቀር ምንም ነገር አያስፈራኝም ብሏል። ምን ያስፈራችኋል ብለህ ነው? ምን ያስፈራችኋል ስንለው ገንዘብ ማጣት፣ ፍራንክ ማጣት እና የሚወዱትን ማጣት፣ ይሄ ከባድ ነው። እንዲያውም አንዳንዴ ፍራንክ ወይም ገንዘቡን ማጣት አለ አያስደስትሽም። እንዲያውም አንዳንዶች እኮ ቀጥ ብሎ እግራቸውን ዘርግተው እንኳን አይተኙም ገንዘብ ሲያጡ። 8 ቁጥር ሆነው ይህ ስጋ ቤት ቢል ላይ ተስሎ የጎበጠው ጉብጥ ብሎ ነው የሚተኙት፣ ግንባራቸው ከእግራቸው። ለምን መሰለሽ እንደዛ ምንተኛው? ምን አለን ብለን ነው ምንዘረጋገው?
1: ምን ዘና የሚያደርግ ነገር አለ?
0: ዘና። ስለዚህ እንትን ነው። እንዲያውም አንድ ልጅ አለ ቤዛዬ፣ ሲኖረው በቃ ጂንስ ከላይ ሹራ በሸሚዝ ጣል ነው የሚያደርገው። አለባበሱ እንደ ነገሩ ነው። ለምን ገንዘቡ ነው የሚናገርለት የዛለት ምንም የሌለውለት አቤት አለባበስ